0: ዘይተሸፈነ ቦታታት ንምሽፋን እቲ ስራሕ ቀጻሊ ከም ዝኾነ ኣፍሊጡ።
1: ህዝቢ ኤርትራ ብሰንኪ ገዛእቲ ዝተኾነኖ ተጠቃምነት ማሕበራዊ ኣገልግሎት ሳላ ናጽነት ብምልኣት ክጥቀመሉ በቂዑስ ኣብ መነባብርኡ መስተሮት ረኺብሎ ዝተወደደ ትካላት ማሕበራዊ ኣገልግሎት ምሕላውን ምክንኻንን ከዓ ናጽነት ዘሰክሙ ሓላፍነት እዩ። ርሑስ ቅንያት ናጽነት ንመላእ ህዝቢ ኤርትራን ጅግና ሓይልታት ምክልኻሉን ምሳኣላይ ተክ ዮሴፍ ቤትኤል ሰሎሙነ ካብ ኣገልግሎት ዜና ዞባ ዓንሰባ ጽንዓትና ዋሕስና።
2: ኣብ ዞባ ሰሜና ወቅሕ ባሕሪ ሕሩም ሃገራዊ ሕዛእቲ ንምዕቃብን ንምስሳንን ኣብ ዝሓለፈ 35 ዓመት ናይ ናፅነት ዓመታት ዝተካየደ ፃዕሪ ዝምስገን ውፅኢት ከም ዘመዝገበ ተገሊጹ። ኣብ ጨንፈር በዓል ስልጣን ኣግራምን እንስሳ ዘገዳምን ሓላፈ ቁፅር ኣግራምን እንስሳ ዘገዳምን ዞባ ሰሜና ወቅሕ ባሕሪ ኣቶ ተክለወይነ ኪዳነ ነዚ ብደቡባውን ሰሜናውን ዝፍለጥ ኣብ 210 ብደረጃ ሃገር ዝቐመ ሕሩም ሕዛእቲ ብህዝብን ሓይልታት ምክልኻልን ዝተገብረሉ ሓለዋ ናይ ሃብቲ ገረብን እንስሳታትን ትሕዝትኡ ናብ ንቡር ክምለስ ከም ጀመረ ብርሂቡ። ጎኒ ጎኒ እቲ ዝካየድ ናይ ሓለዋ ንጥፈታት ርድኢት ሕብረተሰብ ንምብራኽ ሰፊሕ ጎዝጓሳት ከም ተኻይደን ንዝበለፀ ውፅኢት ይቕፅል ከም ዘሎዎም ብምሕባር ብዝተፈላለየ ምክንያት ቁፅረን ኣንቆልቂሉ ዝፀንሐ እንስሳታት ዘገዳም እውን እናሰሰና ከም ዝመፃ ረዲኡ። ኣቶ ተክለ ወይኒ ኣብ መወዳእታ ኣብቲ ዞባ መበቆላውን ዘይመበቆላውን ኣግራብ ዝዳለወለን መደበራት ፈልሲ ኣብ ጊንዳዕን ኣቕፋን ከም ዘለዋ እንተኾነ ግን ሓለዋ ብምፅናዕ ትሕዝቶ ናይቲ ሕዛእቲ ምስሳን ዝሓሸ ውፅኢት ስለ ዝርከቦ ዓቕሚ ሰብን ንቁጣታትን ብምብዛሕ ይነጥፎ ከም ዘለዎ ገሊጹ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብ7 ንኡስ ዞባታትን 6 ንቁጣታት ሓለዋን ዝቆመ ሃገራዊ ሕሩም ሕዛእቲ ልዕሊ 170,000 ሄክታር ይሽፍን። ክቡራት ተኸታተልትና ዜናታት ውሽጢ ሃገር ይኹም ክትከታተሉ ፀኒሕኩም ድሕሪ ዝሓፀር መሰጋገሪ ዜና ውፃሒ ዘልኩም ክቐርብ እየ። መጠን ንግዳዊ ምልውዋጥ ቻይናን ሩስያን ኣብ ቀዳማይ ርብዒ 2026 ምስቲ ናይ ቅድሚኡ ዓመት ተመሳሳሊ ዋርሒ ክነፃፀር ከሎ ብኣስታት 20 ሚእታዊት ከም ዝወሰኸ ፀብፀባት ሓቢሮም። በዚ መሰረት ክልቲአን ሃገራት ኣብ ዝሓለፈ 4 ዋርሒ ጥራይ ልዕሊ 85 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ኣካይደን። ባህርያዊ ጋዝ፣ ነዳዲ፣ ኢንዱስትርያውን ቴክኖሎጂካውን ፍርያት ዝለዓለ ንግዳዊ ምልውዋጥ ካብ ተካየደሎም ምዃኖም ተፈሊጡ ኣሎ። ዓመታዊ ንግዳዊ ምልውዋጥ ቻይናን ሩስያን ኣስታት 200 ቢልዮን ዶላር ምፅንሑ ዝጠቐሱ ፀብፀባት ኣብ ቀዳማይ ርብዒ ዓመት ተመዝጊቡ ዘሎ ገስጋስ ነቲ ኣሃዝ ክብከብሎ ከም ዝኽእል ዘአንፍት ምዃኑ ይግለጽ። ዝምድና ቻይናን ሩስያን ኣብ ንግዳዊ ጥራይ ዘይኮነ ኣብ ፀጥታዊ፣ ወታደራዊ፣ ፖለቲካውን ካልእን መድያት እውን እወታዊ ገስጋስ የመዝግብ ከም ዘሎ ይጥቀስ። ኣሜሪካ 5,000 ተወሳኺ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ ሓቢሮም። እዚ መግለፂ እዚ ሰሙን ካብቲ ቤት ፅሕፈት ምክልኻል ፔንታጎን ልዕሊ 4,000 ወታደራት ናብ ፖላንድ ንምውፋር ዝነበሮ መደብ ከም ዘቋረፆም ግላፂ ይስዕብ ዘሎ። እቲ መደብ ተደናጊዩ እምበር ከም ዘይተረፈ እዩ ፕረዚደንት ትራምፕ ትማል 21 ጉንበት ኣብ ገጻት ማሕበራዊ መራኸቢታቱ ኣብ ዝዘርግሖ ሓበሬታ ነፂሩ። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤውሮጳ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር ኣረዲኡ ኣሎ። ይኹን እምበር ሃገራት ኤውሮጳ ኣንጻር ኢራን ግቡእ ወታደራዊ ትርአን ከም ዘይተፃወታ ክትወቅስ ዝፀንሐት ኣሜሪካ ምስተን ሃገራት ንዘለዋ ወታደራውን ፀጥታውን ምትሕባር ከተጉድሎ ከም ትኽእል ምእማት ኣይርስዓን። ኣብ ኣህጉሪ ኤውሮጳ ስታት 100,000 ወታደራት ኣስፊራ ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ብጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ከተጉድሎ ምዃና ክትሕብር ፀኒሓላ። መንግስቲ ሆንዱራስ ኣብ ሰሜናዊ ክፋል ሃገሩ ህፁፅ ፀጥታዊ ድንጋጌ ኣዊጅዎ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብቲ ከባቢ ብዝተካየደ ምስግጋር ዕፀፍ ኣርሲ ዘበገሶ መጥቃዕትታት ብውሕዱ 24 ሰባት ድሕሪ ምቕታሎም እዩ። በቲ ፍጻሜታት ሓያሎ ከም ዝቐሰሉ ዝሓበሩ ሰብ መንዚ ፀጥታ ሆንዱራስ ገበነኛታት ንምህዳን ኣሸሓት ኣባላት ሰራዊትን ፀጥታን ከም ተዋፈሩ ፍሊጦም። እቲ መጥቃዕትታት ኣብቲ ሃገር ኣብዚ ዓመት እዚ ካብ ዘተፈፀመ ተመሳሳሊ ተርእዮታት እቲ ዝዓበየ ሰብዊ ክሳራ ዘውረደ ኮይኑ ኣሎ። ኣብ ሆንዱራስ ምስ ገበናት ምስጋር ዕፅ ፋርስ ብዝተኣሳሰር መጥቃዕትታት ዓመታዊ ኣስታት 3,000 ሰባት ከም ዝቕተሉ ፀብጸባት ይረድኡ። ናይ መወዳእታ ዜና ፕረዚደንት ዶናልድ ትራምፕ ምስ ኢራን ዝካየድ ዘሎ ዝርርብ ኣብ ናይ መወዳእታ መድረኽ ከም ዝበፅሐ ሓቢሮም። ይኹን እምበር ኣብ ስምምዕ ንምብፃሕ ከም ዘይህወኽን ካብ ኢራን ቁኑዕ መልሲ ንምርካብ ሒደት መዓልታት ክፅበ ድልው ምዃኑን ፕረዚደንት ትራምፕ ንጋዜጠኛታት ኣብ ዝሃቦ ምግለፂ ፍሊጡ ኣሎ። በዘይካዚ ኣብ ናይ መወዳእታን ዘተኣማምንን ስምምዕ ክሳብ ዝብፃሕ ኣብ ልዕሊ ኢራን ፀኒዕ ዘሎ እገዳታት ከም ዘይፋኾሰ ነፂሩ። ኢራን ኣብዚ ዘቐልጠፈ ግዜ ብስምምዕ ምስ ዘይትበፅሕ ግን ኣብ ልዕሊኣ ዳግማይ መጥቃዕቲ ከም ዘካየድ እዩ መጠንቀቕታታት ሂቡ ዘሎ መንግስቲ ኢራን ብወገኑ ካብ ኣሜሪካን እስራኤልን ክመፅእ ንዝኽእል መጥቃዕቲ ዓፀፈይታ ምላሽ ንምሃብ ድልው ከም ዘሎ እዩ ዝገልጽ እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን እስማዒል ባጋይ ሃገሩ ብኣሜሪካን ዝቐረበላ መልሲ እማምክ ክትምርምሮ ከም ዘላ ኣፍሊጡ ኢራን ኣብ ዝሓለፈ መዓልታት ብመገዲ መንጎኛታት ሃገራት 14 ነጥብታት ዝሓዘ ናይ ሰላም እማመ ናብ ኣሜሪካ ከም ዘቕረበ ዝዝከር እዩ ኢራን ኣብ ልዕሊኣ ዝካየድ ወታደራዊ ተፃብኦታት እንተላይ ናይ ሊባኖስ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረዳ ክሳራ ካሕሳ ክፈላ ብፀቦ ህርሙዝ ላዕላዊ ግዛኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክላዓልን እያ ትጠልብ ዘላ ዜና ንምዝዛም ኣርእስታት ክድግመልኩም መራሕቲ ብሪጣንያ ጀርመን ሽወደንን ሞንጎልያን ብምክንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዶም መበል 35 ዓመት በዓል ናፅነት ብደረጃ ዘዋጋ ሽባር ካብ ከተማ በርንቱ ብድምቀት ተባዒሉ ብምክንያት መበል 35 ዓመት ናፅነት ኤርትራ ኣብ ኒውዮርክ ድሙቕ ፅምብል ተኻይዱ መጠን ንግዳዊ ምልውዋጥ ቻይናን ሩስያን ኣብ ቀዳማይ ርብዒ 226 ባእስታት 20 ሚእታዊ ተወሲኹ ኣሜሪካ 5,000 ተወሳኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ሓቢራ መንግስቲ ሆንዱራስ ኣብ ሰሜናዊ ክፋል ሃገሩ ህፁፅ ፀጥታዊ ደንጋጌ ኣዊጁ ሓፈሻዊ ዜናታት ተዛዚሙኣሎ ዝቕፅል ሮቤል በርከት ዕለታዊ ዜናታት ስፖርት እዳልይዎ ኣሎ ብወገነይ ሰላም ማለት እዩ

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት እየ ንምክታልኩም ብኽብሪ ዕድም። ከም ቀፀልታ ናይቲ ኣብ ዝተፈላለዩ ከባቢታት ዞባ ጋሽ ባርካ በዓል ናፅነት ንብ ድማ ዝካየዱ ዘለዉ ዝተፈላለዩ ትምህርታውን ባህላውን ስፖርታውን መሰናርኡታት ፌደሬሽን ቅድም ኣግማል ዞባ ጋሽ ባርካ በዓል ናፅነት ንብ ድማ ውድድር ኣፍራስ ኣብ ከተማ ባረንቱ ኣካይዶም። እቲ ካብ ንኡዘባታት ተሰነይ ከርከበትን ድገን ዝተዋስኡ ተቕዳድምቲ ሓሙሽተ ኣፍራስ ኣብ ዘካየደ ውድድር ጣህር ውሸክ ካብ ንኡዘባ ከርከበት ቀዳማይ ብምዃን ተሸላሚ 4,000 ንኣፋ ክኸውን ከሎ ስዒድ ዓብዱልቃድር ካብ ከርከበትን ኣድም ሁመድ ካብ ተሰነይን ካልኣይን ሳልሳይን ደረጃ ብምሓዝ ተሸለምቲ 3,200 ንቕፋ ብምዃን ውድድሮም ዛዚሞም። ፕረዚደንት ፌደሬሽን ቅድም ኣግማል ዞባ ጋሽ ባርካ ኣቶ መሓመድ ዑስማን ሸላል ኣብ ዝሃቦ ሓበሬታ ኣብ ዞባ ጋሽ ባርካ ኣፍራስ ብመሻይኽን ዕንዳታትን ዝውነና ብሉፃት ኣፍራስ ከም ዘለውን በዓል ናፅነት ንብ ድማ ንኻልኣይ ግዜኡ ከም ተኻየደን ብምሕባር ኣብ ቀጻሊ ብዝሓየለ ክድፍኣሉ ምዃኑ ኣብቲ ኣጋጣሚ ልዑል ኣበርክቶ ንዝገበሩ መሻርክቲ ድማ መጊሶም። ኣብ መወዳእታ ንዕኡታት ተቕዳደምትን ተሳተፍቲ ንኡዘባታትን ዝተዳለወ ሽልማትን ናይ ምስክር ወረቐትን ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም። 18 ክለባት ጥርኒፉ 34 ግጥማት ኣብ ዓመት ዘካየድ ሊግ ስዑድ ዓረብ ትማሊ መበል 34 ሰሙን 7 ግጥማት ኣብ ዝሰርዓሉ መራሒት ዝሊግ ኣልነስር ንዳማክ ዓዲማ 4-1 ተዓዊታ ኣብ ታሪኻ ንመበል 11 ግዜ ሓላኻ ጋንታ ክርስትያኖ ሮናልዶ ናብዛ ክለብ ካብ ዝመፅግን ንፈለማ ግዜ ንፅዋዕ ሊግ ስዑድ ዓረብ ኣልዒላም። ሓሙሽተ ግዜ ዕውት ባሎን ዲኦር ክርስትያኖ ሮናልዶ ካብ መኣዝን ኮይኑ ዘመዝገባ ቅላዕ መቕፃዕቲ ሓዊሱ 2 ሸወታት ኣብ ዝቕፅረሉ ፀወታ ኣልነስር ንዳማክ 4-1 ረቲዓ ብ86 ነጥቢ ካብ ኣልሂላል ብፀቢብ 2 ነጥቢ ጥራይ ልዒላ ቻምፒን ሳውዲ ፕሮሊግ 2026 ኮይና። ሮናልዶ ናብ ስዑድ ዓረብ ካብ ዝሰባገር ቀዳሜቲ ዝዓበየቲ ዋንጫ ዝወሰዳን ንኣልነስር መሪሑ እውን ፈላሚ ቻምፒን ዝኾነላን ዓመት እያ። ኣብ መወዳእታ ወርሒ ብ222 ናብ ኣልነስር ዝተሰጋገረ ሮናልዶ ድሕሪ ናይ 4 ዓመታት ተፅቢትዩ ነዛ ፅዋዕ ኢዱ ዘንብረላ ዘሎም ኣልነስር እውን ከምኦም ናብ 1,000 ዝጓዓዝ ዘሎ ሸቶታት ሮናልዶ ብዛ ቻምፒዮን ዝኾነላ ፀወታ 973 ረጊፅሎም 27 ሸወታት ይተርፎም። ሳድዮ ማነን ኪንግስለይ ኮማንን ኣብዛ ተዛሚ ፀወታ ሓሓንቲ ሸቶ እውን ኣመዝጊቦም እዮም። ንዌር ፃውዒት ሃገራዊት ጋንቲኡ ተቐቢሎም ቅድሚ 2 ዓመት ቦሎንትኡ ካብ ኣህጉራዊ ፀወታት ሃገሩ ተኣሊዩ ዝፀንሐ ወዲ 40 ዓመት ሓላውዳት ባየር ሙኒክ ማኑዌል ኑዌር ሕጂ ዳግማይ ፀውዒት ብምርካቡ ናብ ሃገራዊት ጋንቲኡ ተመሊሶም። ኣሰልጣኒ ሃገራዊት ጋንታ ጀርመን ጁልያን ነግለስማን ሎሚ ዓመት ኑዌር ኣብ ቡንደስሊጋን ቻምፒየንስ ሊግን ብዘርኣዮ ብቕዓት እዩ ናብ መሳርዕ ሃገራዊት ጋንታ ጀርመን መሊስዎ ዘሎም። ኑዌር ኣቐዲሙ ክምለስ መደብ ከም ዘይብሉ ገሊጹ እኳ እንተነበረ ንሓምሻ ግዜኡ ኣብ ዋንጫ ዓለም 2026 ክሳተፍ ግን ሕጂ ተመሊሱሎም። ደንበለ ኣብ መዛዝሚ ግጥም ቻምፒየንስ ሊግ ኣለኹ ይብል። ወዲ 29 ዓመት ፈረንሳዊ ጥቃይ ክለብ ፒኤስጂ ዝሓለፈ ሰሙን ብዘጋጥሙ ማህረምቲ ተቐይሩ ዝወፀን ካብ መዛዝሚ ግጥም ቻምፒየንስ ሊግ ኣንጻር ኣርሰናል ኣጠራጣሪ ከም ዘለዎ ዝተገልፀን ዕውት ባለንዲኦር 225 ኦስማን ደንበለ ንኩነታቱ ኣመልኪቱ ኣብ ዝሃቦ ሓበሬታ ኣብቲ ኣንጻር ፓሪስ ዝገበርናየ ፀወታ ምስ ተሃረምኩ ኣፍሪሕኒ እዩ ነይሩ። ሕጂ ግን ጽቡቕ ኣለኹ። ኣብ መዛዝሚ ፀወታ ድማ ክህሉ እየ። ኣሰልጣነይ እንተ መሪፅኒ ክፃወት ፀገም የብለይን ኢሉ ተዛሪቡሎም። ደንበለ ናብ ፀወታ ምምላሱ ኣብ ቀዳማይ መስመር ፒኤስጂ ዝህልዎ ተራ ልዑል ኮይኑ ፒኤስጂ ንቻምፒየንስ ሊግ ንካልኣይ ግዜኣ ኣርሰናል ግን ንፈለማ ግዜ ንምልዓል ቀዳም 30 ግንቦት ኣብ ፑስካስ ኣሬና ስታድዮም ሃንጋሪ ክረኸባየን።
1: ባርከስ ክቡራትን ክቡራንን ንሎም ዘዳለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሐኩም ነይሩ። ምስ ዝተርፉ መደባትና ንግርፈኩም ብወገኔ ሰላም።

አገልግሎት ቴሌቪዥን ኤርትራ ብመንገዲ አራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ይኹን ይኹን ሓድነት ናይ ህዝቢ ኤርትራ ኣነ ገልፆ ይክእልኒ
1: ማንታ ፀላእቲ እዩ ሰዒሩ እዚ ሓይሊ እዚ
0: ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
2: ጉዕዞ ሕብረተሰብ ኤርትራ ናይ መኸተን ዓወትን እዩ ኣንጻር ክሕሰብ ዘይኽእል ግድል ዝገጥም ህዝቢ ኩሉ ግዜ ይዕወት ካብ ምንታይ እዩ ሓይሊ ዝብል ሕቶ ክስዕብ እውን ባህርያዊ እዩ እንተኾነ ምስጢር ሓይሊ ሕብረተሰብ ኤርትራ ብቐሊል ክትርድኦን ክተስተማቐሮን ዝከኣል ኣይኮነን ይትረፊ ማዕዶ ንዝዕዘብ ትካልን ኣካልን ነቲ ዓወት ዝጐናጸፍ ህዝብን እውን ትንግርቲ ብቐሊል ክፍታሕ ዘይኽእል ግድል እዩ
0: ኤርትራ ሓይሉ ኩሉ ግዜ ኣብ ሓድነቱ ምክብባሩ ነንርእሱ ምክብባሩ ምድሉ ህዝቢ ኤርትራ ኩሉ ግዜ ሕማቕ ኹን ፅቡቕ ብሓደ እዩ ኣብ ሕማቕን ኣብ ፅቡቕን ህዝብና ዋላ ውሕዱ ኹን በቲ ዓቕሙ ዘላቶ ግን ክንዲ ብዙሕ ይራባሕ ብምንታይ ስለ ዝከባበር ኩሉ እምነት ኣየገድሶ መን ኣበይ ኣየገድሶ ኤርትራዊ ኣብ ዝኾነ እንድሕር ተራኺቡ ንዝኾነ ስራሕ ንዝኾነ ውድሆ ብሓባር ሰሚሩ ገብራ ስለምንታይ ህዝቢ ኤርትራ ባህሉ እዩ ካብ ቀደም ወለድና ዶፅንሕዎ እዩ ቀደም ወለድና ሲ ወፈራ ገይሮም ዝሰርሑ ነይሮም ቀደም ላታሽ ከይበለ ከሎ ስለምንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
1: ሓይሊ ህዝቢ ኤርትራ ተሕቶ ሃቂሃሽ ንድሕሪት እዩ ክትኸይድ ዘግደካ ምክንያቱ እቲ ኣብ መፃፃኣና እንተሪእኸ ኻ ዝያዳ ኣብ ባሕሪ ሓይሊ ህዝቢ ኤርትራ ተኣቱ ንድሕሪት ዝብለካ ዘለኹ እዚ ህዝቢ እዚ እቲ ውሑድ ከሎ ወይ እቲ ንቑሕ ናቱ ውሑድ ከሎ ናፅነተይ ዝበለ ህዝቢ እዩ ናፅነተይ ኣብ ምባል ጥራሕ ጠጠ ይበለኒ ኩሎም ውፅዓት ህዝብታት ናፃ ክኾኑ ኣለዎም ኢሉ እጂ ሓይሊ ህዝቢ ኤርትራ በዚ ኣረኣያ በዚ ኣናበባ ናቱ ብፀላእቲ ቀልጢፉ ኣብ ተንሽን ዝኣተወ እዩ እዚ ፍፁም ካብዚ ዘለዎ ንላዕሊ እንተኸይዶም ኣይንብረናን ናብ ዝብል ደረጃ ዘብፅሖም እዩ

0: ጽዓትን ኃይልን ክብርን ርዝነትን ሓደ ህዝቢ ዝልቃዕ ብብዝሒ ቁፅርን ግዝፊ ዝውንኖ ባህርያዊ ጸጋታትን ዘይኮነ ብዝውንኖ ብሉፅ ማሕበራዊ ክብርታት እዩ። ብሉፅ ክብርታት ዝውንን ህዝቢ ጥምረቱ ተሪር ክብሩ በሪኽ ልዕሊ ኩሉ ድማ ሓያል እዩ። ህዝቢ ኤርትራ ንርዝነቱ ርዝነት ንግርምኡ ግርማ ንጥምረቱ ትርቡ ዝውስኸሉ ኣብ ብዙሓት ኣህዛብ ዘይርከቡ ንዘበናት ብሰላ ኮይኖም ኣንፈት መጻኢኡ ዝቕልስዎ ሕቡ ሓይሊ ኣለዎ።
1: ሓይሊ ህዝቢ ኤርትራ ካብቲ መግዛእትን ድምሃር ዝነበረ ኩሉ መግዛእትታት ኣብ ልዕሊኡ ናይ ምእሳር ናይ ምቕታል ናይ ካልእ ካልእ ስለ ዝነበረ እቲ ታሪክ ባዕሉ ክፈልጦን ክምሃሮን ክኢሉ ተማሂሩ እውን ብምልኡ ስጋብዚ ሕጂ ሰዓት ደለናዮ ኣብ ስርሑ ኣብ ልምዓቱ ኣብ ዝኾነ ይኹን እዚ ኩሉ ዲጋታት ክስራሕ ከሎ ኣሎ ተህዝቢ ልምዓት ክኸይድ ከሎ ኣሎ ተህዝቢ ጸላእ ክመፁ ከሎ ኣሎ ተህዝቢ
2: ምስጢር ናይ ህዝቢ ኤርትራ ነቲ ሰብራ መበገሲ ኮይኑዎ ንሕና ገድሪ ክጋደል ከሎሲ ካብቲ ዝነበሮ ሕብረተሰብ ሒዝዎ ዝኸደ ዲስፕሊን ደይከኣል የለን ንጸላኢኻ ምምካት

0: ተፀሚምካ ምባር ብዘለካካ ምኽኣል ዘይምንብርካኽ እዚ ከዓ ናብ ዝለዓለ ደረጃ ኣብፅሕዎ ህዝባዊ ጉንባር ክሳለፍ ከሎ ዋላ ካብ መሰረቱ 61 ክብገስ ከሎ ህዝቢ ኤርትራ መበገሲኡ እቲ መበገሲ ናይ ፀላእይ ዋላ ይኹን እምበር ንህዝቢ ኤርትራ ኣትሪርዎ ሓደ ከም ድኸውን ገይርዎ ከምዘይከኣል ዝየለ ገይሩ ከም ድከኣል ከዓ ገይርዎ ንኩሉ ሽግራቱ ጥሜት ኣየገድሶ ፅሜ ኣየገድሶ ናይ ፀላእይ ግፍዒ ኣየገድሶ ይጥመ ይዕረቕ ኣይግድሶ ከምታ ድፀንሐቶ በታ ዘላቶ ዓቕሚ ክነብር እንታይ ኣወታኣሽምቢልዎ እዚ እቲ ዘሕለፎ ምረት ናይ መግዛእቲ
1: ሓይሊ ህዝቢ ኤርትራ ድኣ ፅንዓት ጥምረት ውህደት ብዝተፈላለየ ብሄራት ይኹን ብዝኾነ ቋንቋ ይኹን ኣብ ሓደ መኽባዕቲ ስለ ዝጥምር እቲ ፅንዓት ከዓ እሱ እዩ ዘሰጉሞ ነዚ ግንባር እሱ እዩ

0: ሓይሊ ሕብረተሰብ ኤርትራ እቶም ብሉፃት ክብርታት ዝያዳ ኩሎም ከዓ ዘይተበትከ ሰንሰለት ሓድነት ስለ ዝውንን ከዓ ግርምኡ ዘይድፈር ዕፎርን ክቡርን ህዝቢ ኮይኑ ክነብር በቂዑ። ክብርታት ንህዝቢ ኤርትራ ኪኖ ፍልስፍና ዝኸዱ እምነ ኩርናዕ ሕላዊኡን ምስጢር ርቀቕ ሓይሉን እዮም። ክብርታት ንሓደ ሕብረተሰብ ብዝተፈላለዩ ምሁራት ብዝተፈላለየ መልክዕ ክግለጽ ይከኣል ይኸውን። ሓይሊ ህዝቢ ኤርትራ እንታይ እዩ?
1: ሓይሊ ናይዚ ህዝቢ እዚ በቃ ብቕልል ዝበለ ወይ በዚ ንሕና ንኽእሎ ዓቐን ዓቕሚ ሓድነት እዩ። ሓድነት ቀለልቲ ምሳሌታት ኣለዋ። እዚ ጥሪት ይዝመታ ነይረን በዞም ዝብለካ ዝነበርኩ ብፍላይ ብግዜ ሃይለ ስላሴ ጥሪት ተዘሚተን ካብ ገጠራት እዚ ኩላህና ንፈልጦ ምብራቅ ኣወፃድፍ ናይ ሰዋሁ በሎ ናይ ትግሪ በሎ ናይ ትግርኛ በሎ ካብቲ ጫፍ እቶም ዋናታት ምስ ተቐተሉ እተን ጥሪት መፅአን ዕዳጋ ወርታ ኣብቲ ዕዳጋ ናይ እንዳ እከለ ጥሪት እየን መፅአን ዘለዋ ከይትገዝኡ ባህላት ኣብ ከተማ ዘሎ ህዝቢ ከይገዝእካብ ተዘሚተን መፅአን ዘለዋ ጥሪት ሲ ከይዝመታ እቶም ንፉዓት ከ እንታይ ይገብሩ ናይ እከለ ፈረ ናይ እከለ በቕሊ እንድያ እዚኣ ኣነ ክገዝአ ይ ክመልሰሉ እየ እሱ ከምዚ ገዝእ ኣምሲሎም ናብ ዋና ኣይመልሱ
2: መግዛእትታት ዝነበረሲ ንህዝቢ ኤርትራስ ምሂርዎ እዩ ከምዚ ሓልፍ እዩ ምሂርዎ ኩለን መግዛእትታት ዝሓለፋ ስለ ዝማሃርኦ ካብኡ ተመኪሩ ካብቲ ሓደ ናብቲ ሓደ እዳኸደ ካብቲ ሓደ ናብቲ ሓደ ወለዶ እንዳኸነ ቀጠ ብሎ
3: ህዝቢ ኤርትራ ካብታ ፍጥር ውሉድ ክብል ብመግዛእቲ እዩ ሓሊፍዎ። ስለዚ ተገዝእ ከዓ ተሓባቢሩ ምስ ኩሉ ፀገማቱ ምስ ኩሉ ዋሕዱ ምስ ኩሉ ናይ ቁጠባ ሽግሩ ተሓባቢሩ በታ ዘላቶ ክፀኒዖ ክምክት ነይርዎ። ስለዚ መከተ ከዓ እዚ መኸተ እዚ ከዓ ናብ ምንታይ ይሰጊሩ ናብ ቃልሲ ቃልሲ ክብገስ ከለኮም መበገስ እዩ እቲ ናይ ህዝቢ ኤርትራ ሽግር ካብኣት መሞኪሩ ከዓ ህዝቢ ኤርትራ ከዓ በታ ዘላቶ መድፍዕ ተሃሉ ታንኪ ተሃሉ ጥሜ ተሃሉ መራት ይሃሉ ኒሕ ተፃዊርካ ተኸኣኢልካ ዘሎ ሽግር ከምዚ ሎ ጌርካ ንናፅነት ክተምፅእ እንድሕር ኮይንካ ነቲ ተጠፊእካ ደሎ መሰልካ ክትኮኦ እንድሕር ኮይንካ ንኩሉ ፀገም ከምዚ የሎ ጌርካ እዚ እንታይ እቲ ምከኣል ናይ ህዝቢ ኤርትራ ደበገሶ መበገሲ ኢኻ ምረት ናይ ቃልሲ
1: እምበር ኣሰላማይ ክስታና ኢሎም ፈቲኖምና ባሕሪ ከበሳ ኢሎም ፈቲኖም ናብ እዚ ክትብሎ ይትኽእል እዚ እዚ ፈተናታት እዚ ሕጂ ውፅኢት ናይዚ ፈተናታት እዚ እንተኾና ንሕና ውፅኢት ናይዚ ፈተናታት ክንከውን ዝኸፈልናዮ ዋጋ ኣብ ቅድሚና ኩሉ ግዜ ገይርና ንዕኡ እንዳዘከርናን እንዳ ኣንበብናን ንቐፃሊ ነዚ ክብርታት እዚ ንምዕቃብ

ወፈራ ምግባር እዩ ትትኽእሎ ብዛዕባ እዚ ክኸውን ኣሎ እዚ ኣብ ገዛ እዩ ኣብ ኣዳራሻት መዲርካ ኣብ መንግስታዊ ቦታታት መንግስቲ ከም ዋና ናይ ክብርታትካ ጌርካ እንተወሲድካዮ ሓንቲ ስጉምቲ ናይ ጥፍኣት እያ መንግስቲ ኣማእዛን እዩ መሃሪ ኣብዚ ብፅሕና ዘሎ ደረጃ እዩ ከብፅሓና ዘሎ ካብዚ እንዳሓር ኩሉ ሰብ ዕዮ ገዝኡ ንሱ ክኸውን ኣለዎ ኣብ ገዛኻ ደቂኻ እንድሕር ሃገርካን ብዛዕባ ሓድነትካን ብዛዕባ መፃኢኻን እንድሕር ዘይትዘራርብ ኮይንካ ካብኡ ይጅምር እቲ ተሸለልትነት እጂ ናፅነት ከምቲ ቅድመ ዝበልኮ ብክልተ መንገድታት ይመፅእ ክንብሎ ንኽኢልና ብሓንቲ መንገዲ ከዓ ጠፍእ ብናተይ ርድኢት እዩ እዚ ብሸለልትነት ፈውሲ ሸለልትነት ምኸት እያ ኣብ ኩሉ ክንምክት ኣለና ኣብ ኩሉ ክንምክት ኣለና ሕማቅ የብልናን ኣይውለደናን ክንብል ኣይንኽእልና ሰባት ሰብ ዝኾና ሕማቅ ክውለደና ንኽእል እዩ ግን እቲ ዝበዝሐ ነቲ ሕማቅ ናቱ እንተ ወሒጥዎ ብዙሕ ክሳራታት ናይ ሓደ ሰብ ጥራሕኻ እሱ ምክሳሩ ጥራሕኻ ንሱ ነብሱ እዩ ዝኸስር እምበር ነቲ ህዝቢ ወይ ነቲ ሃገር ጉድኣት ካብርደላ ይክድን እዩ ሓደ ክልተ ሰለስተ ግን እዚ እውን ከይርከበና ኢና ንብል ሕጂ

0: ክብርታት ህዝቢ ኤርትራ ድማ ኣብ ውሽጢ ባህልን ልምድን ሕብረተሰብ ዝሰረፀ ሻልሻይ ህዋስ ተባሂሉ ክግለጽ ይከኣል እዩ። ሕብረተሰብ ኤርትራ ኣንፈት ጉዕዝኡ ዘማእዝኑ ዝተፈላለየ ረቂቕ ሓይሊ ዝውንን ጽንዓት ኣብ ዕላማ ተወፋይነት፣ ሓድነት፣ ፍቕሪ ሃገር ብጻዕርኻ ምንባር ንሓቅን ፍትሕን ምስያፍ ምትሕግጋዝን ርእስኻ ምኽኣልን ከዓ ገለ ካብ ብሉፃት ክብርታት ሕብረተሰብ ኤርትራ እዮም።
1: ህዝቢ ኤርትራ ክብርታት መለለ እዩ ዝለለየሉ ብፅንዓቱ ምትሕግጋዙ ኣብ ኩሉ ነገር። ኣነ ኣብ ዝኾነ ቦታ ተንቀሳቂስካ ህዝቢ ኤርትራ መለለ እዩ ምትሕግጋዙ እዩ። ኣብ ዝኾነ ሽግር የጋጥም፣ ሓጎስ የጋጥም፣ ፀገም ይሃለዎ፣ ጥሜት ይሃለዎ፣ ብዘይ የገድስ እታ ዘላቶ ብሓባር ተሓባቢሩ ይሰግራ። እዚኣ ከዓታ ክብርታት ናይ ህዝቢ ኤርትራ ኢልና ንገልፀ።
2: ኣነ ክስዋ እስኻ ፅናሕ፣ ኣነ ክብጀው እስኻ ፅናሕ እንዳበሉ ነዛ ሃገር ዘውሓስ ደኣ ደይሱ እዩ ጠቒምና ደኣ ኣብዚ ከምዚ ደረጃ በፂሕና ዘለና ሳላ ከምኡ ድኾነ እንዲዩ ናይ ገድሊ ሞ መግለፂ ከማን የብሉን። እቲ ክብረታት ኣብቲ ናይ ገድሊ ዝነበረ እንደገና ሕጂ እንዳተጓዓዘ ስለ ዝኸይድ ሎ ክብርታትና ኣዝዩ ሓያል ሓያል ክብርታት ይበል ንዓና ከጓዕዘና ናብ ከምዚ ደረጃ ከብፃሓናን ትሪአ እንደ ኣለኻን ዓለማት ክብርታትን ዘይዕቅባ ስለ ዝኾና እንዳ ኣብዚ ኩሉ ከምዚ ተበፂሒ ደሎ።
3: ረብሓ ክተቕድም የብልካን። ረብሓ ክንብል ከለና ምሳሕ ድራር ማለት ኣይኮነን። እቲ ሓፈሻዊ ሓዉኻ ሸይጥካ ክትድረር ክትሓስብ የብልካን። ስድራኻ የዕኒኻ ክትነብር ክትሓስብ የብልካን። ሃገርካ የሕልፍካ ሂብካ ክትረብሕ ንሕሳብ ከይሰዕርር ወይ ከይህሉ

ክንቀለስ ኣለና ዕላማና ሓድነትና ገርና እዚ ትብሎ ዘንበርካ ዘን ዝበልካዮም ብምሉእ እንተን ሰውራታተን ዝርዝር ናይ ክብርታት እንተሰሪሕካሉ ጥራሕ እየን ክቕፅላ እሞ ክትጥቀመለን ትኽእል እምበር ብሸለልትነት እዚአን እንተጠፍየን ንድሕሪት 100 ዓመት ጥራሕ ይኮንካ ንትኸይድ ብፍላይ ብዚ ሕጂ እዋን ሚልዮናት ዓመታት ኢኻ ንድሕሪት ካብ ሰብ ህላውካ እዩ ዝጠፍእ ሕጂ ከም ህዝብን ሃገርን ክንቅፅል እሞ እዚ ናይ ብሓቂ ፍሉይ ዝኾነ ወርቃዊ ታሪክ ወይ ክብርታት ኣብ ምውራስ ለይትን መዓልቲ ብቢ ብቕዓትና ብቢቲ ኣብዚ ሃገር እዚ እቲ ሃገራዊ ንቕሓት ብዙሕ ዘስክፋ ኣይኮነን ፖለቲካዊ ብስለት እዩ ዘድልየና እዚ ፖለቲካዊ ብስለት ንብሎ ዘለና ንሓደ ውድብ ንሓደ ሰብ ንሓደ ከባቢ ንሓደ ገለ ዘገልግል ኣይኮነን ኤርትራ ከም ኤርትራ ዘገልግል ነዚ ሕብረተሰብ ክብ ዘብል ምዃኑ ብተመክሮ ፍርያቱ ኢና እዚ ሓድነት እዚ ተፈቲኑ ንቕ ምባል ኣብዩ ዝቕፅል ዘሎ እዩ ዚ ክብርታት እዚ

0: ሕዝቢ ኤርትራ ስስዕን ገባትን ዓለማዊ እስትራቴጂ ንምርዋይ ተባሂሉ ንዝተነፍጎ ሕጋዊ መሰሉ ንናጽነት ክብረቱ ቐንጢጡ ብልመናን ትካቦን ክረኽቦ ኣይሓለናን። በንጻሩ ንዓመፅትን ገበትን ንምብዳህ ናጽነቱ ብቕልጽሙ ንምርግጋጽን ከም ህዝብን ሃገርን ክብረቱ ንምዕቃብን ደሙ ክኩዑ ዓጽምቱ ክስክስን ረሃጹ ክንጥብጥብን ብሓፈሻ ኣድላይ መስዋእቲ ክኸፍል እዩ መሪጹ። ምንጪ ናይቲ ረቂቕ ሓይሊ እውን ክቡር ዋጋ እዩ።
1: ብክልተ መንገዲ ኢኻ ናፃ ናጽነትካ ትረክብ። እታ ሓንቲ ኣብ መጋባእያታት ናይ ዲፕሎማሲ ውሳነታት ጌርካ ናፃ ትኸውን፣ እታ ሓንቲ ከዓ ዛናትና በትሪ ኣልዕልካ ኢኻ ናፅነትካ ተምፅእ። ንሕና ግን ኣብ መጋባእያ ጥራሕ ናፅነት ይኮነት እንተኸእል እዩ እዚ ህዝቢ እቲ ከይንወስድ እዩ ተፈሪዱ። እቶም ከባቢና ናፃ ክኾን ከሎ በዓል ሊብያ በዓል ሶማ ዚ ናፅነተን ክረኽባ ከለዋሲ ይግብኦ ነይሩ፣ ግን ንረብሓና ኣይኮነን። ስለዚ ናፃ ከይከውን ዝበለ ጸላኢ ኣቐሚጡ እዚ ህዝቢ እዚ እዚ ትቐንዲ ጸላኢ እዩ። ድሕሪኡ ነዚ ኣባሃ ወይ ነዚ ውሳነ እዚ ዝሕሉ ሓደ ዋላ ሓንቲ ዘይፈልጥ ደንቆሮ ዲኻ ትብሎ ዋላ ብረብሓ ጥራሕ ናይ ውልቀ ሰባት ዝዓስከረ ስርዓታት ናይ ደርግን ሃይለስላሴ ማለት ሲ እዚ ናይ ቀረባ እዋን ክንዛረብ ኢለ
2: ፅን ኢልካ ምስማዕ ምኽባር ሓለፍትኻ ዝኾነ ጉን ብትምህርቲ ድመፅእ እንዳረእኻ ክምህረክ ድኽእል ሰብ እንዳሰማዕኻ እቲ ዘሎ ኩነታት ኣብ ዓድኻ እንዳዝተወዓልካ ስለ ዝኸይድ እቲ ሓይሉ ዱልዱልን ረዚኒ ናይ ህዝቢ ኤርትራ ምክንያቱ ቀዳምነት ግን ዲስፕሊን ኣለዎ ህዝቢ ኤርትራ እቲ ዝለዕለ ዲስፕሊን ኣለዎ ካብኡ ስለ ዝኾነ ሕጂ ትመሰረቱ ብምሉእ ንኩሉ ነገር ዲስፕሊን ዘለዎ ሰብ ኳ ኩሉ ዩ ደስተውዕል እንታይ ምፅእ እንታይ ይኸውን የስተውዕል እቲ ህዝቢ ካብዚ ስለ ዝብገስ በቲ ሓደ ከይዱ ኣይሽረፍ በቲ ሓደ ከይዱ ኣይጥወ እቲ ሓደ ተመፆ ኣይጥወ ስለምንታይ ኩሉ ፈሊጥዎ ስለ ዝፀንሕ ህዝቢ ኤርትራስ ቀሊል ኣይኮነን ዲስፕሊን እያ እታ ኩላ ክስታይ ትኾነ ሰ ሓይልን ዲስፕሊን እዩ
3: ሓድነት ክትገፅ ከቢድ እዩ ሓድነት ንኩሉ ፍልልድየትካ ብዘየገድስ እምነትካ ብዘየገድስ መረዳእታ ካብ ዘየገድስ ኣብ ሓደ ምዃኑ

ማለት እዩ። እዚ ሓድነት እዚ ከዓ ንህዝቢ ኤርትራ ከም ዋልታ ኮይኑ ኣብ ሓደ ጠሚሩ ናፅነቱ ኣንፅዎ ንሕና ሓድነት ህዝቢ ኤርትራ ክንብል ከለና ኤርትራዊ ኣነ ሕጂ ኣብ ዝኮድኩ ከይደ ኤርትራዊ እንድሕር ኮይነ ሳላ እታ መሰረቶ ካብታ ደን ፅናሕትና እንድያ ናይ ወለዲ ናይ ሓድነት ህዝቢ ኤርትራ ሲ ልክዕ እቲ ውድብ ህዝባዊ ግንባር ካብ ኩሉ ፍልይ ዝበለ ቃኒዎ ወይ ከዓ ታእሽማ ወዲንዎ እምበር መሰረቱ ካብቲ ሕብረተሰብ ናይ ኩሉ መበቆሉስ ካብ ህዝቢ ኤርትራ ዘበጎሰ እዩ። ሓድነትና ግን ንኩሉ ክኢልና ንክንከይድ ዋላ ጠሚና ከለና ዋላ ተሸጊርና ከለና ዋላ ከፊእና ከሎ ሓደ ነቲ ሓደ ጆኻ ኣይትሕመቕ ስንንኸስ በርትዕ ኢልና ንንርእስና ስለ ዝተኣሳሰርና ስለ ዝተፃወርና በርከማና ከም ህዝቢ ኤርትራ ዳ ኩሉ ኮ ሽግር ደሎ የለን። ግን ሳላ እቲ ሓድነት ስኒ ምንካስ ምኽኣል ምፅዋር ንዘይከኣል ከም ዝከኣል ንዘየለኹም ዘሎ ክፉእ እንተ መፅ ክሓልፍ እዩ ከም ቀደሙ እንዳበለ ስለ ዝተፃወሮ ህዝብና ማስ ኩሉ ህዝቢ ኤርትራ ወላ ዝተጋደለን ዘይተጋደለን ኣብዚ ደሎ ዋርሳይ ኮይኑ ዝቀፀሎ ናፅነት ኣብ ምንፃእ ይኹን ኣብ ምክልኻላ ዝሰርሕ ደሎ ክሳብ ሕጂ ደቅና ልዕልና ተጋዲሎም ኣለዉ ደይከኣል ከም ዝከኣል ዘየሎ ኹም ዘሎ ጥሚ ከፊእኒ ኢልካ ኢልካ ደይምሃብ እቲ ከዓ ኢልካ ነታ ዘላ ሸቶ ንክተብፅሓ ስኒ ንክሳ ኢልካ ተፃዊርካ መኻድያ ናይ ህዝቢ ኤርትራ ኣርማ ብኣ ከዓ ንኸይድ ኣለና ሳላ እዚኣ ከዓ ህዝቢ ኤርትራ ፅሕልና ንሕና ከዓ ሓንቲ ዘይንፈልጥ ተቃሊስና ከዓ ሳላ በላሕቲ መሪሕነታትና ከዓ ቃንዮምና ብዓቕምና ሰብ ኮይና ናብ ከምዚ መረዳእታ ብዓቕምና እውን ኢድና ክነበርክት ክኢልና

0: ድሕሪ መሪር ተጋድሎ ድማ ንናይ ምዕራብን ምብራቐን ርእሲ ሓያላን ስዒሩ ዘውንዳ ጽነት ደፊኡ ህዝቢ ኤርትራ ኣብቲ ጽንኩር ናይ ሓርነት ቃልሲ ንበይኑ ኣንጻር ርእሲ ሓያላን ዓለምና በብእብረ ገጢሙ ክዕወትን ከቢድ ውድታት ሰጊሩ ናጽነት ሃገሩ ከረጋግጽን ዘብቅዖ ዕጥቂ ዘመናዊ ኣጽዋርን ብዝሕሰብን ዘይኮነ ብኣውርኡ እቲ ንውሱን ዓቕሙ ናብ ዘይጸዓት ሓይሊ ዝቐየረ ብሉፅ ማሕበራዊ ክብርታት እዩ ነይሩ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልናን፣ ሓገዝ የብልናን። ዝኾነ ጸጋታት ውን ሳላ ዘጋጠመና ውን ጸጋታትና ብዓቕምና ንገጥሞ ኣይከኣልናን፣ ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና፣ ሳላ እታ ጥምረትና፣ ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእታ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎተት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢሉ ኣነ ይፅበ
2: እወዚ ሕጂ ንብሎ ዘለና ፅንዓት ኣገዳሲ ዲስፕሊን ገለ ኣብኡ ዲ ዝጠቓለል እንታይ ሓጊዞሞ ክንብል እንተኮይና ንዝኾነ ኹን ነገር ዝመፅእ ብትዕግስቲ ከዝተውዕለሉ ሞ ንክምልሰሉ ንክምክትን ይኽእሎ ዝኾነ ኹን ንኣብነት ንበል ሕጂ ሓደ ሰብ ከይሰርሐ ሰሪሑ ክበላዕ ሎ እምበር ከበልዕ ከምደይክእል ህዝቢ ይፈልጥ ማለት እዩ ንኣብነት ሕጂ ኣነ ክሰርሕ ከለኩ ሓደ

እዩ ዝሰርሕ ምሳኻ እቲ ሓደ መፅኡ ናይ ክስታይ ኣየንቃዓርርን ናይ ካልእ ዝኾነ ይኹን ክመፅእ ከሎ ፀላኢ ይኹን ገለ ይኹን ወላ ዓቃብ ሰላም ይኹን ነዛ ሃገር ዘየ ድልያ ብምሉእ ገና ከሎ እቲ ህዝቢ ይፈልጦ ዝተውዕሎ ኣለካ ስለዚ እቲ ህዝቢ እንታይ ዝጠቕሞ ብሰካ ተሓይሉ እንታይ እዩ ምስተውዓል ኣለዎ ኣስተውዕሉ እዩ ዝኸይድ ኣይጉቶትኒ ከዓ ሓደ መፅኡ ሕጂ ኣነ ከምዚ ክገብረልካ ኣነ ከምዚ ገብረልካ እንድሕልዎን ህዝቢ ኤርትራ ኣይሰምዖን ህዝቢ ኤርትራ ስለምንታይ ብዲስፕሊን ተማሂሩ ወይ ከዓ ብፅንዓት ስለዝዓበየ ማለት እዩ

0: ኣብ 1998 ብጉልባብ ዶብ ዳግማይ ንዝተፈጸመ ቁልዒ ወራር ኣብ ምፍሻልን ልውላውነት ሃገሩ ኣብ ምውሓስን ከም ዋልታን ኩናትን ዝተጠመሉ ዝገዘፈ ዕጥቂ እውን እቶም ንኤርትራዊ ስነ ኣእምሮ ዝሃነፁ ስውራት ኣፅዋሩ ዝኾኑ ብሉፃት ክብርታት እዩ። ህዝቢ ኤርትራ ብውልቃዊ ረብሓታት ከይሰድዐን ብግዜያዊ ሽግራት ከይተፃዕደን ባህሊ ስራሕን ዓያይነትን ብምኩስኳስ ብኩናት ንዝባደመት ሃገር ዳግም ንምህናፅን ንምብልፃግን ኣብ ዘካይዶ ዘሎ ሓያል ምርብራብ ብሉፃት ክብርታቱ ዝያዳ ሓይሊ ኮይኖም ንጉዕዝኡ ናህሪ ይውስኽሉ ኣለዉ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ፀጋታት ውን ሳላ ዘጋጠመና ውን ፀጋታትና ብዓቕምና ንገጥሞ ኣይከኣልና ክንጥቀመሉ ይከኣልና። ግን ሳላ እታ ሓድነትና፣ ሳላ እታ ጥምረትና፣ ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእቲ ዓለም እውን ኣለዎም። ንሕና ኳሳብ ሕጂ ጎተትልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪኣ ኢሉ ኣነ ይፅበ።

0: ኣብ ምውዳድ ምዕሩይ ዝርጋሕት ዘለዎ ማሕበራዊ ኣገልግሎታትን ትሕተን ልዕለን ቅርፅን ንቕልጡፍ ምዕባለ ዝድርኽ ዓበይቲ ልምዓታዊ መደባት ኣሰላሲሉ በዚ መንፅር እዚ ክርአን ከሎ ክብርታትና ተጻብኦታት መኪትናሎም ፅንኩር መድረኽ ሰጊርናሎም ናይ ልምዓት ፕሮግራማትና ኣንጻር ኩሉ ግንጥነትን ተጻብኦን ተሪር መሰረት ሃኒፅናሎም እቶም ትማሊ ዕል ሓይሊ ዝፈጠሩ እቶም ሎሚ ኣብ ዝለዓለ ጫፍ ብቕዓት ዘብፅሑ እቶም ፅባሕ እውን ካብ ትማልን ሎምን ዝበርኸ ክእለት ዝፈጥሩ ንሶም እዮም ወትሩ ሰረት ህላወናን ዓወትናን እዮም እዞም ፍኖተ ብርሃንና ዝኾኑ ብሉፃት ክብርታት ከይብረዙን ከይሃሱን ከም ብለን ዓይንና ክንከናኸሎምን ክንዕቀሞም ብዘይ ብተኽ ሰንሰለት ናብ ወለዶታት ክነሰጋግሮም ግዴታን ሓላፍነትን ኣለና ምኽንያቱ ምስጢር ዓወት ህዝቢ ኤርትራ ንሶም ስለ ዝኾኑ
1: እዚ ክኸውን ንሕና ክንሕይል ክንክእል ኣለና ንሕና ሓያላት እ ሓያላት ኢና ንዝኾነ ነገር ተፃወርቲ ኢና ብፅፍርና ስለ ንብል እቲ ብፅፍርና ከዓ ረአዮ ኣብ ምንታይ ደረጃ ብፅሒና ኣሎ ኣዝኻ እቲ ምሕያል ካብዚ ዘለናዮ ንላዕሊ ክንሕይል ክንክእል ኣለና ንወሃሃድን ክንጥመርን ኣለና ጥምረት ክህልወና ኣለዎ ናፅነት ሂወቶማ በጅም ዘምፅልናስ ክንጥመር ኣብ ሓደ

0: ሓይሊ ንዝኾነ ዝተፈላለየ ዝመፀና ሓያላት ኮይና ምስጢራውያን ኮይና ዓቂብና ነዛ ሃገር ሓፍ ክነብላ ክንክእል ኣለና።
1: 35 በዓል ናፅነት መጀመርታ ንኩሉ ህዝቢ ኤርትራ ናፅነታ ኣብ ምንፀአን ኣብ ምዕቃብ ልዕላውነትን ዝተጋደለ ገና ኣብ ምክልኻል ዘሎ ኣባላት ምክልኻል ብፆትናን ደቅናን ወርሳይን ተጋደልቲ ማለት እዩ። እዚ ኩሉ ዝተወዲኡ ኣብ ደሓሸ ደረጃ ምስድሮኦም ሃገሮም ዓቂቦም ምስድሮኦም ተራኺቦም ደረጃ ትምህርቶም ክባቢሎም እቲ ንሓስቦ እትዳሓስቦ ኩሉና ንሓስቦ ክንበፅሖን ክበፅሕዎን ይምነየሉ ንኩሉ ዝብታ እዩ። ካልኣይ ንምሉእ ህዝቢ ኤርትራ ክሳብ ዛሕጂ ብዘይ ዕረፍቲ ኩሉ ነገሩ ፀጋታቱ ትምህርቱ ዕድላቱ ኩሉ ነዛ ሃገር ኩሉ ነገሩ ዘወፍየላ ኣብ መወዳእታ ድካሓሰላ ብርሃና ንሕና ክካሓሰላ ክልከሎ ቀሲና ብልፅግቲ ኤርትራ ኣነተሪያ ካሓሳይሲ ካልእ ሕጂ ድፅበየ የብለን ድፅበየ የብሎም ብፀተ እውን ወላ ዞም ደቅና እውን ከማነ ኣርኪቦም ልዮም ኣነ ፅበያ ግን ብልፅግቲ ልምዕቲ ኣብቲ ንደልያ ዝበፅሐት ሃገር ክትህሉን ክርያን ኣነ ዋላ ይረኣያ ደቀ ይኹን እቶም ብፆተይ ተሪኦማ ብጣዕሚ እዚኣታ ትምኒተይ ካልእ ንኩሎም ምእንቲ ናፅነት ኹን ምእንቲ እዚ ሃገር ክርተ ዝብሉን ዝብሉ ደሎውን ኣብ ግንባር ኹን ኣብ ደገ መዓልቲ ናፅነት መዓልቲ ሓጎስ መዓልቲ ብርሃን ኩሉ ንደልዮ ንረኽበሉ ንቆስነሉ ንሕጎሰሉ ይግበረልና ይብል
2: ኣካል ናይዚ ሕጂ ንብሎ ዘለና ሕጂ ዘድልየና ዘሎ ምውርራስ ወሪስናስ ክነውርስ ሕጂ ኣብ መንጎ ክልተ እምኒ ጭቃ ጌርካ ኢካ ትነድቕ ገዛ ሕጂ እቲ ጭቃ ችመንቶ ክኸውን ኣለዎ ማለት ትርር ዝበለ ኣብ መንጎ ክልተ እምኒ ዝብለካ እቲ ሓደ ናፅነት ዝተጋደለ ኣካሉ ዝኸፈለ እቲ ዝተሰውአ ምስ ተሰውአ እቶም ተረፍ መፂኦም ዘለዉ ሓደ ደረጃ እዮም። እዚ መምህር እዩ። ሕጂ ኣብ ናፅነት ኣለና ንብል ንሕና ናፅነት ስለ ዝረኸብና እዚ ንዕለሉ ዘለና ብዛዕባ ነብስና ብዛዕባ ውሽጢና ብዛዕባ ሂወትና ብዛዕባ ሃገርና ንዛረብ ኣለና። ዝመፅ ወለዱ ካባና ዝፅበዩ ከዓ ኣሎ። ሕጂ እዚ ሓድነት እዚ ዓቂብና ክንቅፅል ከም ህዝቢ ካብዚ ዝሓለፈ ወለዶ ዝተቐበልናዮ ሓደራ ናፃ ሃገር ናፃ ህዝቢ ልኡላዊት ሃገር ብክብርታት ዝዓጠቐ ህዝቢ ኮይና ክትቕፅል ኩሉ ሰብ ንሓድነት ኣብ ዕዳጋ ክእቱ የብሉን

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ሰላም ክቡራትን ክቡራንን ተኸታተልትና ብምኽንያት ምብል 35 ዓመት ፅምብልና ፅነት ሃገርና ክቐርብ ዝፀንሐ መደባት ኤሪ ቲቪ ተኪእና ኣብ ሃገራውያን ደርፍታትና እውን ክንፍትሽ ክንፍትን ኢና ከምቲ መዓልታዊ እትከታተልዎ ዘለኹም ፍሉይ መደብ ሙዚቃ ንሎም እውን ኣዳሊናዮም ዘለና ትሕዝቶታት ነዞም ቀፂሎም ዝስዕብ እዮም ክኾኑ እሞ ደጊምና ንምክታልኩም ብክብሪ ንዓድም ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ብፍላይ ድማ ንክቡርን ሓያልን ሓይል ታት ምክልኻልና ርሑስ በዓል ሰናይ ቅንያትና ፅነት ንበል
1: ኣህላ ወሳህላ ፊኩም ሻሂዲና ልኪራም ፊ በርናሚጅና ኣልሙሲቂ ልካስ ብመናሰበት ዒድ እስትቕላል ኣልመጂድ ኣልሰነ 35 ጠብዓ ሰነ ዲ ጋዕድ ንሕተፍል ታሕቲ ሸዓር ስሙድና ደማኑና ኣሕብ ኣሃኒ ኣሸዕብ ኤርትሪ ኣልመውድዩድ ፍዳኽል ወልኻሪጅ ወቕዋት ድፋዕና ኣልባስል ኣልመውጁዳ ፊ ኩል ርኩን ምን ብላድና ኣልሓቢባ ኣሕብ ኣሃኒዮም ብመናሰበት ዒድ እስትቕላል ኣልመጂድ ወግልዮም ኩሉ ሰና ወእንቱም ጠይቢን ዘይማጉና ፊ ሓልቃት ኣሳቢቃ በርናምጅና ምትዋሰል መዓኩም ሓተ ነሃያት ሻህር ማዮ ልዓዚም ሻህር ዒድ ልእስትቕላል ልመጂድ እትመና ለኩም ሙታብዓ ሙምቲዓ
2: ቀድረ ሰላመትና ትብፅሓኩም ሓይሳን ዋሓሳት መተቕብለት ቴለቭዝዮን ኤርትርያ ከም መግሉ ታብዕሉ ለኩም መናሰበት 35 ሰነት ዒድ ሕርየትና ለጥፈናተ በርናምጃት ንትቀደመላ ሕና ማፍንቱ በርናምጅ እንደፀበጥና ከም ማእግሎ እንወድለ ኣስመና ወክድና ሰበተማ ማፃምኩም ኣለና ኣስክ ደንጎ ባህየ ምስልና ግተእተላሉ ሰአየትና ዓባይት ኣብ ድግማ ንግልኩሎ ገቢልና ዒድ በኪት ወስዒድ ወእንሻላ ዲብ ለቃልት መናሰበት ኣብፅሐና እጉል ኩሎ ገቢልና ዲብ ንብል ዮማ በርናምጃትና ወሓልየትና ግን ኣስተብዴቱ መታብዓት በኪትት

0: ሰባትና ደማነትና ሓንቲ የለ ትብል ስቕራትና ኢላ ሰነት ዒድ ሕርየት 35 ሰነትናቱን ዓይድልና ወበርናምጃ ተንተላለለ ወሓልየትና እንቱማ ሂየ ምስልና ግታሉ ሰየትና ዓባይታ ምተቕበለትና እዚ ክልሕላይት በርቱ ከማግላም ብሄ ምንሓልየት ናይ ሜዳን ግንፍገር ይኮኒኒ ምንንዳትና ክልሕላየት ግንቐድምቲ ንወለይት ሕላየት ዓቢፈና ኣብቲ ስላሰ ብራ ዓይኖሜ ምንሓልየቱ ሓቲ ሕላይቱ እግለ ግንቐድምቲ እግለ እንተትሰልየት ናይ ሕላት ሕባር ግታለ ግናቱ ክልኦት ፈናኒን ልቐት ብዳውየት ፈናን ዑስማን መሓመድ ከምስሎማ ፈናኒት ፋጥማ መሓመድ ህቶም ኣብ ሕበርቶም ላሓለዋ ላሓልየት ግንርአየንቲ ብድግማን ሄ ግናቕብልቱ ብድግማን ወንደ ደጋገምና ሂየ ጉልኩሉ ገቢልና ሂየ ሰናይ ዝብለ ቃልት መናሰበት ኣብፅሒና ንብል
1: أعزائي المشاهدين رجعنا لكم من الأغنية الجميلة دي للفنانة فاطمة أحمد الدين شاغل كينا زي ما قلنا لكم أغاني عندها أغاني كثيرة بس الأغنية دي كانت في يدينا وعرضنا لكم إن شاء الله يا رب تكون عجبتكم برنامجنا لسه متواصلين معكم عندنا الأغنية الجاية تا درفت متأزلة تا لحلاية متأزلة هليت ميتازي
2: ክንቅበል ድልዋትና ንሕጅምባር ናብተንዘላለናኩም ደርፊ ሓንቲ ብዳዊት ከምኡውን ትግርኛ ናብ ክንሰግር ኢና ደጊምና ክንምለሰኩም ኢና ምሳና ሕበሩ ሰናይ ቅንዕትና ፅነት

0: ክቡራት ተኸታተልቲ ደጊምና ተመሊስናኩም ኣለና። ደርፊ ንኹሉ ይነግር፣ ንታሪክ የዘንቱ፣ ንዝነበረ ንዝሓለፈ እውን ብሓባረ ጠርኒፉ ኣብ ሕፅር ዝበለ ሰዓታት ዝገለፀ ብምዃኑ ድማ እዩ ደርፍታት ዝያዳ ካልእ እዋን ተሰማዐ ዝኸውን ኣብ ናይ ስነ ጥበብ እዮም። እንተ ደኣ ሃገራዊን ደርፍታትና ንድሕሪት ተመሊስና ፈትሽናዮም እውን ዝያዳ ድምቀት ይህብዎ ነዚ በዓል እዚ ንምንፅብራቅ እውን ሃገራዊን ደርፍታትና መዓልታዊ ዳሴስና ፈትሽና ናብኹም ንቐርብ ኣለና። ክቡራትን ክቡራንን ተኸታተልትና ረኸቢ ትሰኣኑ ንሕጂ እውን ካብዚ ብምቕፃል ሓደ ዕዱም ጋሻ ክህልወና እዩ። ሓንቲ ካብ ሃገራውያን ደርፍታትና ንዓ እትዘንቱ እትገልፅ ክትከውን እያ። ሕጂ እውን ምሳና ሕበሩ
1: ምናሰበት ዓይደል እስትቕላል መጂድ ኣሒባ ሃኒ ኣሻዕበ ኤርትሪ ሙጁድ ፍዳክሎ ካርጅ ቁዋት ድፋዕና ባሲላ ብልሙናሰበት እዮ ግልም ኩሉ ሰነ ንቱ ጠይቢን ዘይማዓወትናኩም ፊ ሓልቃት ንሳበቃ ኩነ ናዕዝም ድዩፍ ይኩኑ ምን ሙስተሚዒን ይኩኑ ምን ልፈናኒን ይኩኑ ምን ኣይ ኣለቃኒ ኣልገዲማ ኣልጋን ዕንደም ዝክረያት ፊሃ ሓንስተضፎም ፊ ኩሉ ሓለቓትና ጉናልኩም እንሻ ላ ሕኩም መዓና ደፍ ሓንሹፉ ማዓ ባዕድ
2: ሰባትና ደማናትና ሓንቲ የለ ትብል ስቕራ 35 ሰነት ዒድ ሕርየት ንዓይድ ኣለና ብለመናሰበት እንደን ቤቱ እየ ከም መግሉ ታብዑ ለይኩም ለክፍና ተሓልየት ሕና ሰለስትና እንደገብአና ስኩም እንቀድም ህልና ከም መግሉ ታብዑ ለይኩም እየ ዲብክል በርናምጅ ንሀ ጋሻይቱ ለንዓዝም ፈናን ግልግ በቐድር ሻዕር ኣውየ ሓልየት ምንላል ኣዳውሮ ኣንፋር ግልግ በቐድሮ ግልዮሞ ሀ ጋሻይ ግልሃልግናቱ ዲቦቱ ግል ንጊ ስመንቱሉ ጋሻ ሂለየ ብሕበር ግንረአዩቱ ድግማን በኪት ወስዒድ ዒድ ሕርያት ግልግ በቕግና ዲ ምንተምነ ዲብ ጋሻይ ነግ ንጊ ስተዘ
3: የምርታ እዚ ዕድል ንዓይ መሃበ ሚኒስትሪ ዜና ቅንየና ኤርትራ ይ ናይ ፋርሞ መዓንበላት ብደርፊ 88 ደርፋ እዚኣ ከርትረጂ ናይ ኣደይ በዓሊ ክዓድቂ ክሳብ ውፃእ ዝብል ነገር ኣይፅብን ክጋደል እየ ትብል ደርፊ እያ እዚኣ ክድርፍ ከለኹ መዓት መንስያት ኣብ ደገ ዘሎ ውስቲ ዘሎ ኩሉ ዝሰልፉ እዩ የምርተ ደርፊኻ እዚያ ናቲ የምርተ ትደርፎ ደርፊኻ እዚያ እዚኣ ሕዚ 88 ደሪፋ እያ መዓት መንስያት ወፅኡ እዩ ኤርትራ ይ ናይ ፋርሞ መዓንባላ እክሱስ መዓንባላ እክሱስ የላ ተሲ ክሳብ ሰብ ይብል ኣይፅበን እየ ትብል ደርፊ እያ እዚኣ ዜማ መሓመድ ሳዕቢ እያ ግጥሚ ናት እያ እዚኣ መሓመድ ሳዕቢ ሂቡኒ ንብሓኪ ተኸባለቲ ዝነበረ ደርፊ እያ ንዓይካ ላዕሊ ዘብፃሒ ደርፊ ከ ንሳ እያ

ተጋደልቲ ነብ ህዝብን በዓል ባዳ ገልዓሉ ዳ ፈለ ኩሉ ክድርፍ ከለኹ ናይ ብሓኪ ህዝቢ ፈቱ ዝነብር ደርፊ እያ ኤርትርያይናይ ፈርቦ መዓም ባላይ ኦክቶስ መዓም ባላያ ኤርትርያይ ኤርትርያይናይ ኩርዑተካ ሶላማ ኩሓካካ ህያባማ ኤርትርያይና እትብል እዚያ ዜማ ናይ መሓመድ ሰዓቢ መስለኒ ፈተነ ሰለማኒን ዓብዱምዓሊ ይደርፎዮም ኩሉ ግጥሚ ኣይክእልን እየ ኣተዋል እንታይ ገብር ተጋድርቲ እንታይ ምክንክት ካብ ገዛ ወፅኺ ዝብል ዓብዱምዓሊ ጓል ሰለማንካ ኣነ ሃገር ኣፍክር እየ ካብ ገዛ ዝወፀኹ ሃገር ኣፍክር እየ ተጋድል ወፅ እየ ትብል ኣው ከመሓኮት ኣው ከይ መሓኮት ይዕ ዳብዕል ስጋካ ሃዋይት ትብል ትብል እ

0: እዚኣ ሰማንያን ሰውዓተ ገይረ ይመስለኒ ሰሚዐ ሸውዓን ኣብዚ ኣባሓኒ ከባቢ ነረ መረጊት ምን ዜመን ሓያል እያ ኣብ ህዝቢ ከማ መዓዝ ተኸበለን ዝነይሮ እያ ኣብ ቴሌቭዥን ንርኢ ነራ ናይ ጉቦታት ኮይና ደርፊ ከ ሓያል ደርፊ እያ ደርፊ ተነሰውራ ነብሓበር ነይሩ እዛ ናት እያ እዛ ናትካ ይበሃል ነገር ኣይነበረን ብሓንሰብ ሓንቲ ደርፊ ትውፅእ ብሓንሰብ ኩሉ ነፅንዕ ኣብኩ ሓያል ሰብ ጉሮሮ ተሰመምዕ ሰብካ ይውስድ ነይሩ ከምዚ ሎሚ እዛ ናት እያ ገልመለ ይበሃል ነገር ኣብ ሰውራ ኣይነበረትን ከምስ ዝኮነ ከ ደርፊታትና ሓይሊ ነይርዎ ሕጂ ደርፊት ኣሎ ፅቡቅ ደረፍቲ መፅኦም ኣሎ መንስያት ኣሎ እዩ ሕማቅ ዜማ ሕማቅ ግጥሚ የለን ላኪን ኣብ ሰውራ ዘይነበረ ደርፊታት ሓያል ደርፊታት
1: ኣንዳኒና ለትርያ ይበቲባይተኳኣኒኖ ስንኩል ግደኳኣኒኖ ሕርያ ገ

ኤርትራይ ፈሮ ማዕማርያጋትከንዳይ ከንዳይ ክሕጎዳይ ዕንዳሊትንኪ ኒዳላ ኣካውተ ኒዳላ ኣካዩ ዕድራ ቤኒ ኤርትራያ ገዳ ከደክሕዮ ይገዳ

0: ክቡራት ተኸታተልትና ሃገራዊ ደርፍታትና ኣይምነውን እዮም ኣብቲ ሰሙናዊ እነቕርቦ ትሕዝቶታትና እውን እንተኾነ ሃገራዊ ደርፍታት ፈትሹልና ዳሰሱልና ዝብል ርእቶታት ይመፀና እዩ። እንተኾነ ግን ንክብሪ በዓል ናፅነት ሃገርና መዓልታዊ ንሃገራውያን ደርፍታትና ዳሴስና ፈትሽና ኢና ናብኹም ነቕርቦም ዘለና። ዝያዳ ድማ ነስተማቕሮም ክንህሉ ተስፋና ሙሉእ እዩ። ሰዓታትና ግን ከምቲ ዝበልኮ ስለ ዝኣኸለ ንሕጂ ኣዳሊናዮም ዝነበርና ትሕዝቶታትና እዞም ዝተዓዘብኩሞም እዮም ፀኒሖም። ኣብቲ እዋን እቲ ዝነበርኩም ተዘክረኹም ኣሐዲስኩም እቶም ንሕጂ ወለዶ እውን ንታሪክ ፈሊጥኩም ክትኮኑ በዚ ዘቕረብናዮ ደርፍታት ተስፋና ሙሉኡ ፅባሕ ብካልእ ትሕዝቶ እዩ ክኸውን ምረኸብና። ደጊምና ንመላ ህዝቢ ኤርትራ እንቋዕ ናብ ክቡር በዓል ናፅነት ሃገርና ብሰላም ኣብፅሓና ንበል።
1: ሙሻሂዲና ልከራም ብክደትኩም ክልሰት ሓልቀትና ልዮም ዳ እንሻላ ሕንትጋበል ፊ ሓልቃት ቃዲማ እንሻላ ያ ረብ ኣቃኒና ተኩን ዓጀበትኩም ወበርናምጅና ይኩን ዓጀብኩም ኩኑ ታባዕቱና ወሻሃቱና ብምሻሃደ ሙምትዓ። طبعا السنه دي قاعد نحتفل تحت شعار صمودنا ضماننا. احب اهني واعيد واكرر الشعب الاريتري بمناسبه السنه ال35 الموجود في الداخل والخارج وقوات دفاعنا الباسلنا صنعتنا واحسنا ثباتنا ضمانتنا صمودنا ضماننا فاطمه
2: قروم سعاد.

0: ንዓመታት ሃንቀው ዝተባህለሉ ነፃነት ኤርትራ ክውን ምስ ኮነ ህዝብን መሪሕነትን ኤርትራ ብመንፅር ዝኸፈሎ ዋጋን ዝሓለፎ መስገደልን ንምዕቃብ እውን ዓብ ፆር ስለ ዝተሰከመ ካብ ፅባሕ ሓርነታት ሒዙ ሰለማ የበለን ነታ ዝሓልማ ዝነበረ ነፃን ልኡላዊትን ሃገሩ ከማዕብል ስለ ዝተበገሰ ከዓ ግዜያዊ መንግስቲ ኤርትራ ራእይ ኤርትራን ኤርትራውያንን ንምጭባጥ መጀመርያ ዝወሰዶ ተበግሶ እቲ ብ20 ሕዳር 1991 ዝተኣወጀ ኣዋጅ ሃገራዊ ኣገልግሎት እዩ ነይሩ። እቲ ብቁፅሪ 11 ወይ 1991 ዝፍለጥ ታሪካዊ ኣዋጅ ምስ ግዜን ጸለውቲ ኩነታትን ክልተ ግዜ ምምሕያሻት ክግበረሉ እንከሎ ኣብ መወዳእታ 39 ዓንቀጻት ሒዙ ኣዋጅ ቁፅሪ 82 ወይ 1995 ተሰሚዩ ናብ ተግባር ምስ ተሰጋገረ ኣብ ታሪክ ዝሃገር ዓብዪ ምዕራፍ ተጻዊት እዩ። ኣብቲ ግዜ እቲ ከምዚ ዓይነት መደብ ከተበግስ ከቢድ እኳ እንተነበረ ግዜያዊ መንግስቲ ኤርትራ ኣብ ጥራይ ጅቡኡ ንተጋደልቲ እውን ናይ ጅባ ገንዘብ ክኸፍል ኣብ ዘይክእለሉ ዝነበረ እዋን እዩ በቲ ኣብ ሰውራ ዘማዕበሎ ባህሊ ነቲ ዘይከኣል ዝመስል ዝነበረ መደብ ሃገራዊ ኣገልግሎት ከም ዝከኣል ገይሩ ኣተግቢርዎ።
1: መጀመርታ ኣብ ኣዋጅ 11 ናይ 91 ማለት እዩ። እዚ ርዝነት ናይቲ መደብሲ ብሃገራዊ ኣዋጅ እዩ ወፅኡ። ክትግምግሞ ከለካ ድሕሪ 35 ዓመታት ሃገራዊ ኣገልግሎት ብመንፅር ዕላማታት ን ተርኢካየ እዩ ፅቡቅ። ኣርባዕተ ዕላማታት እዩ ዘለዎ ቲ ኣዋጅ ክብገስ ከሎስ ንፁር ኣርባዕተ ዕላማታት ኣብቲ ኣዋጅ ኣቐሚጡ እዩ ተበጊሱ። ሓደ ሃገራዊ ምክልኻል ማለት እዩ፣ ሃገር ምክልኻል። ካልኣይ ቁጠባ ሃገር ንምዕባይ ተባሂሉ። ሳልሳይ ካብቲ ወታደራዊ ሸነኽ ውፅእ ዝብል ከዓ ኣብ ሰብ ሰርሖን ባህርያዊ ሓደጋታት ንምክልኻል። ራብዓይ ዓብዪ ከዓ ምኩስኳስ ሃገራውነት እዩ መሰረት። ስለዚ ሕጂ ክንግምግሞ ከለና ዋላ ኣነ ኣካል ሃገራዊ ኣገልግሎት ኮይኑ ክሪኦም ከለኹ ነዘን ዕላማታት እዚኣተን ተተግቢረን ድን ኢና ክንግፅብ። መጀመርታ ድሕነት ሃገር ወይ ድማ ምክልኻል ሃገር ዝበሃል ከምቲ

0: ዝበልናዮ ኤርትራ ምርጫ ወሲዳ ብካልኦት ሃገራት ክትሕልዎ ኣይደለየትን ዘምፃኽዎ ናፅነት ኣነ ባዕለይ ክሕልዎ እየ ዝብል ምርጫ እዩ ወሲዱ። እዚ ከዓ እንታይ ገይሩ ከዓ በቲ መደብ ሃገራዊ ኣገልግሎት ንሓደ ወገን ንካልእ ወገን ዘይኮነ ህዝባዊ ክኸውን ምእንቲ ነብሲ ወከፍ ዜጋ ግዴታ ወሲዱ ነቲ ዝመፀ ናፅነት ናይ ምዕቃብ ማለት እዩ።
1: ሃገራዊ ኣገልግሎት ወይ ብሓፈሻ እዚ ወለዶ ናፅነት ንብሎ ወለዶ ንሱ ዝገበሩ እንድሕር ክንርኢ ኮይና ብሓፈሻ ዝኾነ ወለዶ እቲ ዝቕበሎ ሕድርን ከተግብሮ ዘለዎ ስራሕን ዝገብሮ ዘሎ ቅያ ወይ ጅግንነት ንመፃኢ ወለዶ ዝሕልፎ ከዓ ብይ ዝምዘን። ሕጂ እዚ ሃገራዊ ኣገልግሎት እንተርእናዮ ብኩናትን ብመግዛእትን ዝዓነወት ሃገር እዩ ተቐቢሉ። እዚ ጥራሕ ከይኣኽሎ እሱ ንበዓሉ ከቢድ ዕማም እዩ። እሱ ጥራሕ ከይኣኽሎ ከዓ መውሓስ ልኡላውነትን ህንፀት ሃገርን ከዓ ተወሲኽዎ መሊሱ እቲ ጾርናቱ ከቢዱ ማለት እዩ። ስለዚ እቲ ክተግብሮ ዝነበሮ እታ ዝዓነወት ሃገር መምዕባል ነቲ ሃገር ከዓ ልኡላውነታ ምኽባር እዩ ነይሩ። ሕጂ ዝበዝሐ ግዜ ከዓ እቲ ጅግንነት ይፍፅሙ ኣሎ። ንኣብነት ሕጂ 91 ኣብ ኤርትራ ክንደይ ቤት ትምህርቲ ነይረን፣ ክንደይ ሕክምና ነይረን፣ ክንደይ ህዝቢ ማ ይረክብ ነይሩ፣ ክንደይ ፅርግያ ነይረን እንድሕር ኢልካ ነታ ዝነበረት ካርታ እንድሕር ስኢልካ ንዚአን ነጥቢ ነጥቢ ጌርካ እቲ ሎሚ ዘሎ ከዓ እንድሕር ርኢኻዮ እቲ ለውጢ ዝኾነ ሰብ ክሪዮ ይኽእል እዩ። ሕጂ ነፍሲ ወከፍ ፍረ ኣብዚ ሃገር 91 ዘይነበረት ሎሚ ዘላ እንድሕር ኣሎ ኮይና ብርሃፅን ብደምን ናይ ሃገራዊ ኣገልግሎት ድመፀ እዩ ክንብል ንኽእል ኢና።
2: ኩሉ ሃገራዊ ኣገልግሎት ብመይኡ ብደረጃ ትምህርቱ ኣብ ዝተፈላለየ ናይ ሚኒስትርታት ኣብ ብምልአን ሚኒስትርታት ናይ ሃገር ፋሒሉ እዩ ዘሎ። ኩሉ እቲ ስራሓት ከዓ ብዳርጋ በቶም ሃገራዊ ኣገልግሎት እዩ ዝስራሕ ዘሎ ማለት እዩ። ብናቶም ሞያ ትምህርቲ ዓሚ ደረጃ ኣብ ፅፍሕታት ከይተረፈኸማን ተዘርጊሖም ኣለዉ ማለት እዩ። ስለዚ ሃገራዊ ኣገልግሎት እንተዘይህሉ ኢልካ እንድሕር ሓሲብካስ እዚ ሃገር ከ ከም ሃገር ከ መሃለዎ ኣሎ ብኩሉ ሸነኻ ትርኢኻ ማለት እዩ። ብምክልኻል ክትሪኦ ትኽእል ኢኻ። ኣብ ሚኒስትርታት ዘሎ እውን ቀሊል ተራኮነን ዘበርክር ዘሎ ዓብይ ዝኾነ ስራሕ እዩ ብኣቶም ዝስራሕ ዘሎ። ስለዚ ንኩሉ ብውህደት ብተናፀል ከይረአኻ ንኩሉ ብውህደት ርኢና ግን ኣዝዩ ዓብይ ዝኾነ ኣበርክቶ እዩ ዝሰርሕ ዘሎ ሃገራዊ ኣገልግሎት ኣብዚ ግዜ እዚ።

0: ሓደ ኻ ዓበይቲ ዕላማታት ሃገራዊ ኣገልግሎት ንህሉል ተመክሮ ገድሊ ባህሊ ጅግንነትን ተወፋይነትን ናብ ተካኢ ወለዶ ንምስግጋር ነቲ ነፃነት ዝተረከበ መንእሰይ ኣብ ሃገራዊ ህንፀትን መዕቃብ ሰላምን ፀጥታን ሃገሩ ተርኡ ክፃወት ሰፊሕ ባይታ ፈጢር እዩ። ሰላኸይተሃመለ ዝጀመሮ ምህናፅ ሃገራዊ ሰራዊት ድማ ድሕሪ ሓርነት ዘጋጥመና ንህላዌና ዝፈታተን ወራር ስኢሉ ጥራይ ዘይኮነስ ሎሚ ንወለዶ ገድሊ ዘትክእ ሰራዊት ሃኒፅና ክንብል ንኽእል ኢና።
1: ልክዕ መንእሰይ ኣንጎዕ ናይ ሓንቲ ሃገር እዩ፣ ኣንጎዕ ከምኡ ስለ ዝኾነካ እዩ ናፅነት እውን ብመንእሰያት እያ መንፅያ። መንእሰይ ኮንካ ከዓ ይንበርኒ። ስለዚ ኣብ ዋሓስ ሃገር ካእቶም ውላድ ናይቶም ኣቦታት ናይቶም ፋይተርስ ወይ ናይቶም ተጋደልቲ ኣብ ሰዓት እዚ ዋሕስ ኮይኑ ኣሎ። ስለምንታይ መንእሰይ ኩሉ ሻዕ ዋሕስ እዩ። ኣብዝሓለፈ መንእሰይ ናፅነት ኣምፅኡ ንድሕሪ ኢልና ኣብዚ ሕጂ ከዓ ብመሪሕ ናይቲ ዝተመኮረ ተመክሮ ዘደለበ ኣቦኡ ኣይኡ ሓዉ ኣብ ጎኒ ኮይኑ እዚ ሃገር ደው ንክትብል ዋሕስ ኮይኑዋ ኣሎ። ኣብ ኩሉ ኩርናዕ ማለት እዩ ብኩሉ ፅላታት ክንሪኦ ንክእል ኢና። ኣብ ሚኒስትሪ ጥዕና እንድሕር ኣለካ ብቁፅሮም መንእሰያት ክንደይ ኣለዎ እንተኢልና፣ ኣብ ሚኒስትሪ ምክልኻል እንድሕር ኢልና ብድሕሪኡ ብረት ኣብ የማኑ ፀጋሙ ኣፍራዛ ባዴላ ሒዙ ኣብ ዝኾነ ብቁፅሪ ብዓቕሚ ብዕድመ ድሕር ሪኢኸያ እቲ መንእሰይ እዩ ዘሎ። ልክዕ እቲ ቀላሲ እቲ መሪሕ ተመኮረ ኣብ ጎኑ ኣሎ። ልክዕ እዩ ዝካሓደ ኣይኮነ ድሕርታ ሃገር ኣላ ኢልናስ እቲ መንእሰይ እዩ። ስለዚ እቲ መንእሰይ በዓል ሃገር
2: ደረጃ እዚ ዝበፅሓናት ፅንዓት ተሃቦ እቲ ስኒ መንካስ ንበዓሉ ሰላቲ ሃገራዊ ኣገልግሎት እዩ ትቀፃልነቱ ድሕርቲ ተጋዳላይ ሲ በቲ ሃገራዊ ኣገልግሎት እንዴት እንዳተወራረሰ ከይዱ ኢቨንካ ከምኡ ተወራረሰ እዩ ከዓ ዘሎ ሕጂ ሕጂ ነታ ሃገር በብ ሴክተሩ እንድሕርኢናዮ ኣብ ምክልኻል ሃገር እንድሕር ኬና

ፈሻዊ ሃገር ጸኒዓ ከም ተኸይድ ኣሰር ናይቶም ኣቦታትና ከም ንስዕብ ጌርና እዩ ማለት እዩ በብቲ ናትና ኣብቲ ናትና ናይ ክፍሊ ኢሚግሬሽን ዜግነት እንድሕርጌልና ኸ ዋላ እቲ ወጋዓዊ እቲ ተኣሽሙ ናትና ምስ ዜና ኮርክብተ ዘይሃለወ ነቲ ድሕነት ሃገርን ፀጥታን ሓልዩ ከም ዝኸይድ ነቲ መምርሒ ብመንግስቲ ዝወፅእ ኣብ ምትግባር ኢና ንርከብ ዘለና ስለዚ እቲ ቀጻልነት እቲ ውሕስነት ሳላቲ ሃገር ኣገልግሎት ዝተመስረተ ኮይኑ ይስማዓነና እዩ።

0: ዘይ ነቲ ሃገር ኣብ ምህናፅ እንተዘይሳተፍ ነይሩ ናበይ መሃለና ዝፍሉጥ ነገር እዩ ማለት እዩ። ስለዚ በቲ ምክልኻል ሃገር መፂኻ ልዕላውነት ኣብ ምውሓስ ህዝባዊ ኣብ ምግባሩ ዝተወስደ ምርጫ ንኤርትራ ዝገጠም ኣብ ዝሓለፈ ዓመታት ክትሪኦ ከለካ ኣባል ሃገራዊ ኣገልግሎት እዩ ድት ልዕላውነት ኣኽቢርዎ። ኣነ ከዓ ወላ ኣባል ናቱ ምዃነይ ከዓ ከምዚ ይስማዓካ እዩ ክብሪ
1: ወርወርታ ከ ኣሎ ዋላ ኢድ ናይ ካልኦት ሓያላን ሃገራት ዘለዎ እውን ነቲ መንእሰይ ነቲ ወርወርታ ከምዚ ዘይትሪኦ እቲ ሚራጅ ንብሎ ብደገ ዘብለጭልጭ ነገር ኣሎ ዝስሕቦ ማለት እዩ። ሓቂ ኮነን ግን ይስሕበካ። ሕጂ ነቲ ዝስሕበካ ነገር እንዳረእኻስ ዋጋ እንዳኸፈልካ ነቲ ህዝብኻን ነቲ ሃገርካን ኣበርክቶ ክትገብርሲ ቀሊል ኣይኮነን። ስለዚ እቲ ሃገራዊ ኣገልግሎት ዝገብሮ ዘሎ ስራሕ በዚ ክንሪኦ ንኽእል ኢና። ተደሊቡ ዘሎ ዓሙ ከዓ ቀሊል ኣይኮነን። ኣብ ኩሉ ንኣብነት ሕጂ ኣብ ሕክምና እንዳሕርኢና ኣብ ፍሉይ ክእለት ዘለዎም ሓካይም ክነፈርኽ ኢልና ኣለና። ኣብ ኩሉ ዝኾነ ኣብ ናይ ቆልዑ ይኹን ኣብ ናይ ርሳት ይኹን ኣብ ናይ መጥባሕቲ ይኹን ኣብ ውሽጣዊ ሕማማት ይኹን ኣብ ናይ ዓይኒ እዝኒ ኣብ ኩሉ ኣብቲ ናይ ጥዕና ሙሉእ ነፍሲ ዝምልከት ሎም ኣብ ዝኾነ ቦታ ኼትካ ዝፈልጥ ሰብ ኣለካ። ሓኪም እንተደሊኻ ተማርፅ ጥራሕ ሓኪም ኢኻ ትመርፅ ሎም እምበር ስእነት ናይ ሓኪም ወይ ናይ ሞያዊ ይኮነን ዘሎ ግን 91 እንዳሕርኢና ምናልባት እተን ዝነበራ ናይ ሕክምና መደበራት ይቁፀራ እየን። ሽዑ ንክተማርፅ ኣይኮንካን ዋላ ዘይተምሃረ እውን ቅሩብ ናይ ሕክምና ክእለት ዘለዎ ኢኻ ትደሊ። ሎሚ ግን ኣይ ናይ ሓኪም ሕሸኒ ኢኻ ትብል። ስለዚ እቲ ሰብ ኣይርዮን ኣይርድኦን እዩ ግን ቀሊል ዝላ ኣይኮነን ክብል ደለ
2: ኣብ ኤርትራ ብዘይ ጸጋ ናይ ሰብ ካልእ ጸጋ ትርጉም የብሉን ዝብል እምነት ስለ ዝተሃንፀ ኣብ ትምህርትን ሞያዊ ስልጠናን ዓብ ወፍሪ ተገይሩ እዩ። ብመንፅሩ መንእሰይ ዛ ሃገር ኣብ ኩሉ ሚኒስትርታት፣ ኩባንያታት፣ ትካላት ናይ ህንፃን ሕርሻን ክኢላታት፣ ኦፊሰራት፣ ኣባላት ሃገራዊ ኣገልግሎት እዮም። ሃገር ክትሃንፅ መጀመርያ ኣቕሚ ሰብካ ክትሃንፅ ስለ ትግደድ ከዓ ኣብ ስራሕ ተደሊቡ ዘሎ ፍልጠትን ሞያን ቀሊል ኣይኮነን።
3: እቲ ናይ ቀደም መንእሰይ ብገዛእ ርእሱ ዝደለዎ ተመክሮ ካብ ጌጋታት እንተምሃረ እንዳተምሃረ ዝመፀ እዩ። እዚ ናይ ሕጂ መንእሰይ ከዓ ኣብቲ መሪሕ እቲ ኣብቲ ላዓት እቲ ኣትዩ ልክዕ ከምቲ ሽዑ ዝሕለፎ መስዋእቲ እቲ ናይ ቅድም መንእሰይ ልክዕ ከምኡ እዩ ዘሕልፍ ዘሎ። ሕጂ ክልክዖ ከለኹ ከዓ ተሃገር እኳ ትቅፅል ኣላ። ሕጂ ኣብቲ ውፅኢት ኢና ክንዛረብ ዘለና። ሕጂ ኣበርክትኡ ነው ብዙሕ ትረቑ ሓይታት እዝን እዝን እዝን ኢልናስ ሓደ መንእሰይ ዘበርክቶ ዘሎ ኣብ ሓንቲ ሃገር እንድሕር ኣብዛ ሕጂ ሰዓት ክገልፆ ኮይነስ ለይትን መዓልትን እውን ኣይክውድኦን እዩ። ብሓንቲ ቃል ክንሪኦ ከለና ግን ውፅኢት ግን እንታይ እዩ? ውፅኢት ናይ ተኣበርክትኡ ተሃገር ተዋሒሳስ ትቕፅል ኣላ።
1: ሕጂ ኩሉ ግዜ ተሪር ፍልጠት ዝበሃል ብተመክሮ ድመፅ እዩ። ሕጂ ሓደ ሰብ ን10 ዓመት ኣብ ሓንቲ ትካል እንድሕር ሰሪሑ ናይ ብሓቂ ነቲ ከመይ ገይራ ትሰርሕ እዛ ትካል እንታይ ፀገማት ኣለዋ ንመፃኢ ከመይ ገይራ ፅቡቅ ገይራ ትስጉም ክፈልጥ ይኽእል እዩ። ሕጂ ናይ ብሓቂ ትኽእለታት ኣብ ኩሉ ተጠርዩ ዘሎ ኣብ ዝኾነ ትካል እሶም እዮም። ሎሚ ሕጂ ከምቲ ዝበልክ ወይ ኣብ ዝኾነ ቦታ እንድሕር ዝኾነ ትስራሕ ነገር ኣላ ግድን ኢድ ናይ ሃገራዊ ኣገልግሎት ኣለዋ።
4: ሚኒስትሪ ጥዕና ሓደ ካብቶም ዓበይቲ ሚኒስትሪ ናይዚ ሃገር እንድዩ ቀደም ዝነበረ ቁፅሪ ናይ ኣባላት ናይ ሚኒስትሪ ጥዕናን ሕጂ ከተዛምዶን ከለካ ዋላ ብዓይነት ከይተረፈ ብዓይነት ብብዝሒ ናይ ሰማይን መሬትን ፍልል እዩ ዘለዎ። እቲ ኣብ ኣዝዩ ርሑቕ ቦታታት ተዘርጊሑ ዘሎ ትካላት ጥዕና እውን ሃገራዊ ኣገልግሎት እዩ ከይዱ ዝሽፍኖ ዘሎ ማለት እዩ። ስለዚ ብምሉእ እዚ ሾቶታት ናይ ሚኒስትሪ ጥዕና ክውቃዕ በቂዕ ዘሎ በቲ ሃገራዊ ኣገልግሎት ኣብቲ ባይታ ኮይኑ ወላ ብፅሕፈት ደረጃ ይኹን ስለሰርሕ ስለ ዘሎ ስለተዋስኦ እዩ። ንበይኑ ብዘይቲ ዝንብሎ ዘለና ዓቕሚ እቲ ሚኒስትሪ ጥዕና ክስጉም ኣይከኣለን። ፍፁም ኣይምኸደን ነይሩ። እዚ ኩሉ ዝውሃብ ዘሎ ኣገልግሎታት ብዓይነት ይኹን ብብዙሕ ይኹን እቲ ሃገራዊ ኣገልግሎት ኢዱ ስለ ዘእተወሉ እዩ ኣብዚ ዝለዓለ ደረጃ በፂሑ ዘሎ ማለት እዩ። ንኩሉ መንግስቲ ክሽፍን ዝፅዕር ዘሎ ነቲ ሃገራዊ ኣገልግሎት ሒዙ እዩ ዝሽፍን ዝፅዕርን ዘሎ ማለት እዩ። ንሱ ከዓ እዩ እቲ ዝነበረ ዓቕሚ ሰብ ንዑ ንምቅላል ኣይኮነን። ንሱ እንተስ ብሕማም እንተስ ብዕብት እናኸደ ክኸይድ እንከሎ እቲ ሃገራዊ ኣገልግሎት ነቲ ቦታ እናተከ እንዳሸፈነ እዩ ክኸይድ ንቡር ኣሰራርሓ ማለት እዩ።
3: ዓወት ናይ ዝነበረ ዳታታት እንድሕር ርኢናዮ ኣብ ናይ ሞት ኣደ ኣብ ሕርሲ ብክንደይ

0: ይነኪ ኢልና ብመንፅርቲ ሓሙሽቶ ናይ ጎልስ ኣብቲ ኤርትራ ዝተዓወተ ተተሪእኸ እቲ ውፅኢት ናይቲ መንእሰይ ኣብቲ ሚኒስትሪ ዘሎ እዩ ዝኾነ ዓወት እቲ ስራሕ ብዙሕ ትገልፆ እውን እዚ ቴልካስ ከምቲ ኣቐዲመ ዝበልክዎ ነዊሕ እዩ እቲ ውፅኢት ግን ኣብ ክታበት እንድሕር መፂና ህፃናት ሞት ህፃናት ብክንደይ ነኪ ካብ ዝነበሮ ኣብቲ ናይ ሚኒስትር ጥዕና ኣቲና ክንሪኢ ንክእል ብመንፅር ናይ ዝበልክዎ ናይ ኣዴታት ኣብ ግዜ ሕርሲ ዝነበረ ሞት ብክንደይ ነኪ ሎ ኢልና ክንሪኢ ንክእል ስለዚ እቲ ኣበርክቶስ ኣብቲ ውፅኢት እዩ ከመይ ነርና ኣበይ ኣለና እንድሕሪ ንያስ ብጣዕሚ ብዙሕ እዩ ማለት እዩ እዞም መንእሰያት ኣብ ሚኒስትር ጥዕና ዘለው ዘበርክትዎ ዘለው ኣብ ላቦራቶሪ ብል ኣብ ሜዲካል ዶክትሬት ዝገብሮ ኣብ ነርስ ኣብ ፓብሊክ ሄልስ ኣብ ኩሉ ፅልታት ኣብ ሮዲዮሎጂ ብምሉእ ቀሊል ኣይኮነን ካልኣይ ነገር ዓውደ ጥዕና ከምዚ ፕራግማቲክ እዩ ከምዚ ዝቀያየር እዩ ኣብ ሓደ ኮፍ ዝብል ኣይኮነን ብዙሕ ተዓፃፃፍነት ዘድልዮ ብዙሕ ምስ ቴክኖሎጂ ዝኸይድ ስለዚ እዚ መንእሰይ ኣብዚ ሚኒስትር ጥዕና ዘሎ ናይ ዘበን ስለ ዝኾነ በዚ ቴክኖሎጂ ተሰኒኻ እዩ ነቲ ህዝቢ ኣገልግሎት ዝቦ ዘሎ በዚ መንፅር ከ እቲ ኣብ ሚኒስትር ጥዕና ዘሎ ዓወታት ክንሪኦ ከለና ቀሊል ዘይከውን ማለት እዩ
1: ካልእ ብሳላ መደብ ሃገራዊ ኣገልግሎት ተሃኒፁ ዘሎ ዘይክማ ሃገራውነት ወሓስ ነፃነትና ኮይኑ ይቕፅል ምህላው ዝዓበየ ቁም ነገር እዩ ነፍሲ ወከፍ መንእሰይ ዝሃገር ወተሃደራዊ ተዕሊም ክወስድ ምስ ጀመረ ብሓደ ስጥመት ሰሚሩ ከም ዝኸይድ ስለ ዝገብሮ ኣብ ንኡስ ዕድሚኡ ዘማዕብሎ ሓቢርካ ምስራሕ ምጓዓዝ ምልዛብ ልዕሊ ኩሉ ከዓ ኣቕሊ ምፅማም ምፅዋር ኣማዕቢሉ ብሓደ ህርመት ይጓዓዝ ሎሚ ኣብ ከባቢናን ዓለምን ብምንፅፃር ሃገርነት ኤርትራ ሰረቱ ኣመና ተሪር ሓድነቱን ጥምረቱን ውሽጣዊ ሰላምን ርግኣትን ኤርትራ ተማሃሊልካ ዘይርከብ ፀጋ ኮይኑ ኣሎ እዚ ከዓ ውፅኢት ናይ ነዊሕ ቃልስን ፅንዓትን ህዝቢ ኤርትራ ዝመስክር ምዃኑ ንኩሉ ርዱእ ኮይኑ ይርከብ
2: ነቲ ህዝቢ በቢዝመፆ ከከምቲ ዝደለዮ ኣገልግሎት ንህቦ ማለት እዩ ንስራሐይ ከዓ ብፅቡቕ ይሪኦ ማለት እዩ ይፈትዎ እየ ስራሕ ደስ ኢልኒአ ከዓ ዝሰርሖ እዚ ክብል ከለኹ ሃገራዊ ኣገልግሎት ሲ ከምዚ ነቲ መንእሰይሲ ንኩሉ ስሒልዎ እዩ ክብል ክእል ኣነ ማለት እዩ ብሓደ ነገር ብሓደ ተፀሪቡ ከም ዝኸይድ ይገይርዎ ስርዓት ከም ዘለዎ ዲስፕሊን ከም ዘለዎ ይገይርዎ ዝኸይድ ዘሎ ስለዚ ሃገራዊ ኣገልግሎት ምህላው ብጣዕሚ ዓብ ተራእዩ ተፃዊቱ ኣብ ኤርትራ ማለት እዩ
3: ምህላው ናይዚ ሃገር ኣብ ቀፃልነት ናይ ሃገራዊ ኣገልግሎት እንድሕር ኮይኑ እቲ ሃገራዊ ኣገልግሎት ክቅፅል ዘለዎ እዩ ምክንያቱ እቲ ሃገር ክትህሉ እንድሕር ኮይና ኣገልግሎት ሃገራዊ ኣገልግሎት ዝበሃል ከዓ ክህሉ ክኽእል ኣለዎ ስለዚ ብዝፀፈፈ ዝተወደበ መልክዑ ካብዚ ዘለዎ ኣዝዩ ብዝበለፀ ሰብ ምእንቲ ከገልግል ግቡኡ ነቲ ሃገር ዝግባእ ግቡኡ ፈፂሙ ክሰርሕ እንከሎ እዩ ዝበለፀ ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር ጥራሕ ንተዓሊም ኣይኮነን ኣብ ብዙሕ ቦታታት እዮም ኢኻ ትወርድ ስለዚ ኣብኡ ቅርፅኻ ትሕሉ ሸብ ትኸውን ሃገርካ ከም ተፍቅር ትኸውን ሰብ ትኸውን ማለት እዩ ካብቲ ተራ ሰብ ነበርካ ናብ ዝሓሸ ዝበለፀ ሰብ ትመፅእ ማለት እዩ ስለዚ ፍቕሪ ሃገር ሕዘካ ሃገርካ ከምትዕቅብ ገብረካ ሃገርካ ከምተውሕስ ንሃገርካ ክትሓልፈላ ከም ዘለካ ይርዳእካ እዩ ስለዚ ከምኡ ዓይነት ወለዶ ከተፍሪ እንድሕር ኮንካ እቲ መንግስቲ ነዚ ሒዝዎ ዘሎ ክቕፅሎ ክኽእል ኣለዎ ማለት እዩ
4: ዝኾነ ኣገልግሎት ናይ ስራሕ ኣውፊርካዮ ከዓ ብቑዕ ክኾነልካ ምክንያት ኣብ ሳዋ ዝሕለፍ ነገራት ኣሎ ብምሉ እቲ ተፃዋርነት በሎ ኣካላዊ ጥንካረ በሎ ስነ ኣእምራዊ ቅርቡነት ንዝኾነ ነገራት ሽግራት ናይ ምፍታሕ ብድሆታት ከመይ ጌርካ ክገጥሞ የ ናይ ምባል መዓት ዝጥረ ነገር ኣሎ ኣብ ቅድሚቲ ሃገራዊ ተሓሳስባ ወላሲ ብውልቅኻ ዝጠቕመካ ኣሎ ሳዋ ዝኸደን ሳዋ ዘይከደን ዘለዎ ናይ ተፃዋርነት ሽግራት ናይ ምፍታሕ ናይ መሃዝነት ኣካላዊ ጥንካረ በሎ እቲ ሃገራዊ ተሓሳስባታት ገለ እዚ ሒዝካኻ ናብ ትካላት ተኣት ሕጂ ፋሕ ምስ በልካ ኣብቲ ትካላት ከዓ መሰረት እቲ ኣብ ሳዋ ዝተሰንቀ እዩ ምስ መፃኻ ንኣብነት ኣብ ዝትካለይ ንኣብነት ክመፅእ ከልኩ ኣነ እንተ ክዛረብ ኮይነ ኣብዚ ዘሎ ሰብ እቲ ዝበዝሐ ኣባል ሃገራዊ ኣገልግሎት እዩ ልዕሊ ሰብ ኣብሚእታዊት
5: ኣለዋ እቶም ረቀቕቲ ባህርያት ዝበሃል ኣለዋ ንሰባት ኣብ ምቕያር ወይ ኣብ ምቕያስ ዝጠቕመና ነገር

0: ኣሎ እቲ ዲሲፕሊን ንበዓሉ ካብ ሳዋ ኢና ነፍሱ ከብ ስድራ ካብ ከካብ ገዛና ክንወፅእ ከለና ንናትና ባህርያት እዩ ዘለና ኣብ ሳዋ ምስ ከድና ኣብ ሃገር ኣገልግሎት እቲ ተወርሶ ኣሎ እንታይ እሱ ስነ ምግባር ኣካያይዳ ዲሲፕሊን ሰዓታት ምኽባር ኣካዳድናኻ ኩሉ ነገር እዚ ብምሉኡ ካብ ሳዋ መበገስ ኢና እዩ ነፍሱ ከብ ሰብ ባህርያትና ከካብ ገዛና ሒዝናዮ ዝኸድና ኣብ ሳዋ ቶታሊ እዩ ዝቕየር ሕጂ ንዓና ኣብ ጠቒምና እዩ ምክንያቱ ዋላ ኢቨን ኣብ ክፍሊ ኢሚግሬሽን ዜግነትን እዚ ንንልብሶ ዘለና ዩኒፎርም ንባዕሉ ኣብ ዲሲፕሊን ዝተመስረተ እዩ
1: ሕጂ እቲ ሃገራዊ ኣገልግሎት ዝበካ መጀመርታ እቲ ነፍሰ ክብሪ ወይ ነፍሰ ክብሪ ካብኡ ዝዓቢ የለ ነፍስኻ ከም ተኽብር ነፍስኻ እንተኽቢርካ ሃገርካ ንህዝብኻ እንትኽብር ልዕሊ ኩሉ ከዓ ንትገብሮ ነገር ብዲሲፕሊን ከምኡ ውን ትርጉም ናይ ግዜ ስለዚ እቲ ሃገራዊ ኣገልግሎት ፃዕሪ ከዓ ልዕሊ ኩሉ ፅዒርካ ከም ትዕወት እቲ ዓወት ከዓ ብዲስፕሊን ዘሎ ሕጂ ኩሉ ግዜ መቐረት ክህልዎ እንድሕር ኮይኑ እቲ ዓወት ንኻ ብዲስፕሊን ድመፅእ ብስነ ምግባር ድመፅእ እንድሕር ኮይኑ መቐረት ህልዎዩ ቀፃልነት እውን ይህልዎዩ ብዲስፕሊን ብስርዓት ደይመፅእ ዓወት ግን ቀፃልነት የብሉን መቐረት እውን የብሉን ኣብቲ መወዳእታ ኣይረአን እዩ ስለዚ እቲ ሃገራዊ ኣገልግሎት ካብታ መባእታ ወታደራዊ ስነ ምግባር ካብትወስደሉ ጀሚርካ መሊስካ እውን ኣብቲ ትካላት ምስ ተመደብካ ዝኾነ ትካል ናቱ ባህር ኣለዎ ናቱ ኣካይዳት ናቱ ዲስፕሊን ናቱ ስነ ምግባር ኣለዎ ኣብኡ ምስኣተኻ ከዓ ምስቲ ዝነበረካ ናይ ሃገራዊ ኣገልግሎት ንስተወክሲክዎ ሞያዊ ስነ ምግባር ብፍላይ ምስቲ ሞያካ ዝምልከት እንድሕር ወሲካሉ ብቑዕ ሰብ ትኸውን ብውሕድ ነቲ ስራሕኸ የቐለለልካ ዕውት ከዓ በታ ዓወት ንክትቕፅል ከዓ የኽእለካ ማለት ስለዚ እቲ ተራ ናይ ሃገራዊ ኣገልግሎት ብቀሊል ድምዘን ኣይኮነን ንኣብነት ኣብዚ ምዕቡላት ሃገራት ኣብ ገለ ንሪኦ እቶም ቢልዮነራት ወይ ሚልዮነራት ሓንሳሓንሳ ንስኽ ኢሎም ባዕሎም ስናብቲ ውትድርና ይኣትዉ እዮም ነቲ ዲስፕሊን ንምእንቲ ንክምሃሩ ማለት ስለዚ ሲ ነቲ ፅቡቅ ነገር ዝረኸብካዮ ንክትዕቅብ እውን ስነ ምግባር ሲ የድሊ ስለዚ ሃገራዊ ኣገልግሎት ድሓን በቲ ናይ በቲ ዝበልናዮ ጥራሕ እውን ንሪኦ ኣይኮነን ግን ብሓፈሻ ፅቡቅ ዝኾነ ዲስፕሊን ፅቡቅ ዝኾነ ባይታ ንክህልወካ የኽእለካ ሃገራዊ ኣገልግሎት
2: ኣብ ሳዋ ዝተጠርየ ሓይሊ ዓቕሊ ጥንካረ ኣካላትን ኣእምሮን ማእለያ ዘይብሉ ብልፀታት ተሓሳስባን ጥዑይ ኣካላትን ተሰሪሑ ዝወፃላ መልማሊት መንእሰያት እያ
3: ነቲ 1 ዓመት 20 ዓመት ስኹም ቁፅሪ ዘይተሓስቦ እንዳር ኮንካ ሓደ ካብቲ ቀፃልነት ሓደ ካብቲ ፅኑዕ ኮንካ ንክትቅፅል ካብ ዝገብረካ እቲ ኤግዘምፕለር ወይቲ ኣብነት ኣብ ጎንኻ ዘሎ ናፅነት ዘምፀሞ ገና ከዓ ምሳኻ ኣብ ምውሓስ ሃገር መሪሕ ኮይኑ ኣብነት ኮይኑ ዝቕፅል ዘሎ ቀሊል ኣበርክቶ ኣይኮነን
0: ኣነ ከም ኣባል መንእሰይ ክፍሊ ኢሚግሬሽን ዜግነትን ምስ ኩሎም መንእሰያት ከዓ ወኪለ እቲ ፅንዓት ተሓቦ ካብ ኣቦታትና ዝመፀ እዩ ካብ ሳዋ ዝወረስናዮ ነገር ኣሎ እዚ ከዓ ምንቕ ዘይብል እምነት ናይ እቲ ሃገር እዩ ምክንያቱ ንሕና ሕድሪ ሰማእታትና ኢልና ምሒልና ኢና ሕድሪ ሰማእታትና ንክነተግበር እቲ ብልፅግትን ምዕርግትን ኤርትራ ንክንፈጥር ብኩሉ ነገር ክንዳሉ ክንክእል ኣለና
3: ሓደ መንእሰይ ኣብ ማፃፃኣ ካብቲ ባህሉ እዩ ዝጅምር ሰረት ኣለዎ ሕጂ ዝስራሕ እውን ኣይኮነን ዝተሰርሐ እንተፀኒሑ ኣብኡ ዝኣቱ እዩ ስለዚ ኣካይዳ ህዝቢ ኤርትራ ከመይ እዩ ስለዚ እቲ መንእሰይ ከዓ ካብቲ ህዝቢ ዝወፀ እዩ ስለዝኾነ ኣብ ፅንዓቱ ኣብ እምነቱ ኣብ ህዝቡ ዘለዎ ፍቕሪ ምክንያቱ ካልእ ንካልእ ኣይኮነን ዘገልግል ዘሎ ኣነ ከም ኣባል ሚኒስትር ጥዕና መንእሰይ ኮይነ ከገልግል ከለኹስ ንመን እየ ዘገልግል ዘለኹ ንሓወይ ሓብተይ ናተ ፋሚሊ ጎረቤት ዓዲ ከምኡ እናበለ ክሳብ ሃገር በፅሕ ማለት እዩ ካልኦት ኣይኮናን ካባና ናባና ስለዝኾነ እቲ እምነት እቲ ፅንዓት እቲ ቀፃልነት
4: እምነተይ ኣብዚ ስራሕ ብጣዕሚ ዓብዪ እዩ ማለት እቲ ክሰርሖ ዘለኒ ኣብዚ መፅ እንዳሰራሕ ክየ ዝኸይድ ማለት እዩ ስለዚ ወላ እቲ ዝመፀ ሰረቱ ናይ እምነት እዚ ከዓኒ ካብ ሳዋ ሒዝናዮ ዝመፃና እዩ ማለት እዩ ሒዝናዮ ዝመፃና ኣብዚኣ ምስ ተመደብና ኢሚግሬሽን ቦታኹም ዝተባሃልና ኢሚግሬሽን ብፅፉፍ ማለት እዩ እዚኣ ያ ቦታ ኢለ ብተቐቢላ ያ ሰርሕ ኣለኹ ማለት እዩ እጂ ኣነ ብሃገራዊ ኣገልግሎት ገይረና ኣብዚ ብምምፅአይ ዓብ ተራእዩ ተፃዊቶ ኣባይ ማለት እዩ ኣብዚኣ ከዓ ኣብዛ ስራሕ እዚኣ ከዓ ንህዝበይ በቲ ዝግብኦ የገልግሎ ኣለኹ እዚ ኣገልግሎት እዚ ክህቦ ከለኹ ንህዝበይ ከዓ ህዝቢ ዘንበረለይ ባይታ ኣባይ ኣሎ ማለት እዩ። ስለዚ ኣነ ናይ ጓል ህዝቢ ስለዝኾንኩ ነቲ ህዝቢ ብግቡእ ከገልግሎ ኣለኒ።
5: ሃገራዊ ኣገልግሎት ኣብ መንእሰያት ፈጢሮ ዘሎ እምነት ቀሊል ኣይኮነን። ናይቱ ሃገር ኣሚና እያ ትቦም ትበካ ዘላ ብሓላፍነት ማለት እዩ። ካልእ ዝሓለወ የለን። ሃገራዊ ድሕነት ብምሉእ ኣብ መንእሰይ እዩ ወዲቑ ዘሎ። እዚ ቀሊል ኣይኮነን። እቲ ህዝብን እቲ መንግስቲ ብኩሉ እምነት ኣንቢርልካ ኣሎ ማለት እዩ። ሕጂ ነዚ እምነት እዚ ከዓ ከመይ ኢሉ እቲ ናፅነት ከም ዝመፀ ከመይ ኢሉ እቲ ልእላውነት ከም ተዓቀበ ስለዝፈልጥ ኣባል ኣገራዊ ኣገልግሎት ከዓ ልክዕ ነቲ ዝተነበረሉ እምነት ክዋፅኦ ብለካሲ ከምዚ ክስታ እዩ ተወሲዱ ከም ዳረጋ ባህሊ እዩ ኮይኑ
6: ኣብ ኤርትራ ክልቲኡ ፆታ ኣብ ኩሉ ዓውዲ ብማዕረ ስለ ዝሳተፍ ዝዓበየ ዝበለፀን ፅባቐ ኢና እዩ። ኤርትራውያን ደቂ ኣንስትዮ ኣብቲ ዝመረረ ዓውደ ውግኣት ኣትየን ጅግንነተን የመስክራ ጥራይ ዘይኮናስ ነዚ ክብሪ ዝዓቂበን ጌና ኣብ መሳርቓት ሓይልታት ምክልኻልና ይቕፅላ ምህላወን እውን ካብዚ ዝዓቢ ኣብነት የለን። ካብቲ መሰረታዊ ዕላምአን ፈልከት ከይበላ ማዕርነተን ብግብሪ የረጋግፁ ምህላወን ከዓ ዝዓበየ ንኮርዓሉ ነገር እዩ።
7: ኣብነት ኣብታ ትካልና ሕጂ ዝበዝሓ ደቂ ኣንስትዮ እየን ብብዙሕ ሳተን እዩ ዘለዋ ማለት እዩ። ስለዚ ንሳተን ዘመዝግብኦ ዘለዎ ዓወት ቀደም እንታይ ምንታይ ደረጃ ነይሩ ሕጂ ኣብ ምንታይ ደረጃ ኣሎ፣ ናይ ትምህርቲ ብቕዓተን ክባቢለን ኣለዋ፣ ናይ ሞያ ብቕዓተን ክባቢለን ኣለዋ። ሕጂ ኣብ ዝኾነ ትካል እንድሕር ከድካ ዝበዝሓ እውን ንሳተን ትረኽበን፣ ኣብ በፅሕፈታት ኹን ኣብ ላዕሊ ኹን ኣብ ታሕቲ ኹን ዝበዝሓ ንሳተን ትረኽበን ብትምህርቲ ኹን ዋላ ብሞያ ኹን ብሳተን ዓጢቆንኦ ዘለዋ ማለት እዩ። ስለዚ ኣብቲ ሚኒስትሪ ጥዕና ከዓ ዝበዝሓ ሰራሕተኛታት ናይ ሚኒስትሪ ጥዕና ሳተን እየን ተን ደቂ ኣንስትዮ እየን። ስለዚ ዝበዝሕ ስራሕ ሲ ብአን ሽፈና ኣሎ ኢና ክንብል ማለት እዩ። ኣዝዩ ውፅኢታዊ ዝኾነ ስራሕን ስርሓ ኣብ ስራሕን ዕቱባትን ወቑዓትን ጉድሳትን ስለዚ እቲ ፅቡቅ ዝኾነ ኣገልግሎት ህብ ኣለዋ ንህዝቢ እየ ዝብላነ ክግምግመን እንከለኹ ማለት እዩ።
4: ሰባት ብሕጋዊ ሰነዳቶም ገይሮም ኣብ መውፅእን መእተውን ኣብ ኣፍ ደገታት ኹን ወላ ብኣይርፖርት ኹን ወላ ብባሕሪ ሕጋዊ ሰነዳት ሒዞም ክኣትውን ክወፁን እንዲ ዝገብር ፀጥታ ናይ ሃገር ሲ ዓብዪ ውሕስነት እዩ ዘለዎ ማለት እዩ። ብተወሳኺ ከዓ ንዜጋታት መንነት ህብ፣ ንቶም ወፃእተኛታት ከዓ ቪዛን መንበሪ ፍቓድን ህብ ማለት እዩ። ፓስፖርት ከዓ ብዓብዩ ሰሪሕና ሕጋዊ ንገብሮ። ስለዚ ፀጥታ ናይ ሃገር መእተውን መውፅእን ሲ ብጣዕሚ ኣብ ፀጥትኡ ዓብዪ መውሓስ ኣለዎ ማለት እዩ።
1: እጅ ድሓርካ ኣብቲ ነገራዊ ትሕዝቶ ጥራሕ ኣብቲ ህንፃዊ ወይ ኣብቲ ናይ ትምህርቲ ሕክምና ማይ ፅርግያ ገለ ጥራሕ ከየድሃብና እቲ ተደልዩ ዘሎ ዓቕሚ እቲ ኣብ ክእለት ማለት እዩ ኣብ ፍልጠት ኣብ ሞያዊ ክእለት ይኹውን ኣብ ክእለታት ተጠርዩ ዘሎ ዓቕሚ ነቲ ሃገር ናይ ብሓቂ ተሪር ዝኾነ ባይታ ንመፃኢ ዘርኢ እዩ።
0: ከውንና ዝኽእል ሂወቱ ንክብጅ ኣብ ምክልኻል ተሰሪዑ ዘሎ ወዱን ጓሉን ካብ ቀዳማ ዙርያ ክሳብ 37 ዙርያ ብዓብ እዩ። ንሕና ኸ ኣብ ድሕነትን ፀጥታን ናይ ሃገርካ ናይቲ ተልእኾ ናይቲ ሃገር ንክንፍፅም ድልዋት ኣለና። ደድሕርቲ ግንባር ዘሎ ማለት እዩ እገዳ ከዓ መፅ እዩ እገዳ ባይኤኒ ሚኒስ ዋላ ሕጂ ከማን ነፂሩ ድሕሪ 34 ንበሎ ካብ 209 እንዲጀሚሩ ካብ 209 ስጋብ 226 ናይ 17 ዓመት እዩ ዝኸውን ዘሎ እቲ ተፅዕኖ። ናይ 17 ዓመት ተፅዕኖ ኣብ ሃገራዊ ኣገልግሎት እቲ ፍርያምነቱ ሕጂ እዩ ዝረአ ዘሎ። እገዳ ኣብ ምልዓል ንርከብ ኣለና እንታይ ስለዝረኣዩ ወይ እንታይ ስለዝተረኸበ እዩ። እዚ ሃገር እዚኣኻ ፀኒዓ እንተዘይትምከት ሳላት ኣባል ሃገራዊ ኣገልግሎት ኣብዚ ደረጃ ዝመበፃኽና ዶ ከም ምልከት ሕቶ ኮይኑ ኢና ይስማኣኒ። እቲ ፅንዓት ግን ኣቦት ኣሎ ብልክዕ ከዓ እቲ ሓቅነትካ ሕጂ ኸ እንዳተገለፀ እንዳበርሀ ከዓ ከይድ ኣሎ። ውፅኢት ናይ 17 ዓመት ናይ ኣባል ሃገራዊ ኣገልግሎት ምስ ኣቦታቱን ኣያታቱን ናይ ተጋደልቲ ውፅኢቱ ብሕጂ ኢና ክንሓፍሶ።
8: እቲ ሃገር ከመይ ኢላ ትቕፅል ኣላ ተኣምራት እዩ። ምክንያቱ እገዳ ኣብ ቁጠባ፣ እገዳ ኣብቲ ጎዝኦ ነገር፣ እገዳ ኣብ ነብሲ ወከፍ ነቲ ሃገር ዘድልያ ነገራት ድሕር ተኣጊድካ ብኸመይ ትኸይዳ ኣለካ ተኣምራት እዩ። ብተኣምራት ይሓሊፍዎ ብተኣምራት እያ ከዓ እቲ ሃገር ኣብዚ ሕጂ ዘላቶ ፀኒዓ ቀፂላ ተዋሒሳ ከኣላ።

0: መደብ ሃገራዊ ኣገልግሎት ዘይክማህ ፖለቲካዊ ባህሊ ክኩስኩስ በቂዩ እዩ። ከምኡ ስለ ዝኾነ ድማ እዩ ዝሓለፈ ዓመታት ዝሰገርናዮ መድረኽ ኣዝዩ ፅንኩር እኳ እንተነበረ መንእሰይ ዝሃገር ክመኸይበለ ሰጊርዎ እዩ። ንቑሕ ህዝቢ ብፍላይ ከዓ መንእሰይ ክትሃንፅ እንተኽኢልካ ድማ ዝኾነ ነገር ክትገብር ኣይትፅገምን። ብግድ ሓቂ ዝሓለፈ 35 ዓመታት ኤርትራዊ መንእሰይ ንወራር ፀራኢ ሲዒሩ ጥራይ ዘይኮነስ ብርኪ ህዝቡን መንግስቱን ኣፅኒዑ ክበሃል ይከኣል እዩ።
1: ወይ ዝኾነ ወለዶ ዝገብሮ ጅግንነት ወይ ፍረ ንሱ ይርእዮን እዩ። ሓደ በዓሉ ስለ ዝተግብሮ ዘሎ ኣይርድኦን እዩ። ንበዝሐ ግዜ እውን እንታይ እትወለዶ እውን ኣይገልፆን እዩ። ሕጂ እዚ ወለዶ እዚ ዝገብሮ ዘሎ ፃዕሪ ወይ ዘፍረዮ ነገር እቶም ዝመፁ ወለዶታት እዮም ዝገልፅዎ። ግቡእ ገይሩ ዶ ንድሕሪ ኢልና ነታ ዝተረከበ ሃገር ምስ ኣያታቱ ኮይኑ ኣውሒሱ ተሪር ዝኾነ ባይታ ኣንፂፉ ነቲ ዝመፅእ ወለዶታት ብዘይስክፍታ ክቕበልዎ ዝኽእሉ ኣበርክቶ ገይሩ ክንብል ንኽእል ኢና።
2: ቀፃልነት ኣውሒሱ ከዓ ክሳብ ሕጂ 38 ዙርያ ምብፅሓን ኣነ ኣባል ሃገራዊ ኣገልግሎት ጓለይ ከዓ ሕጂ 38 ዙርያ ኣብሳዊ ኣላ ሕጂ ንሃገራዊ ኣገልግሎት ዘፈርኩስ ሃገራዊ ኣገልግሎት ኣነ ሕጂ እዚ ቀፃልን ክኸይድ ምኽኣሉ ተሓሲቡስ ቀፃሊ ክኸይድ ምኽኣሉ ኣዝዩ ሓያል እንታይ ከም ተሓለፎ ረኣየካ እዩ። ለዚ ድሕሪ ሕጂ እውን ክመፅእ ንዝኽእል ዝኾነ ይኹን ነገራት እንተ ሃልዩ እቲ ምርጫ ናባና ይኳ ኖ ባዕልና ዶ ንሓለዋ ዝሃገር ወላ ካልእ ዝሕልወልና ተኻሪና ሰባት ክነምፅእ እዚ ምርጫ ይኳ ኖ ደይዋፃእካ እንተደኣ ኮይኑ ንሕና ዝሓለፍናዮ እንተ ኮይኑ ዝሓሸ ኢልና ገምጊምና ሕጂ ብ35 ዓመት ክቕፅል ጥራዩ ዘለዎ
3: እንታይ ኣበርክቶ ጌራ እንታይ ኣበርክቶ ጌርካ ፅባሕ ንጎኻ ነታ ብልፅግትን ምዕርክትን ኤርትራ ንድሕር ዳ ክንሃንፅ ንድሕር ኮይና ኣበርክቶይን ኣበርክቶኻን እዩ እቲ ድምር ውፅኢት ክመፅእ ዘለዎ። እዚ ነፍሲ ወከፍ ሰብ ነፍሲ ወከፍ መንእሰይ ኣብ ዘለዎ ሴክተር ንበል ዴጋታት ምህናፅ ኣብ ህንፃ ኣብ ትምህርቲ ኣብ ሕክምና ዝግበር ዘለዎ ፍሪቐሊ ነገር ኣይኮነን። ብውሽጣዊ ዓቕምና ኢና ንኸይድ ዘለና

0: እዚ ሕጂ ንሪኦ ዘለና መንፀፍ ንመፃኢ ዓብዪ ቁጠባዊ ድርኺት ክኸውን ዝኽእል ዴጋታት ምስራሕ በሎ ፅርግያታት ምስራሕ በሎ ኣብ ነፍሲ ወከፍ ትካላት ናይ መንግስቲ ዝውሃብ ዘሎ ኣገልግሎታት ዘሎ ኣባል ሃገራዊ ኣገልግሎት እዩ። በዚ ኣርባዕተ መለክዒታት እንተዳ ርእናዮ ዕላማ ሃገራዊ ኣገልግሎት ካብቲ ምክልኻል ጀሚር ካብቲ ቁጠባን ፅፎ ዘሎ ባይታ ኣብቲ ሃገራውነት ንክስኳስ እዩ ገለመለ ዓብዪ ኣበርክቶ ገይሩ ኢልካ ክግምገም ኽእል ማለት እዩ።
1: ማለት ኣብ ዝተመደብናዮን ኣብ ዘለናዮን ዝተዋሃብናዮ ስራሕ ማለት እዩ ዝተዋሃበና ዕማም ብተወፋይነትን ብፅቡቅ መንፈስን ክንሰርሖ ይላዎ ማለት እዩ። ንከማይ ዝኣመሰላ ሰራሕተኛታት
2: ወሓስ ሃገር መስርሒ ሓንሳ ጀሚሩ ዘቋርፅ ኣይኮነ መስርሕ ክሳብ ዝኾነ ኣብቲ መስርሕ ኩሉ ግዜ ሃገር መንእሰያ ትደሊ ብፅንዓት ብተፃዋርነት ብነዊሕ ራእይ ብምጥማት እያ ትስራሕ። ስለዚ ኤርትራ ብልፅግቲ ሓያል ሰላም ዘለዋ ርጉእነት ዘለዋ ክትከውን ኣበርክቶ መንእሰይ ዕዙዝ ስለ ዝኾነ ራእይና ንነዊሕ ጠሚቱ ዘለናዮ ግዜ ከይጠምድና ንመፃኢ ርህብቲ ስልጥንቲ ምዕብልቲ ኤርትራ ንክትህልወና ኣብ ርእስና ኩሉ ሻዕ እንዳሓለምናያ ንኺድ ሞ ዓወትና ከዓ ናይ ግድን እዩ።

0: line. Big opportunity here from Gerben Tyson. I think it's fair to say so many runs in have been compromised here.
1: Sean's in a good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: Also in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Billy and Gamay wins it for Intermarché. One team.
2: ኣብ 2015 ኣብ ታሪክ ቅድም ምሽክለታ ኤርትራ ቅድሚ ሕጂ ብጸሊም ሕብረተሰብ ናይዚ ኣህጉር ተበፂሑ ዘይፈልጥ ታሪክ ተገንጺሉ ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ምስ ዶብ ኣፍሪቃዊት ክለብ ኤምቲኤን ኩቤካ ብምዃን ንፈለማ ግዜ ኣብቲ ዝዓበየ ውርድር ቅድም ምሽክለታ ዓለምና ዝኾነ ዙር ፈረንሳ ብምስታፍ ናይ ፈለማ ጸለምቲ ኣፍሪቃውያን እግሮም ኣብቲ ውርድር ዝሓወሱ ኮይኖም እዞም ተቀዳድምቲ ካብ ምስታፍ ሓሊፎም ኦሎምፒካዊ ዳንኤል ተክለ ሃይማኖት ነቲ ኣንበሳ ዓቐብ ዝለብሳ ማልያ ንኣርባዕተ መድረኻት ተኸዲንዋ ተጓዒዙ ኣብ ግዜኡ ድማ ነቲ ታሪክ ዝበጽሐ ናይ ፈለማ ኣፍሪቃዊ ተቀዳዳማይ ኮይኑ ኣብቲ ግዜ ውዲ 21 ዓመት ዝነበረ መርሃዊ ቅዱስ እውን ናይቲ ውርድር ብዕድመ እቲ ዝነኣሰ ተቀዳዳማይ ነይሩ
3: እዎ ማለት ዓብ ነገር እንድዩ ዓብዩ ኣብ ምስታፍና ጥራይ ከም ኤርትራውያን ቀሊል ኣጋጣሚ ነበረ ትምኒት ዝትምነዮ ናይ ቅድድ ምሽግለታ ኣፍካሪ ይኹን ብዓብዩ እንተ ሃገር ዝፅበዮ ኢና ጌርና ኣብቲ ዋንቲ ክንሳተፍ ጥራይ ምኽኣልና ዓብ ነገር ይንዓና ማለት እዩ ስለዚ ማለት ኩሉ ተቀዳዳማ ብሽግለታ ዝትምነ እዩ ናይ ሙሉእ ዓለም ኣብ ቱር ዲ ፍራንስ ሓንቲ መዓልቲ ተኸፋለ ክኸውን ካብኡ ሓሊፉ እውን ዓወታት ከመዝግብ እቲ ናይ ፃዕሪ ናይ ስፖርታዊ ኮይኑ ከዓ እቲ ዝነበረ ኣጋጣሚታት ማለት ዓብ ዕድል ይንዓወ ናብቲ ፖዲየም ብምርካበይ ናይ ዓቐበት ልክዕ ተዘካሪ እዩ ዓብ ነገር እዩ ህዝቢ ልዕሊ ትፅቢት እዩ ማለት ኩሉ ግዜ እዩ ኣነ እንተዳ ዘኪርዮ ንዑስ ብጣዕሚ እየ ዝሕበን ማለት እዩ ማዕርክ ንደይ ትምኒቱ ከም ዝሰመረሉ ኣርእና ኣቃሓይሽ ማለት ቀሊል ኣቀባብላ ይነበረን ዳርጋ ህዝቢ ኤርትራ ሙሉእ ኣብ ፅርግያ እዩ ተረኪቡ ክብለ ክእል ካብኡ ውን በቐታ ሓልፍ ስለ ዝነበረ ቲቪ እውን ብዙሕ ፊድባክ ረኪብና ኣሉ ናይ እንቋዕ ጎሰና
4: እዎ እዚ ሕጂ እቲ ዝለዓለ ማለት እዩ ምክንያቱ በዓል ዳንኤል በዓል ናትናኤል በዓል መርሃዊ ሞዴል ናይ ሃገርና ማለት እዩ ናይ መጀመርያ ፕሮፌሽናል ተቀዳደንቲ ጥራይ ዲኮኑስ ክሳብ ቱር ዲ ፍራንስ ዝበፅሑ ናይ መጀመርያ ተቀዳደንቲ እዮም በዚ ምክንያት ድማ ናይ ብሓቂ ሞዴል እዮም ወይ ኣብነታውያን ናይ ቅድም ምሽከታልና ክንተቕሶም ንክእል ማለት እዩ

0: መጀመሪያ ጊዜ ናፍታሪ ቅድም ምሽክርታስ ፕሮፌሽናል ዞን እዚኣቶም እዮም ማለት እዩ። ስለዚ ንዓና ድማ እንታይ ሞራል ሂብና ማለት እዩ ኪነቲ ሻምፒዮን ኣፍሪቃስ ኣብ ውሽጢ ሃገርና ኹን ናብ ኣፍሪካ ሃገራት ተዓዊትና ሉ ካብኡ ሰጊርና ድማ ዝያዳ ካብ ኣፍሪቃ ውፅኢና ድማ ኣብ ዓለም ተወዳደርነት ዝለዓለ ዙር ናይ ኤሮጳ ዝበሃል ወይ ናይ ዓለም ኢልና ውን ክንጠቕሶ ንክእል ቱር ዲ ፍራንስ ኣብኡ ምስ ስታፎም ድማ ዝያዳ ነቲ ቅድም ሽገታ ናይ ሃገርና ድፊኢት ፈጢሩሉ ነቶም ሓደሽ ወይ ኣብ ውሽጢ ሃገር ዘለዎ ሓደሽ ጀመርቲ ድማ ናይ ብሓቂ ሓይሊ ዓበ ሓይሊ ኮይኑዎም ማለት እዩ።
1: ምናልባት ከምቲ ክትብሎ ፀናሕካ ታሪክ ናይ ቅድም ሽለታ ነዊሕ ጉዕዞ ዘለዎ እዩ። ናይ 70 ናይ 80 ዓመታት ገለ ዘለዎ እዩ። ሕጂ ምስናትና ኣጀማምራ ክትሪኦ ክትክል ከለኻ ኣብ 2015 ናብ ቱር ዲ ፍራንስ ክንቅልቀል ብትኽክል ደንጉና ኢና። ግን ነዚ ዝፈጠሮ ብዙሕ ነገራት ኣሎ። ሓደ መግዛኣት ኣሎ፣ ዘይምችኡ ኩነታት ኣሎ ማለት እዩ። ብድሕሪ እዩ እቲ ኩነታት ከምዚ ክብለካ ፀንሕኹ እቲ ናይቲ መግዛእቲ እንደገና ከዓ ኣብ ትሕቲ መግዛእቲ ኮይና ናብ ኦሎምፒክ ናብ ገለ ናብ ገለ እውን እኳ ኬድና ኢና። ግን ኣብቲ ናይቲ ዝዓበየ ውድድር እንብሎ ማለት እዩ ካብቶም ሰለስተ እቲ ቱር ዲ ፍራንስ ድሕሪ ነዊሕ ዓመታት ኢና እቲ ብማዕዶ እንሪኦ ነበርና ወይ ድማ ተቐዳድምትና ብማዕዶ ሰይድኦም ኣማሚቖም ዝከታተልዎ ዝነበሩ ብኣካል ክሳትፍዎ ዝኽኣሉ ምናልባት እቲ ውድድራትን እቲ ካልእ ናይ ማህደረ ትምህርቲ ደንጊና ብምእታውና እንደገና ከዓ ዕድላት ናይ ጋንታታት ደይምርካብና ካልኣይ ከዓ ስርዑ ዝኾነ ውዱብ ዝኾነ ነቲ ውድድር ብዘይምክያድና ከምቲ ክብለካ ፀንሐኹ ገለ እንተታት ዝፈጠረ ማለት እዩ። ንኣብነት ኣብ 98 ዝተፈጥረ ኩነታት ሓደ ካብቲ ነቲ ብሽክለታ ቁርብ ጉሲ ዘበሎ እዩ ማለት እዩ። ሓደ ካብቲ ናትና ንዕቤት ነቲ ብሽክለታ ኣብቲ ናይቲ ግዜቲ ምስ ኣዝዮም ብቕዓ ዝነበሮም ኣዝዮም ተሃላለኽነትን ተወዳድርቲ ዝነበሮም ቁርብ ጉሲ ኣቢሉ ኣይደንጉየ ግን ቀልጢፉ እቲ ውድድር መፂኡ ናብቲ ንቡር ብቕዓቶም ክምለስ ኢሉ ማለት እዩ። ሕቶካ መሰረት ግን ብርግፅ ብዘይቀል ዓለም ደንጊና ኢና
2: 2015-2015 ኤምቲኤን ኩቤካ እዛ ናይ ዋይልድካርድ ዕድል ረኺባ ናይ ዙር ፈረንሳ ዕድመ ቀሪብላ ክሳተፍ ኮላ ምርሃውን ምርሃዊ ቅዱስን ዳንኤል ተክላይ ማለት እዩ ቀዳሜቲ ዓመት ወላ እታ ኤምቲኤን ኩቤካ ትበሃል ጋንታ ናይ መጀመርታ ሱታፍያ ማለት እዩ ኣፍሪቃዊት ጋንታ ከዓ ደቡብ ኣፍሪቃዊት እያ። እዚ ሕጂ ናብ ታሪክ ኣለዎ ሕጂ ዓብዪ ዝላ እዩ ዓብዪ ዝላ 2015 ኣብ ውሽጢ 5-6 ዓመት ስኒ በብመገዶም ፀኒሖም ናይ ስልጠና ዓዲ ረኺቦምስ ናይ ኣብ ዓብ ውድድር ግራን ቱሪ ዙር ፈረንሳ ማ ስኒ ካብ ዝዓበየ ውድራት ብዝተፈላለየ መለክዕ ዝዓበየ ባህል እዩ ናይ ምስታፍ ዕድል ተረኺቡ ሕጂ ናይ ምስታፍ ዕድል ጥራሕ ዘይኮነ 2015 ከምዚ ካልእ መልክዕ ቀይራ ዳንኤል ተክለ ሃይማኖት ኬዱስ ኣብቴን ቀዳሞት ስቴጅ ናይ ዓቐብ ማልያ እታ ፖልካዲት ዶት ጀርሲ ፖዴም ደይቡ ናይ ኤምቲኤን ኩቤካ ዓብ ነገር ነይሩ ሕጂ ሚድያ ወላ ሚድያ ቶፕ 10 ዝኣተወሉ እዋን ነይሩ እዩ ዳንኤል ናይ 2015 ብሬካዊ ምስ ህዳም ጉጅለ ከይዱስ ቶፕ 10 ዝኣተወሉ እዋን ነይሩ እዩ ምርሃዊ ቅዱስ ፀወታ ወዲኡ ኣብታ ናይ ኢንተርሚድያት ነበረት ሓንቲ ዘመዝግባነት ነራ ከምዚ ሓደ ማይልስቶን እዩ ሓደ ምዕራፍ እዩ።
3: ኤርትራውያን ኣብ ከርቲ ቅድም ብሽክለታ ቅድሚ ምስታፍ ዳንኤል ተክለ ሃይማኖትን ምርሃዊ ቅዱስን ኣብ ዙር ፈረንሳ ነቲ ውድድር ብመሳኽቲ ቴሌቭዥን እዮም ዝከታተልዎ ነይሮም። ዳንኤልን መርሃውን ነቲ ዘይብፅሕ ዝመስል ዝነበረ ምዕራፍ ድሕሪ ምግንፀሎም ጽልዋ ስታፊኦም ኣብቲ ውድድር ኣብ መላእ ሃገርዩ ኣስፍሕፊሑ ቆልዑን መንእስያትን ሓደስቲ ብሽክለታ ብምዕዳግ ዝነበራ ብምትዕራይን ኣብ ጽርግያታት ተውዛሕዛሕ ክብሉ ጀሚሮም። ዳንኤል ተክለ ሃይማኖትን ምርሃዊ ቅዱስን ድሕሪ ናይ ዙር ፈረንሳ ስታፊኦም ብህዝብን መንግስትን ድሙቕ ኣቀባብላ ኣብ ዝተገብረሎም ዕለት ኣብዚ ግዜ ብደረጃ ዓለም ዓብ ስምን ዝናን ሃኒፁ ዝርከብ ቢንያም ግርማይ ሓደ ካብቶም ኣብ ማውንተይን ባይክ ተወጢሑ ኣብ ምዕጃብቶም ታሪክ ዝሰርሑ ተቀዳደምቲ ዝተኸፈለ እዩ። ሱታፌ ዳንኤልን መርሃውን ኣብ ቱር ደ ፍራንስ ዝፈጥሮ ጽልዋ ቁፅሪ ፕሮፌሽናላት ተቀዳደምቲ ኤርትራውያን ካብ ግዜ ናብ ግዜ እናበረኸ ክኸይድ ጀሚሩ።
4: ጽልዋ ንኹሉ እዩ ጸሊዎ ብፍላይ ሓደሽቲ ተቀዳደምቲ ፕሮፌሽናላት ንኸነምፅእ ዝገበረና እቲ ዓብዪ ጽልዋ ቢንያም ግርማይ ኣብ ዝተፈላለዩ እዋን ይገልፆ እዩ ዝተረዳእኮ ኣብቲ እዋን ትንእሽተይ ከም ዝነበረ ካብቶም ተቐበልቲ ነቶም ኣጋይሽ ነይሩ ሸዋ እዚ ሕጂ ሓድሽ ኣብነት እዩ ብሩህ ኣብነት ማለት እዩ ስለዚ ንኩሉና ይበራቢሩና ሽዑ ኤርትራ ሳብዚ ነይራ ኣብ ከምዚ በፂሐ እሞ ከዓ ኣብ ዓለም ለኻዊ ከዓ ተሳቲፍና ስተጅ ክድይብ ቀሊል ነገር ኣይኮነን ኣብቲ ሰዓት እቲ ብፍላይ ኤርትራ ምስ ኩሉ ነገራቱ ማለት እዩ ኤርትራ በይ ከም ዘላ ዘይፈልጡ ሰባት ነይሮም እዮም ኣብቲ ዓዲ በቲ ድዕለል ንገሎ ጎረቤትና ሽን ጎረቤትና ምስ ነገርካዮም ኤርትራኡ ከም ዘላ ድፈልጥዋ ነይሮም ማለት እዩ ብዙሕ ነገር ይቐይሩስ ናዕለያ ዘይብሉ ነገራት እዩ ምክንያቱ ኣብ ኣፍሪቃ ጥራሕ ዝነበረ ከምቲ ክቡር ፕረዚደንት ዝበሎ ድሕሪ ሕጂ ንዓለም ለኸረአዩ ዝበሎ ልክዕ ናብኡ ሰጊሩ እቲ ዝተባሃለ ኣብ ተግባር ክውዕል ከሎ ክትሪኦ ከለካ ቀሊል ኣይኮም ብኡ መንፅር ከዓ ብዙሓት ዳንኤል ብዙሓት መርሃዊ ኣፍሪና ቀሊል ነገር ኣይኮነን ዘለዉ ኤርትራውያን ፕሮፌሽናል ኣብ ሙሉእ ዓለም ሕጂ ውሕዳት ኣይኮነን ውሕዳት ጥራሕ ዘይኮኑ ከም ዓይነት እውን ንሪኦም ኣለና እንጂ ኣብ ሊድል ትሬክ ዓንዲ ሕቆ ናይታ ጋንታ ኤርትራዊ እዚ ኣብ ጅሮዲ ኢታልያ ንሪኦ ዘለና ኣብ ዝተፈላለዩ እዋናት ቢንያም ዘረኣየና መርሃዊ ቅዱስ ዘርእየና ሄኖክ ምሉብራን ዘርእየና ኩሎም እዞም ዝብለሉ ዘለ ኣብ እዋኖም ናትና ልተ ኩሎም ኣብ እዋኖም ክሳብ ሕጂ ዘለዉ ናይ ዝትብሎ ዘለካ ውፅኢት እዮ ከምኡ እንተዘይመፅእ ነይሩ እቲ ሃነይኔታ ይመሃለዎን መፃኢው እንታይ ከም ትገብር መደብ የብልካን ግን ኤርትራዊ ከይዱ ኣብኡ ክዕወት ከም ዝኽእል ማዕፆ ምኽፋቱ ንኩሉ ይባራቢሮ ንፌደሬሽን ኣይትግደፍ ንስልጠንቲ ትግደፍ ዋላ ትናትና ዝነበረና ኣብ ምስልጣን ኣበርክቶ እውን ተጓይና ከይድና ናብ ዩሲኣይ ክንምሃር ናብ ካልእ ዝደፋፋእካ ባይተዋ እዚ እዩ ምክንያቱ ኣብቲ እዋን ብዙሕ ዘይትፈልጦ ኣብ ብሽክለታ ነይሩ እዩ ብዙሕ ዘይንፈልጦ ነገራት ማለት እዩ ኣብ ሳይንስ ዝተሓወሰ ብ ካልእ ነገር ምስ መፁ እቶም እቲ ንብሎ ዘለና ዓወት ምስ መፀ ግን ሪሌሽን እውን ትገብር ኢኻ ትራኸብ ኢኻ ምስኦም ከመይ እንታይ ከመይ እዝንዝን ብዙሕ ነገራት ዋላ ብቲ ዓይነት ውድድራት ኣበስመራ ዝካየድ ስለዚ ነዚ ኩሉ ዝገበረ እቲ መንቋሕቋሕታ እቲ ናይ ኣነኳ ንበሎ ጀሚሩ ንእሽተይ ዓወት እናለ ሻምፒዮን ኤርትራ ኣብ ዓለም ለኻዊ ትሩዲ ፍራንስ ዳንኤል መርሃዊ ብድሕሪ ካልኦት ከይዶም ሕጂ ከዓ ኣብ ቢንያም ተበፅ ብሕጂ ከዓ ክቅፅል እዩ ትፅቢትና ከም ዝቕፅል ከዓ ሩዲ ናይ ኩሉና ግን ናይ ኩሉና ስራሕ ኣድላይ እዩ
1: ሱታፌና ኣብ ትሩዲ ፍራንስ ዝሕደሮ ፅልዋ ክሪኦ ከለኹ ማለት እዩ ኣቕሊለ ዝርአ ኣይኮነን ምናልባት ዳንኤል ተክለ ሃይማኖት ንዓቐብ ፖልካዶት ኣብ ፔድዮም ክድይብ ከሎ ኣብቲ እዋነቲ ይዝክር ማለት እዩ ኣነ ንፅባሐይቲ ኣርባዕተ ብሎኮታት ኣስመራ ወይ ድማ ኣርባዕተ ኣፍደጋታት ኣስመራ ተቐዳደምቲ ይኹኑ ብሽለታ ዝፈቱ ይኹኑ ካልኦት ይኹኑ ክውሕዝ የ ዝዝክር ማለት እዩ ስለዚ ኣብኡ እቲ ብማዓዶ ንሪኦ ዝነበርና ምስታፍ ናይ ዳንኤል ምስታፍ ከይኣክል ከዓ ኣብ ፔድዮም ብምድያብ ከዓ እቲ ፅልውኡ ኣብ ነፍሲ ወከፍ ገዛኣት እዩ ነፍሲ ወከፍ ተቐዳዳማይ እቲ ዳንኤል ክበፅሖ ዝኽእል ደረጃ ንክበፅሕ ብዘይ ቀልዓለም ተፃዒሩሉ ሓደ ካብኣቶም ኣብቲ እዋን እቲ ሱታፌ ናይ ዳንኤልን ናይ መርሃዊን ቅዱስ በፂሖም መፂኦም ከምቲ ኩሉ ግዜ ዝጥቀስ ማለት እዩ ቢንያም ግርማይ ኦሎምፒካዊ ማለት እዩ ብሽክለታ ገይሩ እዩ ተቐቢልዎም እቲ ናቶም ሕልሚ ከምኡም ክኸውን እቲ ዝፃዕሮ ፃዕሪ እቲ ውፅኢቱ ካ እዚ ዝሓለፈ 2ልተ ዓመት ዝረኣናያ ማለት እዩ ኣብ ሻንሰሊዘ እታ ቀጠልያ ማልያ ክለብሳ ክኢሉ ማለት እዩ ስለዚ እቲ ፅልውኡ ከምቲ ኣቐድም ኣቢሉ ክገፀልካ ፅንሕኩ ማለት እዩ ነፍሲ ወከፍ ተቐዳዳማይ ዶይኮነ ናይቶም ተቐዳደምቲ ኣሕዋቶም ከይተረፉ እዮም ክውሕዙ ዝኽኢሎም ማለት እዮም ስለዚ እቲ ፅልዋ ኣብ ሙሉእ ሃገር ቀሊል ኣበርክቶ ኣይነበረን እሱ ስለ ዝኾነ ከዓ እቲ ውፅኢት ድሕሪ ተወሰነ ዓመታት ማለት እዩ ነዊሕ ከይከደ ናይ 8-9 ዓመት ነቲ ውፅኢት ናብቲ ማንም ክበፅሖ ዘይከኣለ ፀሊም ኣፍሪቃዊ እቲ ፅልዋ ዝድሕደሮ ናይ ቱር ዲ ፍራንስ ኣብኡ ምስታፍና ብቢንያም ግርማይ ተካሒስናዮ ማለት እዩ እቲ ፍረስ ኣምፅዎ ስለዚ እቲ ስታፊ ኣዝዩ ኣዝዩ ኣዝዩ ዝበለፀ ኮይኑ ይስምዐኒ ማለት እዩ
3: ኮንፌደሬሽን ቅድም ብሽክለታ ኣፍሪቃ ዓመታዊ ንዘካይዶ ዝነበረ ሻምፒዮን ኣፍሪቃ ኣኻሊ ዘይምዃኑ ብምግምጋም ዋንጫ ኣፍሪቃ ቅድም ብሽክለታ ዝተሰሜ ሓድሽ ውድድር ኣብ 2018 ተኣታት እዩ። እዚ ብማሕበር ቅድም ብሽክለታ ዓለም ኣፍልጦ ዝረኸበን ኣብ መንጎ ኮንፌደሬሽን ቅድም ብሽክለታ ኣፍሪቃን ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራን ብዝተገብረ ፕሮቶኮላዊ ስምምዕ ዝተካየደ ፈላሚ ውድድር ን8 ሃገራት ጠርኒፉ ኣብታ ዝለዓለ ታሪክ ቅድም ብሽክለታ ዝነበራ ኤርትራ

0: ትራክ ጅምር ተወሲኑ
1: እሱውን ልክ ንት ናይ 211 እዩ ምናልባት ትፍልኒነቱ እንታይ እዩ ሓደ እዩ ምናልባትን ሻምፒዮን ኣፍሪካ ዝመፃ ሽዑ ናብቲ ናይ ናሽናል ካፕ ተባሂሉ እዩ ወይ ኣፍሪካን ካፕ ተባሂሉ እዩ ሽም መፅኡ ቲ ናይ 218 ስለዚ ንሕና ከማ ዋላ ኣብቲ ግዜ እቲ ብሻምፒዮን ኣፍሪካ ክንሳተፍ ነይሩ እቲ መደብና ግን ኣቐዲሙ ንሃገረ ኢትዮጵያ ንክግበር ወይ ናይ ዩጓንዳ ኣባ 219 ናይ እንታይ ሽሙ ንዑ ስለተኣንገደ ንሕና እምበኣር ቲካክ ማለት እዩ ንኤርትራ ሓድሽ ውድድር ኣፍሪካን ካፕ ኢልና መስሪትና ስለ ዘለና እዚ ዕድል ክንበኩም ተባሂሉ ልክ ኣምቲ ናይ ሻምፒዮን ኣፍሪካ ማለት እዩ ብኩሉ እንትኑ ማለት እዩ ሽም ይቀይሩ እምበር እቲ ውድድር ውስ ማለት እዩ ስለዚ እውን ተወሳኺ ነቲ ናይ 211 ድርዒ ዝኾኖ ከምኡውን እቲ ዕብት ናይ ቅድም ሽለታት ዕብላለ ናይ ኤርትራ እቲ ብዙሓት ተቃደምቲ ኣብ ምፍራይ ኣብ ውሽጢ ሃገር ክሳብ ፕሮፌሽናል ክበፅሑ ዝኽኣሉ ዓብዪ ፅልዋ ነይሩ ማለት እዩ ስለዚ ዳግማይ ናይቲ ናይ 211 218 ድማ ዓብዪ ድፍኢት ኣብ ዕብት እቲ ቅድም ሽለታ ሃገርና ኢለ ኣነ ክገልፆ ይኽእል
0: ሱታፈ ነፃ ኤርትራ ኣብ ሻምፒዮን ቅድም ምሽክለታ ዓለም ኣብ 1999 ኣብ ጥልያን ኣብ ዝተኸየደ ውርድር ይዝፍልም ንኣስታት ሓደ ዕቑድ ካብቲ ውርድር ተቓልያ ድሕሪ ምፅናሕ ድማ ኤርትራ ዳግማይ ኣብ 211 ንመበል 78 ግዜኡ ኣብ ኮፐንሃገን ዴንማርክ ኣብ ዝተኸየደ ውርድር ብተቃዳድምቲ ዳንኤል ተኽለ ሃይማኖትን ፍረቃልሲ ደበሳይን ሰመረ መንግስትን ተወኪላ ካብቲ ግዜ እቲ ንድሓር ብስሩዕ ኣብ ውርድራት ሻምፒዮን ዓለም ክትወዳደር ዝጀመረት ኤርትራ ዛጊት ኣብ ዓበይቲ ተመዝጊቡ ዘሎ ዝበለፀ ደረጃኣ ኣብ ቀጠር ዶሓ ብዓወ ስሎቬንያዊ ፔተር ሳጋን ኣብ ዝተዛዘመ ውርድር ኮይኑ ናትናኤል ብርሃነ ዝሓዞ መበል 13 ተርታዩ ኣብ 23 ዓመት ሻምፒዮን ዓለም ግን ኤርትራ ሓንቲ ካብተን ኣብቲ ውርድር ዓብ ታሪክ ዝገንፀለ ሃገራት እያ ኣብ 2021 ኣብ ቤልጅም ኣብ ዝተኸየደ ሻምፒዮን ዓለም ቢንያም ግርማይ ንዕውት ፊሊፖ ባሮንችን ተኸቲሉ ካልኣይ ተርታ ብምሓዝ ብሩር መዳልያ ድሕሪ ምዕታሩ ኤርትራን ቢንያምን ናይ ፈለማ ኣፍሪቃውያን ኣብ ሻምፒዮን ቅድም ምሽክለታ ዓለም መዳልያ ዝዓተሩ ክኾኑ በቂዖም
2: ስታፌና ኣብ ሻምፒዮን ዓለም ክሪኦ ከለኹ ከም ሰመረ ከም ደጋፊ ናይ ምሽክለታ ኣፍቃሪ ቅድም ምሽክለታ ሓደ ካብቲ ኣዝዩ ዘገድስን ምስ ዓለም ከዓ ሌላ ዝፈጥረልና ማለት እዩ ምናልባት እታ 211 ዝበልካ ያ ኣብ 99 ዓመተ ምህረት ተቐዳደምቲ ፍሉያት ብቕዓት ብዝነበሮም ተሳቲፍና ነርና ኢና ኣብ ዓጥልያን ኣብ ዝተኻየደ ማለት እዩ ኣብቲ ግዜ እቲ ሽም ሃገርና ኤርትራ ንተወሰነ ንሰዓት ንሰዓት ፍራና ኣከባቢ ዝኸውን ከማን ብድሙቕ ዝተፀውዐሉ ኣጋጣሚ ዝተፈጥረ ኩነት ነይሩ እዩ ማለት እዩ ምናልባት እሱ ዳዊት መሓሪ ኢራብ ኣብቲ ግዜ እቲ ፅቡቕ ምንቅስቃስ ኣብ ናይ ውልቂ ግዜ ኣብ ዝነበረ ፅቡቕ ምንቅስቃስ ዘረኣየ መበል 1920 ከባቢ ድወፀ ኣብቲ እዋን እቲ ከዓ ናይ ዓለምና ናይ ክሮኖሜተር ብዝያዳ ዓብላልነት ዘረኣየ ፋብያን ካንችላራ ኣብቲ ናይ ትሕቲ 23 ማለት እዩ ዝተዓወተሉ እዩ ስለዚ ኣብቲ እዋን እቲ ቀልቀል ኢልና ነርና ብድሕሪኡ ንዝተፈለየ ግዜ ማለት እዩ ብዝተፈላለየ ምክንያት ክንቅልቀል ኣይከኣልና ማለት እዩ ብሓፈሻ ግን ነቲ ሕቶካ ብትኽክል ክምልሳ ክፍትን ሱታፌ ሓንቲ ሃገራዊት ጋንታ ኣብ ሻምፒዮን ዓለም ኣዝዩ ኣገዳስን ኣርብሓን እዩ ማለት እዩ ኪኖቲ ሱታፈ በብእብሩ በብግዜኡ ድመፅ ከዓ እቲ ናቱ ናይታ ማዳልያ ነፍሲ ወከፍ ሃገር ብኣዕብኡ ከዓ እታ ባንዴራ ሃገር ምንጥልጣል ኣብቲ ናይ ተሰንደቕ ስለ ዝኾነ ኣዝዩ ኣገዳስነት ኣለዎ
3: ኣብ ዙር ጋቦን ኣብ ጋቦን ዘካይደ ውድድር ንዝኩረይና ሽዑስ ንኣንድራ ግሪፐል ይስዕርዎ ኣንድራ ግሪፐል ማለት ኒ ካብቶም ዓበይቲ ፍሉጣት ስፕሪንተራት ናይ ሽካ ክኢላታት እዩ ብናብ መን ይፈልጦ ነይሩ ሽዑ ማስና ኣብ ኤሮጳ ሚድያ ዝብል ዘለዎ ንኣንድራ ግሪፐል ኣብ ጋቦን ክስዕሮ ስኒ ዓብ ነገር እዩ ኣብ ሩዋንዳ ኣብ ኣፍሪካን ቻምፒዮንሽፕ ምስ ናሽናል ቲም ኮይኑ ክስንድ ፀኒሑ ናይ ወርልድ ቻምፒዮን ናይ 221 ምስለ እንተዘተጋጊ ኣንደር 23 ንግሩፖ እታ ነታ ዝነበረት ጉጅለ ስፕሪንት ክሰዕራ ከሎ ንቮላታ እቲ ዝሃደመ ስዒርዋ ንግሩፕ ስዒርዋ እቲ ሰዕሮ ዳች ወዲ ሆላንድ ሕጂ ካብቶም ዝበለፁ ዘለዉ ስፕሪንተራት እዩ ኦላፍ ኮይ ዝብልዎ ምስ ጃምቦ ዝፀኒሐን ንዖም ስዒሩ እዩ ካልኣይ ደረጃ ምፅ እዩ ኣብ ወርልድ ሻምፒዮን ሕጂ ኣብ ወርልድ ቻምፒዮን ንብል ዘለና ኣብ ወርልድ ቻምፒዮን ንግሩፕ ንባንች ነታ ተኣኪባ ዘላ ጉጅለ ስዕርካ ካልኣይ ክትበፅሕ ኣብ ወርልድ

0: ግን ዓብ ነገር እዩ።
1: ኣብ 2022 ኣብ ታሪክ ቅድም ምሽክለታ ኤርትራ ካልእ ሓድሽ ምዕራፍ ዝተገንጽለሉ ዓመት እዩ። ኣባል ቤልጅማዊት ክለብ ኢንተርማርሽ ቢንያም ግርማይ ኣብ ወርሒ መጋቢት 2022 ኣብ ቤልጅም ኣብ ዝካየድ ናይ ክላሲክ ውድድር ገንት ወቨልገም ንብሉፃት ተቀዳደም ስዒሩ ቀዳማይ ተርታ ብምሓዝ ናይ ፈለማ ኣፍሪቃዊ ነቲ ውድድር ክዕወተሉ ዝበቕዐ ተቃዳማይ ኮይኑ ብዓወቱ ዝተመሰጠት ክለቡ ኢንተርማርሽ ድማ ኣብቲ ኣብ ወርሒ ግንቦት ናይቲ ዓመት ንዝካየድ ናይ ግራንቱ ውድድር ጅሮ ዲ ኢታልያ ተሳጢፉ ናይ መድረክ ወት ከም ጻላ ኣብ ትውድድር ከተሳትፎ ኣብ ውሳነ በፂሓ። ቢንያም ኣብ ቀዳሜቲ ናይ ግራንድ ቱር ናይ መድረኽ ውድድሩ ንሆላንዳዊ ማቲ ቫንደርፖል ተኸቲሉ ካልኣይ ተርታ ሒዙ። ምናልባት ታሪኽ ኣይተገንጸለን እምበር ኣብ ቡኽሪ ናይ ግራንድ ቱር ዝተፋፍኡ እቲ ዝበለጸ ደረጃ ዝሓዘ ተቃዳማይ ክኸውን ይኽእል እዩ። ኣብቲ ውድድር ኣብ ቀጻሊ ተኣምር ክሰርሕ ከም ዝኽእል ምልክታት ዝህብ ዝነበረ ቢንያም ግርማይ ኣብ 10ይ መድረኽ ነቲ ትምክሕተኛ ተቃዳማይ ማቲ ቫንደርፖል ስዩም ኣቢሉ ብተኣምራታዊ ምልክት ቅጽበታ ውድድር ቀዳማይ ኮይኑ ሕንጻ ጠረጊጹ። ኣብ ታሪክ ቅድም ምሽክለታ ኣፍሪቃ ድማ ናይ ፈለማ ታሪክ ተጻሒፉ። ቢንያም ግርማይ ናይ ፈለማ ጸሊም ኣፍሪቃዊ ዕውት መድረኽ ኣብ ናይ ግራንድ ቱር ውድድር ክኸውን ብቕዑ። ኤርትራ እውን ብመንገዲ ቢንያም ግርማይ ናይ ፈለማ ኣብ ግራንድ ቱር ዝበለጸ ዓወት ዘኒዳ። ቅድሚ ቢንያም ግርማይ ኣብ ናይ ግራንድ ቱር ውድድራት ዝበለጸ ደረጃ ኤርትራዊ ተቃዳማይ ዝነበረ ኣብ 2017 ምርሃው ቅዱስ ኣብ ቮልታ ስጳኛ ሒዝዎ ዝነበረ ካልኣይ ተርታዩ።
2: ኣብ 2022 ናይ ቢንያም ግርማይ ዓወት ኣቕሊልካ ዝረአ ኣይኮነ ማት ኪኒኡ ግን ኪኖቲ ጅሮ ወይ ከዓ ካብቶም 3 ሰዓት ቤት ዓወት ምዕዋቱ ቢንያም ግርማይ ኣብቲ ናይ ሓደ መዓልቲ ማለት ካብቶም ወርልቱር ተባሂሎም ዝግለጹ ገንት ወቨለንገም ንክሪስቶፍ ላፖርት ረቲዑ ብምእታዉ ሽዑዩ እቲ ዝለዓለ ክንበጽሕ ከም ንኽእል ብምሉኦም ኣብቲ እዋነቲ ተቐዳደምቲ ዝነበሩ ተቐዳደምቲ ዝኾኑ እቲ ናትና ናይ ቢንያም ንዝለዓለ ደረጃ ክዕወት ከም ዝኽእል ኣንፈት ወይ ከዓ ባብ ዝተረሕቦ ማለት እዩ። ብኡ መጠን ኣይፀንሐን እንተዘኪርናያ ኣብ ቀዳሜቲ መድረኽ መበል ካልኣይ ደረጃ እዩ ሒዙ ኣይፀንሐን። ኣብ 10ይ መድረኽ ከዓ ነቲ ድሰዓሮ ማለት እዩ ንማቲዩ ቫንደርፖል ከዓ ክረትዖ ክኢሉ ሽዑ ኣብቲ እዋነቲ ማለት እዩ እቲ ዝበለፀ ጸሊም ኣፍሪቃዊ ኣብተን 10 መድረኻት ምስቶም ተረኣይነት ኣብ ቅድሚኡ ዘለዉ ክጎልሑ ክኢሉ በዚ መንፀር እዚ ከዓ ነቲ ዝለዓለ ናይቲ ቱር ዝበሃል ከዓ ክዕወተሉ ከም ዝኽእል ሲ ኣንፈት ዘህቡ እዩ ነይሩ።
3: ናይ 2022 ምስ ኢንተርማርሽ እዛ ናይ ገንት ኣላ ገንት በልገም ዓብዪ ውድድር እዩ ናይ ክላሲክ ውድድር እዩ። ሕጂ ብምንታይ ዋላ ክንልክዖ ንኽእልና ናይ ሓንቲ መዓልቲ ነታ ፀወታ ስዒርካ ስኒ 500 ነጥቢ ሃት ይብል ገሊእ ፀወታ እዚ ዓበይት ፀወታት ናይ ኤሮጳ ሴጅሬስ ስዒርካስ 250 ኒ ሃትረክብ 7 መዓልቲ ጎያኻ 250 ነጥቢ ከምፃሉስ ብሓንቲ መዓልቲ 500 እዩ። ሕጂ እዛ ውድድር ልክዕ ከም በዓል ሚላን ሳን ሪሞ ካብቲን ዓበይቲ ሓሙሽተ ወላይት ኹን ካልኣይ ክላስ እያ ድሕርትን ሓሙሽተ እያ ኣበን ክስዕር ከሎ ውዱ እዩ ካብ ዝዓቢ ነገር ኮየለኒ ብድሕሪኡ ኩላና ኣብዚ ኩርአና ናይ 2022 ኣሎ ናይ ጥልያን ጅሮ ዲ ኢታልያ ሕጂ ናይ ጅሮ ዲ ኢታልያ እታ ሰዓራ ጥራሕ ዘይኮነ ወላ ቅድሚአ ነበረ መዓልትታት ዘምፅኦ ዝነበረ ማስኒ እቲ ውፅኢታት ዓብዪ ነይሩ ካልኣይ ዝኣተወሉ እዋን ነይሩ ምስ ቀዳሞት ሓሙሽተ 3-4 ግዜ ኣት እዩ እታ 10 መድረኽ ከ እታ ምኻ ብዘእምን ኣገባብ ምኻ ንመን ንማቲዩ ቫንደርፑል ማቲዩ ቫንደርፑል ስኒ ናቱ ክላስ ዝነበሮ ተቀዳዳማይ ሙሉእ ሸፈነ ወይ ኣቐልቦ ተዋሂቦ ነበረ ተቀዳዳማይ ንዑ ስዒሩ እዩ እታ ናይ መድረኽ ዓወት ኣምፂዋ።
1: ሶኒ 1-5-2024 ኣብ ታሪክ ቅድም ምሽክለታ ዓለም ፍሉይ ታሪክ ክትስንድ ዝተበገሰት መዓልቲ እያ። እዛ ዕለት ዙር ፈረንሳ ናይ ሳልሳይ መድረኽ ውድድሩ ካብ ፒያሴንዛ ናብ ቶሪኖ ዝዝርጋሕ 238 ኪሎ ሜትር ዝርሕቐት ውድድር ዘካየደላ መድረኽ እያ። ኣብዛ ዕለት ታሪክ ክስራሕ ከም ዝኽእል እምነት ዝነበሮም ኣብ ውሽጥን ወፃን ዝርከብ ኤርትራዊ ኣፍቃሪ ቅድም ምሽክለታ ብሃንቃውታዩ ነታ ውድድር ተኸታቲልዋ። ኣብ መወዳእትኡ ድማ እዚ ወለዶ ዕድለኛ ኮይኑ ታሪክ ክስራሕ ብቐጥታ ተዓዚቡ። ኣባል ኢንተርማርሸ ቢንያም ግርማይ ናይ ዘመንና ብሉፃት ናይ ቅፅበታ ውድድር ተቀዳደምቲ በሊፁ ኣብዚ ፈረንሳ ናይ መድረኽ ዓወት ኣመዝጊቡ። ናይ ልዕሊ 80 ዓመታት ታሪክ ዝነበሮ ቅድም ምሽክለታ

0: ኤርትራ ድማ ኣብ መወዳቱ ፍረኡ ከንጠብጥብ ጀሚሩ ቢንያም ከም ተቃዳማይ ኤርትራ ድማ ከም ሃገር ኣብቲ ዝዓበየ መድረኽ ቅድም ብሽክለታ ፋልማይ ናይ መድረኽ ዓወት ኣመዝጊቦም ቢንያም ግርማይ ብውልቁ ናይ ፈለማ ጸሊም ኣፍሪቃዊ ኣብ ዙር ፈረንሳ ናይ መድረኽ ዓወት ዝተጎናፀፈ ተቃዳማይ ኮይኑ ቅድሚ እዚ ኣብቲ ውርድር ብጸሊም ኣፍሪቃዊ ዝተመዝገበ ዝበለፀ ደረጃ ዝነበረ ኣብ 223 ቢንያም ግርማይ ኣብ ራብዓይ መድረኽ ሒዝዎ ዝነበረ ሳልሳይ ተረታዩ ታሪክ ኤርትራን ቢንያም ግርማይን ኣብዚ ይብቅዐን ኣብ ሻምናይን መበል 12 መድረኽን 2 ናይ መድረኽ ዓወታት ብምዝጋብ ሃትሪክ ሰሪሑ ኣብ መወዳእትኡ ድማ ብዝኣከቦ 387 ነጥቢ ናይ ፈለማ ኣፍሪቃዊ ዕውት ቀጠልያ ማልያ ቱር ደ ፍራንስ እስካውን በቂዑ ድምር ናይ ግራንቱር ዓወታቱ ድማ ናብ 4 ብምብራኽ ኣብ ኣህጉር ኣፍሪቃ ቅድሚ ሕጂ ዘይተበፅሐ ታሪክ ሰኒዱ ብዘይካዚ ቢንያም ግርማይ ንቀጠልያ ማልያ ዙር ፈረንሳ ን16 መዓልትታት ካብ ዝባኑ ከይወረደ ክዕወተላ እውን ሓድሽ ክብረ ወሰን እዩ
1: እዚ ፍሉይ እዩ ማለት እዩ በዚ ናይ መድረኽ ዓወታት ተረኸበ ኣብ ናይ ቱር ዲ ፍራንስ እንደገና ብዚ ናይ ቀጠልያ ማልያ እታ ዓዊትና ክንውድብ ብምኽኣልና ኣብ ኣፍሪቃ ጥራሕ ዘይኮናስ ብደረጃ ዓለም ተጠመተ ወይ ኤርትራስ ናይ ብሓቂ ናይ ቅድም ምሽከታ ማእኸልያ ተባሂሉ እዩ ዝግለፀላ ክሳብ ሰዓት እዚ ኣፍራይት ናይ ብሓቂ ተመክሮ ዘለዎም ተውህቦ ዘለዎም ተቃደንቲ ከም ዘለና ክነርኢ ክኢልና ማለት እዩ ናይ ብሓቂ ኣብቲ ግዜ እቲ ድማ ብመገዲ ቢንያም ግርማይ ናይ መድረኽ ዓወታትን ልዕሊ ኩሉ ድማ ብድምር ብኣጠቃላለ ድማ እቲ ናይ ቀጠልያ ማልያ ምዕዋቱ ኪኖ ውሽጢ ሃገር ኪኖ ኣፍሪቃ ኣብ ዓለም ናይ ብሓቂ እትናትና ክእለትን ብቕዓትን ዘመስከርናሉ ዓብዪ ዓወት ኢሉ ኣነ ክገልፆ ይኽእል ማለት እዩ ምናልባት እቲ ቀፃልነቱ ከመይ ይኣኽልና ድ ገለገለ ካልእ ክንውስኸሉ ዘለና ኮይኑ ይረኣየኒ ግን ብዝያዳ እቲ ናይ ተረኸበ ዓወት ናይ ሽዑ ግን ኣዝዩ ብደረጃ ዓለም ከይተረፈ ንዓና ዓብዪ ሽምን ዓብዪ ኣድናቆት ዝረኸብና ኣሎ ዓወት እዩ
2: ናይ ቢንያም ኣነ ከም ናተይ ግል ርእቶ ኩሉ ዓወት የምፅእ እንድዩ ግን ፍሉይን ብዙሕን ትርጉም እዩ ዘለዎ ናይ ቢንያም ቀሊል ኣይኮነን ምስ ኩሉ ነገራት ማለት እዩ ምስ ኩሉ ነገራት እዩ ሓደ ደይ ሓስብዎ እውን ኣለዉ ዝኸውን ኣይክእልኒ ኣመይ ጌርካ ገለ ትብል ኢኻ እብሉ እዮም ንሕና ኣይኮንና ንብል ቢንያም ግርማይ ኣብቲ ዝገበሮ ናይ ቱር ዲ ፍራንስ ውድድር ንነብሱ ደይኮነ ምናልባሽ እንዳሓራ ሽዑ ሰሚዕካዮ ኔርካ ወዲ ጋንቱ ሊድ ዝገብሮ ይሜክ ሂስትሪ ይሜክ ሂስትሪ ፎር ዩ ኤን ፎር ኣፍሪካ ኢሉ ታሪክ ጌርካ ኢኻ እሱ ጥራይ ኣይኮነ ኣብ ዝኸድናይ ዓዲ ደቂ ዓዶ እንከለዉ ኤርትራ እናትና ያብሉኻ ብፍላይ ብፍላይ ናይጀርያውያን ማለት እዩ ኤርትራ ሓበ እናትና እያ ቢንያም ሓበ እናትና እዩ ሕጂ ቀሊል ነገር ኣይኮነኒ ኤርትራ እዚ ከም ንገብር ኣርኢና ጥራይ ዘይኮነ ልዕሊ ዝኾነ ነገር መንጠር ባይታ ንኩሉ ይፀሊዎ ቢንያም ሕጂ ንኩሉ ነገር ይፀሊዎ ካብ ዝገርመካ ብዝኾነ መንገዲ ንኤርትራ ዘይፈልጥዋ ዋላ እንዳፈለጥዋ እውን ከልዕልዋ ዘይደልዩ ግን ኣብ ዘይክወል ቦታ ይውፅዋ ክትክውላ ይትኽእል ኢኻ እዚ ረዚን ክብሪ እዚ ከዓ ስቂልካ ክትረኽቦ ይትኽእል ኢኻ ቢንያም ዋጋ ከፊሉሉ እዩ ህዝቢ ኤርትራ ዋጋ ከፊሉሉ እዩ ከምዝ ትብሎ ዘለካ 80 ዓመታት ጠቕላላ ሓፈሻዊ ድሕሪ 80 ዓመታት ደንጉኡ ገለ ክንብላ ንኽእል ኢና ምክንያቱ ምስቲ ዝነበርና እዮ ንሕናስ 80 ዓመታት ከማን ኣብ ምንታይ ስዕሩ ነይሮም እዮም ግን ንኤርትራ ወኪሉ ዝስዕር ተቀዳዳማ ነበረና ንክፍለ ሃገር እናተባሃለ በዓል የማነ ተኸስተ ቢንያም ያረድ እዝንዝ ነይሩ ንኤርትራ ክውክሉ ዝኽእሉ ተቀዳደምቲ ግን ንሕና ኤርትራውያን እዚ ፅባሕ ነብዕሎ 24 ጉመት ብድሕሪ እዩ ዝመፅእ ዘሎ እዋናት እዩ ኣብዚ እዋናት እዚ 35 ንብል ኣለና ገና ወዲ 25 26 ንኸውን ንበሎ ግርማይ ቢንያም ግርማይ ከምዚ ዓይነት ምምፅኡ ኣብ ሙሉእ ዓለም ጥራሕ ደይኮነ እንታይ ኣብ ሙሉእ ዓድና ጥራሕ ደይኮነ ክትብል ኣብ ሙሉእ ዓለም ዘለና ክብሪ ኣብ ቅድድም ብሽክለታ ቀደም ብጎረባ ብትና ነጊርና ንፍለጥ ዝነበርና ሕጂ ግን ዓዲ ቢንያም ዓዲ ዳንኤል ዓዲ መርሃዊ ዓዲ ገለ እንዳሕር ኢልካ ኣምባሳደር ከምዚ ናይ ዩኒሴፍ ገይሮሞ ዘሎ ልካዕ ኹም ማለት እዩ ንኤርትራ ከዓ ኣበይ ከም ዘለና ፍሊጥና እቲ ድኻም ናይ ኤርትራውያን ኣብ መስኡ ኣብ ናቱ ጉቡእ ከምዚ ዋሃቦ ኣግቢርዎ ሕጂ ናይ ኩሎም ሓባራዊ ሕጂ ቢንያም ስለ ዝበልካኒ ግን ልዕሊ ዝኾነ ነገር ጎሊሑ

0: ስለ ዝወፀ እዩ።
1: ምናልባት እቲ ዓወት እቲ ብዙሕ ተዘሪቡሉ ኣብ ግዜኡ ማለት እዩ ከመይ ክርኦ ይፍትን። እቲ ብሽክለታ ዝረደ ይኮነስ እቲ ዘይርኢ ኸማን ክርኢ ይኽእል እዩ። ምክንያቱ ናይ ቢንያም ግርማ ሽም ክፅዋዕ ከሎ መተሃለኽቲ ቢንያም ግርማ ከይተርፎ ፅውዑ ነይሮም። ናይ ቢንያም ክፅዋዕ ከሎ ኣዴታት ከይተረፋ ኣቁልዑት ከይተረፉ ሽም ቢንያም ኣይኮነን ፅውዑ ነይሮም። ናይ ቢንያም ኣቦቱ ሃልዩ መተሃላለኽቲ እዮም ዝፅውዑ ነይሮም።

0: ማለት እዩ። ንካልኦት እቶም ኣብ ናይ ሓንቲ ኢድ ኣፃብዕ ዝርከቡ ኣብቲ ናይ ተወለቱ ዝርከቡ ብድምር ወይ ከዓ ተራቢሑ ንዝለዓለ ደረጃ ዘብፅሕ እዩ ንሪኦ ኣለና። ኣብዚ እዋን እዚ እቲ ናይቲ ቀጠልያ ዝወለዶ ከምኡ መሰትኡ ማለት እዩ ኣብ ወለቱ ዝርከቡ ከም በዓል ናት ማይል ተስፋፅን ኣብ ምውፍሳር ዝርከብ ከምኡ ውን ሄኖክ ሙሉውርሃን ኣብ ኣሰና ዝርከብ ከምኡ ውን ኣብ ሊሊትሪክ ዝርከብ ኣማኑኤል ገብረ እግዚኣብሄር እቲ ሱ ዝፈጠሮ ፅልዋ እሶም ነኺሶም ከም ዝኸዱ ሓደ ንቕድሚት ዝደፍእ ነገር ኮይኑ ይስምዐኒ ማለት እዩ። እቲ ፍረ እቲ ናይቲ ነዊሕ ዓመታት ከዓ ብኡ ዝተደበስናዮ ኮይኑ ይስምዐኒ።
1: ኤርትራ ኣብ ዓውዲ ቅድም ብሽክለታ ብመንፅር ሕጂ በፂሓቶ ዘላ ደረጃ ክረአ እንከሎ ዘተስፉ ግን ድማ ንዝበርኸ ዓወት ሓላፍነት ዝስክም እዩ። ዛጊ ተመዝጊቡ ንዘሎ ደረጃታት ዓቂብካ ንቐፃሊ ተወስኽቲ ዓበይቲ ዓወታት ምምዝጋብ ሓላፍነት ናይ ነፍሲ ወከፍ ተቀዳማይን ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራን እዩ።
2: ጉዕዞ 80 ዓመት በዚ ጥራይ ኣነ ተዓፅዮ ኣይብልኒ ሓንቲ ላትን ራእ ኣለና ኣነ ክትከውን ኢኻ ብመን እዩ ብዘየገድስ ኣብ ውሽጢ ካብ 4 ዓመት ዘይሓልፍ ሻምፒዮን ዓለም ክንከውን ኢና ኣይም ሹር ብለካ ኣለኹ። ራእናተ እዩ ኣብ ውሽጢ 4 ዓመት ዝንዝን ክብል ኣይክእልን ክንዲዚ ክንዲዚ ኣብ ውሽጢ 4 ዓመት ብዝተኸኣለ መጠን ግን ካብዞም ብፈሪዩ ንሪኦም ዘለና ኣብ ሓድ እዩ ወይ ኣብ ኣንደር 23 ወይ ኣብ ዓበይቲ ሻምፒዮን ዓለም ክንከውን ኢና ዝብል ርኢቶ ኣለና ኣነ።
0: እቲ ዝዓበየ ዓወት እንብሎ ብሕጂ ዘለና ማለት እዩ ቀጠልያ ማልያ ነቲ ውድድር ናይ ዓለምና ንምምቀር ተባሂሉ ኣብ 1960ታት ገለይ ክተኣታቶ ክኢሉ እቲ ዝድለ ግን እንታይ እዩ እቲ ብጫ ማለት እዩ ማለት ኣብቲ ናይቲ ተወዳደርቲ እቲ ግዜ ዝውሃብ ከዓ ብዝተፈላለየ ምክንያት ቀልቀል ክንብል ኣይከኣልና። ምናልባት ቁሩብ ተስፋ ተነቢርሎም ዝነበሩ ናብቲ ውድድር ናብቲ ናይቲ ናይ ብጫ ቁሩብ ተረኣይናቶም ናብ ቅድሚት ዝረኣየሉ ከም በዓል መርሃዊ ቅዱስ ኣብ ዳይመንሽን ዳታ ከሎ ትፅቢት ገይሮምሉ ነይሮም። ከምኡ ውን ኣማኑኤል ገብረ እግዚኣብሄር ኣብ ናይ ገሊኡ ክትሪኦ ከለካ እቲ ዳታ ናቱ እቲ ዝሃርሞ ወይ ከዓ እቲ ዘመንጭዎ ዝነበረ ዋት እዚ ተቀዳዳማይ እዚ ናይ ስራሕ ናይ ገለ ደይኮነ በቃ ናይ ጅሲ ከምቲ ኣቀድሞ ኣቢል ክፀንሐካ ክገልፀልካ ፅንሖ ማለት እዩ ናይ ጂሲ ተፃወታ እዩ። ስለዚ እቲ ናይቲ ቀጠልያ ኣብ ቦትኡ እንከሎ ማለት እዩ እቲ ዝዓበየ ክንብሎ እተኮይና በዚ ናይ ዜና እቲ ቀጠልያ ከዓ ነቶም ኣብ ትሕሪድ ዘለዉ ነቶም ብሕጂ ናቶም ትህቦ ኣለልዮም ናብቲ ናይ ግዜ ንቕድሚት ንክመፁ ወይ ከዓ ብዝያደ ኣበርቲዖም ንክፅዕሩ ዝደፊ እዩ። ስለዚ በታ ቀጠልያ ብምውሳድና ማለት እቲ ዝዓበየ ናይ ብሽክለት ዓወት ተሰኪምናያ ወይ ከዓ ሕዝንያ ማለት ኣይኮነን። ንሕና እታ ዝለዓል ዓወት ኣመዝጊብና ወይ ከዓ ናብቲ ዝለዓል ዓወት ቀሪብና ክንብል እተኮይና ኣብቲ ናይቲ ብጫ ክንፅግዕ ኣለና።
3: ቅዲ ምሽክለታ ምናልባት ካብ ዝደለዎን ላዓል ወይ ከምኡ ክትዕቁበ ኣለካ ወይከዓ ክትውስኸሉ ኣለካ እንዲ እቲ ስራሕ እንድሕር ናይ ብሓቂ ስራሕ እተኮይኑ ሓደ እቲ መጀመርያ እቲ ካብ ናፅነታት ሒዝና ዝኩሉ ክንገልፆ ዝፀናሕና እቲ መሰረታዊ ናይ ሃገራዊ ጋንታ መገሻ ደገ ወፂኻ መወዳር ብብዝሒ ክግበር ኣለዎ። ካልኣይ ኪኖ ጥራይ ክለባት ጥራይ ሃገራዊ ጋንታ ዘይኮነ ክለባት ዕድል እንዳተዋሃበ ከምቲ ዝነበረ እንድሕር ቀፂሉ እዚ ናይ ምትኻእ መስርሕ ኣዝዩ ቀፃልነት ክህልዎ ይኽእል እዩ ማለት እዩ። ኣብ ቅድም ምሽክለታ ሃገርና ናይ ውሽጢ ሃገር ዝያዳ ውድድራት እንድሕር በዚሑ እቶም ተቃለድቱ ዝያዳ ፃዕሪ ገይሮም ድማ ንነዊሕ ራእይ ነዞም ክንገልፆም ፀናሕና ዓበይቲ ተቀለድምቲ ኣብ ወሉቱር ኢልና ንጠቕሶ ውድድራት ንዓኣቶም ክንትክ ኢና ኢሎም እንድሕር ብሞራል ተበጊሶም ከቢድ ስራሕም ዘለዎም ፈሊጦም ተ ዓብዪ ፃዕሪ ገይሮም ልምምድን ልክዕ በቲ ዲስፕሊን ናይቲ ቅድም ምሽክለታ ተማእዚዞምን ተኸቲሎም ድሕር ከይዶም ናይ ብሓቂ ክንዓቢ ንኽእል ኢና ኣብ ቅድም ምሽክለታ ሃገርና ማለት እዩ። ብዝያዳ ኣብዚ ናይ ቱር ዲ ፍራንስ ድማ ምናልባት እተረኸበ ናይ ቢንያም ኣዝዩ መግለፂ ደይብሉ ዓወታት እዩ። ኪንኡ ድማ ንሕና ምናልባት እንተ ሰሪሕና ድማ ጥራይ ተቀጠልያ ማልያ ቢንያም ኣምፂ ኣሎ ካልእ እውን ኣብቲ ናይ ብጫ ማልያ ብዝያዳ እቲ ዝለዓለ ክብር እውን ስለ ዘለዎ ናብ እውን ጠመተና ገርና እንድሕር ሰሪሕና ዘይከኣል የለን ከምደይ ብፅሕ ከምዘየለ ዝረኣየና ስዝናይ ዩንዮም ዓወት ኣብነት እዩ ሞ ዝያዳ ንባዕ ተኪርና እንድሕር ሰሪሕና ድማ ምናልባት ናይ በዓል ብጫ ማልያ ገለገለ ካልኦት ነገራት ዝረፈና

0: ኣሎ ማለት እዩ። ስለዚ ዜርካ ዜርካ ዋላ ብቲ ዝለዓለ ናይ ዓለም ብፃሕሲ ወይ ክትዕቁበለካ ከም ዝድበልኩካ ወይ ከዓ ክትቅፅሎ ኣለካ ዲ ስለዚ ዚታት ዝተርፈና ኮይኑ ስማዓንሎ ይረኣየኒ ማለት እዩ። ብዝያዳ ንድሕር ሰሪዕና ድማ ደይንበፅሓሉ ኣብነት የለን ናይ ብሓቂ ግን ብግቡእ ብስነ ስርዓት ናይ ኩሉ ማለት እዩ ተሓባቢርካ ብፍላይ ተቃደምቲ ኣሰልጥንዲ ኣብ ክለብ ኣብ ውሽጢ ሃገር እዚ ክትቕሶ ዝፅናሕኹ ነገራት እንድሕር ተፈጢሩ ደይከኣል የለን ማለት እዩ። ኣብቲ ዝለዓለ ደረጃ ወይ ተሪፍና ዘሎ ድማ ክንረኽቦ ክንኽእል ኣነ እምነት ዓብ እምነት ኣለኒ።
1: ትሕተ ቅርፅና ንዓና ንቅድም ምሽክለት ኣዝዩ ገዛ እዩ ምቺ ዓቐበታት ኣለና ቁልቁለታት ኣለና ዋሕዲ ማኸይና ኣለና ፅሩይ ኣየር ኣለና ነዚ ከዓኒ ንሕና ክንጥቀመሉ ንኽእል ኢና ነዚ ክንጥቀመሉ እንድሕር ንኽእል ኮይና በየና ኣገባብ ዝብል ክመፅእ ኽእል እንድሕር ድኣ ሰንተራት ኣብዚ ጌርና ሰንተር ኣብዚ ተጌርና ሓንቲ ናይ ኤሮጳ ጋንታ እንድሕር ኣብዚ መፅያ ከም ድላያ ንምምድ ኣካይዳ ኣብቲ ሰንተር እናተዓፅት መገዲ ባፃ ትኸይድ ፍሸይ ምራራ ትኸይድ ጎልጎል ኣለና መገዲ መንደፈራ ዝተፈላለዩ ዓይነት ቅርፂ መሬት ኣለና ኣብዚ ቅርፂ መሬት እዚ ሰሪሓ ምዝናትና ብራኸ እሞ ምዝ ዋሕዲ ማካይን ምዝናትና ፅሬት ናይ ፖሊሽን ንድሕር በዚ ከይድና ኣብ መጨረሹ ንሕና እንታይ ክንከውን ንኽእል እንገቲ ንኸውን እዚ ሓደ ሓደ ግዜ በረዳ ብበዝሓሉ ኣብ ኤሮጳ እዚ ኣብ በዓል ሳውዝ ኣፍሪካ ከይደን ኣብ ገለ ከይደን ተጫፋሊቐን ላቲን ኣሜሪካ ከይደን ልምምደን ዝሰርሓ ክለባት ብዙሓት እዩ። ንሕና ምዝ ኩሉ ዘለና ፀጋ ናይ ተፈጥሮ ፀጋ ተጠቂምና ሰንተር እንድሕር ዳ ጌርና ኣብዚ ጋንታታት እናዓደምና ቢዝነስ ናትና ቢዝነስ ንገብር በቲ ሓደ ወገን ተፃወትና ርእን ተፃወትና ተማሊአን ኣለና ከዳ በቲ ሓደ ወገን ከዓኒ ካብዘን ክለባ እዚኣትን ኣክንዲ ንሕና ካብ መንግስቲ ጥራሕ ተፀበይቲ ንኾን ወይ ካብ ስፖንሰር ጥራሕ ተፀበይቲ ንኾን ካብዘን ክላት እዚአን ከዓኒ ኣታዊታት ነኸዓበተሉ ደረጃ ከዓ ክንፈጥር ንኽእል ኢና ሕጂ ነቲ ናትና ዘሎ ኣካይዳ እስከ ናብ ቢዝነስ ንቐይሮ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተል

ተሉ ፍሪኩዌንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 34 ኣብ 20 ዲግሪ ምብራቅ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኩዌንሲ 38835 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 56 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንዎ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

0: እዚ ቕንያት ቅንያት ሓበን እዩ። እዚ ቕንያት ቅንያት ሓጐሱን ናፍቖትን እዩ። እዚ ቕንያት ዝኽርን መብፅዓን ብሓባር ዝእንገድሉ ድግስ እንካይደሉ ቅንያት እዩ። እወ ብደምና ረሃፅናን ናፅነትናን ልእላውነትናን ሃገርና ዘረጋገጽናሉ ድሙቕ ቅንያት ንሕናን ዕላማናን ብምባል ኣንጻር ሓያለን ገጢምና ኣብ ህዝብና ሰፊሕን ኣድማዕን ወፍሪ ብምክያድ ነቲ ዘይከማና ብናይ ደገ ሓይልታት ተደጊፉ ክድምስሰና ዝመፅ ሓይሊ ኣላሽ ኣቢልና ኣብ 24 ጉንበት 1991 ድማ ብቕልፅምና ናፅነትና ተጓናፂፍና። እዚ ድማ ሳሊ ሓያልን ቁኑዕን መሪሕነትናን ጽንዓት ህዝብናን እዩ። ኣብ ጉዕዞ ቓልሲ ህዝቢ ኤርትራ ንናፅነትና ክውን ዝገበሩ ብዙሓት መትከላት ነይሮም እዮም። እቲ መሰረታዊ ክበሃል ዝከኣል ግና መትከል ርእሶ ምርኮሳ እዩ።
1: ሕጂ ርእሶ ምርኮሳ ክንብል ከለና ሓንቲ ሃገር ነቲ ዘድልያ መሰረታዊ ነገር ብዘለዋ ውሽጣዊ ዓቕሚ ካብ ተፀባይነት ነፃ ብምዃን ዘለዋ ዓቕሚ ተጠቒማ ነቲ ልምዓታዊ መደባታ ክተሰላስል ከላ እዚ እቲ ርእሶ ምርኮሳ ንብሎ።
2: ቀንዲ ትርጉም ስርእስካ ምክኣል እንዲ ሕጂ ካብ ተፀጋዓነት ካብ ተፀባይነት ካብ ኩሉ ነገር ባዕልኻ ሓርኮትኮት ኢልካ ፅዒርካ ነብስኻ ምቕያር ማለት እዩ። ተባለ ሓትነት ኩሉ ነገር ነብስኻ ምቕያር ማለት እዩ። እዚ ከዓ ኣብ ኩሉ መዳይ ማለት እዩ። ኣብ ፖለቲካዊ መዳይ ወላ ኣብ ብጦዊ መዳይ ወላ ወታደራዊ መዳይ ወላ ማሕበራዊ ጉዳይ መዳይ ኣብ ኩሉ መዳይ ርእስኻ ምክኣል እዩ።
0: ንሎም እምበኣር ርእሶ ምርኮሳ ቅድምን ድሕርን ቃልሲ ህዝቢ ኤርትራ እንታይ ኣበርክቶ ከም ዝነበሮ ዝደስስ መደብ ሒዝናልኩም መፂና ኣለና። ሰናይ ምክትታል።
3: ንህዝቢ እንድሕር ኣሚንካ ኣብ ህዝቢ እንተ ተመርኪዝ ከዓ መሪሕ ውድብ ህዝባዊ ጉንባር ኣብዚ ዓወት ዘብፅሐኮ ኣብ ህዝቢ ተኣማሚኑ ርእሰ ምርኮሳ ናይ ህዝቢ ህዝቢ እንተ ዓጢቕካ እንቂሕኻ ወዲብካ ኣብቲ ድለ ክብፅሐካ ኣሉ እዩ። ስለዚ ኣብ ህዝቢ ተኣማሚንካ ትሰርሖ ስራሕ ኩሉ ግዜ ዓወት እዩ። እዚ ሕጂ ጥሪት ከም ዋንአን እዩ ዝበሃል ኣዘራርባ ኣሎ። ስለዚ ህዝባዊ ጉንባር ተቐንዲ መዓወት እዩ ኣብ ህዝቢ ርእሶ ምርኮሳ ገይሩ እዩ። ኣብ ህዝቢ ስለ ተመርኮሰ 30 ዓመት ጨቕቂኢሉን እዛ ብርሃ ዘ ኣምፅዋ። ስለዚ መሰረት ናይቲ መበገሲ ናይ ውድብ ህዝባዊ ጉንባር ኣብ ህዝቢ ስለ ተመርኮሰ ኣብ ህዝቢ ስለ ዝኣመነ እዩ። ስለዚ ሓንቲ ሃገር ከዓ ብዘይ ናይ ህዝቢ ንህዝቢ ከየመን ካ ዝግበር ነገር ኣሎ። ምናልባት ኣብ ካልእ ዓለም እቲ መንግስቲ ናይቲ ህዝቢ ይኣሊ ይኾን፣ ኣባና ግን እቲ ህዝቢ ናይቲ መንግስቲ ዝኣሊ። ስለዚ ብሉፅ ዝኾነ ናይ ርእሰ ምርኮሳ ባህል ኣለና ክንብል ንኽእል።
1: ኣብ ሕብረተሰብና ሲ ሓደ ሰብ ሓዳር ክወፁእ ከሎ የምስልዎ ወፈራ ገይሮም ገዝኡ ሰርሕሉ ዘድልዮ ነገራት ቀራርብሉ እዚ ንገዛ ርእሱ እቲ ማእቶት ገይሮም ዝሰርሕዎ ርእስኻ

0: ምኽኣል ነቲ ሰብ ርእሱ ክኢሉ ሓዳሩ ክጅምር ካብዚ ጅምርቲ ባህልና እዩቲ መበገሲ ወላቲ ናይ ሶራ ኣብኡ ተኣቲኻ ሕጂ ኣብ ሶራ ንሕና በይንና ኢና ተዓዊትና ማንም ዝሓገዘና የለን ብደገ ይኹን ብካልእ ብጀካ ኣብ ውሽጢ ህዝብና ተኣማሚና ኢና ክስታይ ገርና ኣብ ውሽጢ ህዝብና ተኣማሚና በይንና ኣንጻር ሓያላት ገጢምና ዝሰዓርና ኢና ማለት እየ እዚ ካበይ እዩ ተበጊሱ እተልና መሰረቱ ካብቲ ባህልናይ ድሒሩ ከዓ ኣብኡ ዘማዕበልናዮ በይና ኣንጻር ፀላእይ ክንቃለስ እንታይ ክንገብር ኣለና ኣብ ርእስና ክንምርኮስ ኣለና ተፀባይነት ኣወጊድካ ከምኡ ተሓሳስባ ሒዝካ እንዳሕር ተቃሊስካ ኩልዮካ በዓልካ ፈጠራውነት ገለ ክብሉ ፀኒዖም ነይሮም በዓል ወድጃንቦ ኣብኡ ተመርኪስና ኢና በይና ኣንጻር ሓያላት ተዓዊትና
1: ንህወትካ ክትቅይር ኢልካ ትገብሮ ነገር እንተ ደኣ ተበጊስካ ርእሰ ምርኮሳ እዩ እታ ዝቐለለት ካብ ዝቐለለት ኢኻ ክትብገስ ትኽእል
2: ህዝባዊ ግንባር ካብ ህዝቢ ተፈጢሩ ንህዝቢ ዘገልግሉ ውድብ እዩ ስለ ዝኾነ ድማ ኣብ ህዝብን ሰራዊትን ኣድማዕ ወፍር ብምክያድ ኣብ መዳይ ርእሰ ምርኮሳ ገዚፍ ለውጢ ከርኢ ክኢሉን ኣብ መዓልታዊ ንጥፈታት ዝጥቀመሎም ብዙሓት ዕውታት ወፍርታት ኣሰላሲሉኒ
3: ህዝባዊ ግንባር ነሰቃሰ ክጅምሮ ከሎ ቤን ንጀምር ንኩሉ ኣካል ሕብረተሰብ ዘብል ሃገራዊ ዲሞክራሲያዊ ቃልሲ ከም ዝኸውን ገይሩ ንኩሉ ዓይነት ሕብረተሰብ ከም ዝውክል ኣብ ሞያታት እውን በቲ ዝነበረና ፀገም በቲ ናይ ደገ ተቐበልነት ምስኣን ዋላ ሕፅረታት እኳ ተነበረና ንኩሉ ሞያ ኣብነት ሕጂ ኣብ ዝጠቕሶ ነብሩ ሓኪም ትረክብ ናይ ሶቤት ዝተማህረ ናይ ዝተፈላለየ ነገር ኣብ ኩሉ ሕብረተሰብ ይውሕድን ይበዝሕን ነይሩ እዚ ከዓ ሕጂ ንዓለም ዋላ ከጅመር ከሎ ብውልድኡ ነቲ ግንባር ንምቕፃይ ተበጊሱ ንኣብነት ዋላ ውፅእ ኢልና ተነግቢልና ኣብ ኣፍሪቃ ቀልጢፈን ምዕረባውያን ዝጎያያና ሕማቕ ኣብነት ናይ ፅቡቕ ኢለን ዝገልፃና በዓል ፈረንሳ እንግሊዝ ምክንያቱ ፈረንሳ 26 ሃገራት ኣብ ኣፍሪቃ ትገዝእ ነይራ እንግሊዝ ካ 15 ትገዝእ ነይራ ሕጂ ኣካይዳና ናይ ርእስካ ምክኣል እንድሕር ኮይኑ ብዜጋታትካ መፍራይ ዝኮይኑ ንሳተንተን ሃገራት ከምኡ ይኮናን ንኣብነት ሓንቲ ሃገር ከም ጫት ተወሲዳ ኣነ 500 ናይ ፀጋታታ እያ እታ ሃገር ትወዞ ኣባና ከምኡ ይኮነን ኣብ በዓል ቡሻ እዚ ናይ ፖታሽ ኣዝመራ ማይኒን ዝመፅ ዘሎ ኣብ ሰዓት እዚ 18 ዓበይቲ ትካላት ናይ ዕደና ትካላት ኣነ ዝፈልጠን ብውልቀ ኣለዋኒ 2-3 ካልካ እዚ ብምሉእ በዞም ተማህሮ ማይ ነፍሒ ናይ ኮሌጃ ተካየ ስለ ዘሎ እዚ ንዓለም ተፀብኦ እቲ ፀጋታት ናይ ኣፍሪካ 600 ዘሎ ኣብ ኣፍሪካ ፀጋ እተን ምዕራባውያን ክረኽቦኦ ስለዚ ክእላ ሕጂ ነዛ ሃገር እዚኣ ክንቆፅ ኣለና ናይ ብሓቂ እኳ ክመፅእ ከሎ ኤርትራውያን ኮይንና ናሰጊርና እምበር ንሓንቲ ውልዶ ምስእ ከይበለስ ብእገዳን ገላን ክትገብራ ከላ ከምዚ ተኽሊ ክትበቁል ከላ ምዕናው ማለት ከ ክንጠፍእ ኮ ንኽእል ነርና ግን ሰርቫይቭ ጌርና እዚ ክገልፅዎ ፀንሑ ከዓ እዩ ቀንዲ ምክንያት
0: ቃልሲ ህዝቢ ኤርትራሲ በይኑ ብዘይሓገዝ ብዘይ ናይ ደጋ ሓገዝ ዝተዓወት እዩ ስለዚ ኣብዚ ኣብ ርእስና ተመርኪስና ኣብ ኩሉ መዳያት ንኣብነት ኣፅዋር ኣይንበረናን መስዋእቲ ከፊልና ኣፅዋር መንዚዕና ብጥይቱ ብብረቱ ካብኡ እንዳመንዛዕና ንዋግኦ ነርና ማለት እዩ ብብረቱ ብናቱ እሱ ክንገብር ኣለና ማለት እየ ካልእ ምንጪ ስለ ዘይነበረ ስለዚ እዚ እውን ሓደ ካብኡ ተመርኪስና ንገብሮ
4: ሻድሻይ ወራር ን2 ዓመት መመላእታ እዩ ተጠጂኡ እቲ ብስም ማኒፌስቶ ኣስመራ ዝምልከት ማለት እዩ ኣብዚ ዓለም ኣንጻርና ዝኾነ ትሉ እዩ ሳላ ርእሰ ምርኮሳና ግን ነቲ ዝመፀ ወራር ክምድሆ ክኢልና ንኣብነት ቀመማዊ ጋዝ ድርበ ምዃኑ ምስተነግረ እተይ ዝመፅእ ማስኬራ ካብ ሃገረ ኖርዌይ ነይሩ መድሃኒት ከዓ ትሮፒን ዝበሃል ነይሩ ኩሉ ተጋዳላይ ከም ዝፈልጦን ከም ዝመልኮ እንተገይሩ እንታይ ኢና ክንገብር ዘለና ግን ንሕና ኣብቲ ርእሰ ምርኮሳ ተመልክስና ፍሓም ኣዳሊና ጨርቂ ዳሊና ክሪስታል ዝበሃል ማዕድን ኣሎ ንዑ ፀሪብና ኣብ ሬድዮ ገለ ጥቀምሉ እዮም ንዑ ፀሪብና ጨርቂ ጌርና ሰፊና ኦኬ ኣሎ ከም ዝኸውን እቲ ኮበርታ ተዋህበና ከዓ ናይ ቆቢዕ ጌርናዮ ማለት እዩ ስለዚ ሕጂ ነቲ ዝመፅእ ዕርበታዊ ፈተነ እኹል ምዳዋት ብርእሰ ምርኮሳ ጌርና ኣለና ማለት እዩ
2: ሰውራዊ ሓይሊ ህዝባዊ ግንባር ዘይከም ካልኦ ስርዓታት ካብ ዝኾነ ናይ ደገ ሓይሊ ከይተፀበየ ንፀላኢ ብጥይቱ ብብረቱ ብንብረቱ ዝብል ጭርሖ ብምኽታል ብውሽጣዊ ዓቕሙ ነብሲ ክኢሉ ተንቀሳቂሱ እዩ
5: ህዝባዊ ግንባር ሲ ርእሰ ምርኮሳ ክብል

0: ለስቅ ኢሉ ይኮነን መጀመርታ ንቕሓት እዩ ፈጢሩ። ንቕሓት ምስ ፈጠረ ውደባ መፂ ማለት እዩ። ውደባ ምስ መፀኻ ምዕጣቕ መፂ እዩ። ምዕጣቕ ምስ መፀ ሰባት ኢኻ ተዕጥቕ። ሰባት ምስ ዕጠቕካ ሓደ ካልቸር ክትፈጥረሎም ኣለካ። እዞም ሰባት እዚኣቶም ካብ ዝተፈላለዩ ብሄራትን ካብ ዝተፈላለዩ ቋንቋታትን እዮም መፂኦም። ስለዚ ሓደ ባህሊ ክነጥር ኣለና። ሓደ ባህሊ ከዓ ኣጥሪና ንዚ ሓደ ባህሊ ንምጥራይ ዝተካየደ ቃልሲ መዓት ሃልጎፅጎፅን መዓት ምልሕሓፅን እዩ ነይሩ። እዚ ሕጂ ብነቐፌታ ነብሰ ነቐፌታ እናተኣረመሽዑ ኩሉ ሰብ ኣብ ሓደ ባህሊ መፂ እዩ። ስለዚ እቲ ርእሰ መርኮሳ ዝብል ባህሊ ኣጥሪና እዩ ማለት እዩ። ብቐሊሉ ንኣብነት ባህሊ ክንገብር ከለና ሕብርታት ንስእል ሕብሪ ኣይትረክብ ኒኻ። ኣቁፅልቲ እናቐጥቀጡ በዓል ዮሴፍ ገብርኤል ዝበሃሉ ነይሮም። ኣቁፅልቲ እናቐጥቀጥና ካብ ቀይሕ መሬት ካብ ገለ ነገርና እቲ ባህሊ ይካየድ ነይሩ። ኣብ ግዜ ኩናት ኣጋር ሓካይም ስለ ዝነበርና መስበርቲ ከጋጥመና ከሎ ብሒሖት ሒሖት ኣምፅኢኻ ስፕሊንቲ ክትረክብ ኣይትኽእል ኒኻ። እጂ ካብዚ እቲ ርእሶ ምርኮሳ ድብገስ ሒሖት ኣሲርና ብሒሖት ጌርና ደጊፍና ንሰዱም ነርና። ባሬላ ክስእን ከለኻ ገረብ ቆሪፅካ ክሻ ኣብ ክሻ እቲና ብኹም ጌርና ብነፀላ ነታ ነፀላ ከምዚ ጌርካ ሓደ ሓደ ግዜ ከዓ ነቶም ውጋኣት ከዓኒ ናብ ሕክምና ተብፅሖም ነርካ። ሕጂ ኩሉ እንታይ እዚ ኣብ ርእሶ ምርኮሳ ዝተመርኮሰ ስራሕ እዩ። እዚ ኩሉ ጎቦታት እዚ ኩሉ በፍራዛን ብሰንኩን እናተቐደደ እዩ ዝቕደድ ነ። ስለዚ ርእሶ ምርኮሳ ሲ ካብ መጀመርታ ህዝባዊ ግንባር ገድሊ ክፈጥር ከሎ ዝፈጠሮ ንቕሓት እዩ። ሕጂ ካብቲ ንቕሓት ተበጊሱ እቲ ርእሶ ምርኮሳ ከዓኒ ሓደ ፒላር ኮይኑ ከዓ ብደረጃ ሃገር ከዓ ሓደ ካብ መትከላት ናይ ህዝባዊ ግንባር ስለዝኾነ ከዓ ኣብዚ ሕጂ በፂሕና ድና ማለት እዩ።
1: ኣብ ሂወት ገድልና ኩሉ ትሪኦ ከለካ ናይ ብሓቂ ርእሶ ምርኮሳ ተሰይሩ ዝመፀ እዩ። ንኣብነት ዞም ብፆት ኩሎም ጠቂቶም ወንዲም ገለገለ ግን ክጠቅስ ከዓኒ ሕጂ ንኣብነት ዕርቃን ክዳን ነይሩና። እዚ ዕርቃን ክዳን ሕጂ ገለገለ ብቶሚን ድመፃ ጭረቕቲ ፃዕዳ ስለዝኾነ ሓቅ ወይ ባትሪን ጌርካ ተስትዮ ምስ ስተኸይ ብናዊ ዓይነት ሕብሪ ይድሕስ። ሕጂ ንሱ ሰፊኻ ትክደኖ ቴንዳ ናይ ፀላእ ነይሩ። ካብ ፀላእ ዝመፀ ቴንዳ ቀዳዲድና እውን ስረ ንቕርቦ። ስለዚ እዚታትዚ ካብዚ ሓደ ነፍስኻ ምኽኣል ዝበሃል ሕቶ እዩ። ካልእ ወፍሪ ናይ ፀላእ ክኸውን ከሎ ናይ ፀላእ ጫማታት ነምፆ። እቲ ጫማ ቀዳዲድና ዕጥቅና ብስክሌት ጓል ብስክሌት ገልምል ዕጥቅና ካብ ናይ ፀላእ ጫማታት ኢና ንጥቀሞ። ስለዚ ዋላ እቲ ነፀላ ዝበሃል ንባዕላ እታ ነፀላ ብዙሕ ቁም ነገር ነይርዋ ኣባና። እታ ነፀላ ሕጂ ነፀላ መክደኒትና ጥራይ ክትመፅእ ከላ ፃዕዳ እያ ትመፅእ። ሓቅ ተስትያ ሓደ ወታደራዊ ልብሲ ተልብሳ መሰልበስካ እዚኣ ሕጂ መፅለሊትካ ትኸውን፣ መክደኒትካ ንቁሪ ትኸውን፣ መግነዚትካ ትኸውን፣ መጠምጠም ንቁል ስልካ ትኸውን፣ ባሬላ ከም ዝክሎ ፀንሐ ንባሬላ ትጥቀመላ። ስለዚ እታ ነፀላኻ ንኩሉ ነገር እያ ንዓና ወሳኒት ነገር እያ። ስለዚ እዚ ኩሉ ክጠቕሶ ጥራሕ ከዓ ሓደ ካብቲ ርእሱ ምርኮሳይ ና ንጠቕሶ ኣብቲ ገድልና ሓደ እዩ ዝብል
2: ተጋዳላይ ህዝባዊ ግንባር ካብ ንቡር ወፃኢ ዘይብላዕ በሊዑ ዘይስገር ሰገረ ንዘይንቡር ከም ንቡር ወሲዱ ምስ እንስሳታት ዝተመሓዘወ ንስለመሰሉ ክብል ኩሉ ዝፀወረ ሕልፊ ኣበርኪቱ ሕልፊ ዘይተፀበየ ውፉይ ጅግና እዩ ተጋዳላይ ህዝባዊ ግንባር።
3: ያ ርእሰ ምርኮሳ ካብ ታዕሊም ኢና ተማሂርና እያ። ታዕሊም ቅድሜና ዝፀንሓ ረጅ ቤቶ ቀዲድካ ከም ዝግበር ምሂረናና ተን ቅድሜና ኣብቲ ታዕሊም ዝነበረ ረጅ ቤቶ እሳ ተማሂርና መፂና ኣብ ሓይልታት መስኣተና ከዓ ቴንዳ ከምዛ ክትበሃል ፅንሐት ሩታ ትብላ ፅንሐት ቴንዳ ቀዲዶም ይህቡና ሰፊና 8 ኣነ ዝከረኒ ግዜ ሓምሻይ ወራር ዝነበረሉ ግዜ 8 ኣዋልድ ነርና ናይ ጋንታና ገሊኡ ከይወዳእና ከይንሓድር ብፀሓይ ወርሒ መርፍእ ንእቱ ነርና ብፀሓይ ወርሒ ሲ ንሰፍ ነርና ብዘይ ግምግናን ሓቀኛ እንታይ ሽሙ። ስለዚ እቲ ርእሰ ምርኮሳ ካብኡ ዘምፃእና እዮ ዋላ ምስ ወለድና ከማ ንደቅና ሙታንቲ ሰፊና ጨርቂ ሙታንቲ ኢና ንገብረለን ነርና። ስለዚ እቲ ርእሰ ምርኮሳ ከምዚ ንብሎ ፀናሕና ዋላ ንመናባብሮና ከምዛ እያሱ መናባብሮ ዝገለፃ ኣስቤስቶስ እያ ትበሃል ንበረታ ካብ ማዕድን እያ ተቐሊጣ እያ ትመፅእ ንዓ ኣነታ ክቢ ናይ ዓይንና ልክዕ ንሰፊያ ነርና ናይ ኣፍ መላገቢ ካብ ምቅዳድ ካብ ዳኣረገ ስረ ንዕኡ ኢሉ ዝመፀና ጨርቂ ይነበረን ዳኣረገ ሚላኖ ዳኣረገ ስረ ካብኡ እንዳቐደድና መትሓዝ ገርና እቲ ግዜ ከዓ ተሓሊፉ። ስለዚ ርእሰ ምርኮሳ ካብ ታዕሊም ክትብገስ ከለካ ኢኻ እቲ ጅምሮ ምስፋይ ኣይንፈልጥ ኣነ ይፈለጥ ነር ሕጂ ምስፋይ ኣብ ታዕሊም ዝለመድናዮ ረጁ ምቕዳድ ሙታንቲ ምቕዳድ ስረ ምቕዳድ እውን ተላሚድና ንገብር ነርና ካብዚ ተመርኪስና ከዓ ኣቲና ንብል
4: ዓዊት ምስላ ህዝባዊ ግንባር ዓብ ነገር ተዓዊትዎ ብኣሽሓ ዝቁፀራ ኮምቦዲያ ዝበሃላ ደቂ ኣንስትዮ ቪየትናም ዝበሃል

0: ና መፅአን ነቲ ፀገማት ዋላ ኣመጋግባ ኣክንዲ ቅጫ ስንክት ስንክት ነብል ብቁዑ ዝበሃል ከምዘይንቕምል ክዳውንቲ ሳርቶታት ገለ ኩሉ ነገር ተቐይረን መፅአን ሕጂ ግፍሕ ድበለይ ወይ ገጅፋ ርእሲ ኣልዒልና ስለ ዘለና ንኣምስ ኣብ ጎይ ኣብ ባሕሪ ክንስዕሮ ተኮይና እተን ጣውላ ወጠዋላ ፈጣናት መራግብናና ሞተራት እዮም ዘብዝሑለን ከቢድ ብረት ሓሸዋ እንዳወሰኸ ብዙሕ ነገር ይገብር በዓል ምክኤል ፍሳያ ዝበሃሉ ክኢላታት ነዘን ማርቸርስ መካይን ንናይ ሜዳ ከም ዝኾና ገይሮም ውን ኣብ ውሽጢ ሜዳ ዝተወግኡ ውግኣት ሕጂ ከም ኣብነት ከም በዓል ዶክተር ናይነሽ መንጋግኡ ሰብረሰብሲ መንጋጋ ዘልግበሉ መታን ካልእ ነገር ከይስምዑካ ካብ ገለ ኣካላት ተወፂእካ ፅሕሚ ጌርካ ነቲ ሰብ ሂወት ከም ዘበለስ ኣለዎ ስጋዕ ሕጂ ብኣካል ግና ኣብ ወረቀት ናይ ፀባ መስመር ዘይብሉ ተማሂሮም ዝመፁ ማሰረት ዝገበሩ ዓበይቲ ስጋዕ ሚኒስተራት ወፂሖም ከም በዓል ሓሊማ ክጠቅስ ክእል እየ ሕጂ እቲ ህዝባዊ ግንባር መትከር ርእስኻ ምኽኣል ብጣዕሚ ይዕውይትዎ
1: ብዘይካዚ ኣብ መዳይ ማሕበራዊ ኣገልግሎት ኣብ ምምዕባል ኣቕሚ ሰብ ኮነ ኢደ ስራሓት ብውሽጣዊ ዓቕሙ ዝተኸሎ ፋብሪካታትን ዝተጓናፅፉ ዓወታትን እውን ኣቕሊልካ ዝረአ ይነበረን
2: ካልእ ኣብቲ ናይ 2ልተ ዓመት ግዜ ስለ ዝነበረ ኣካዳማዊ ንጥፈታት ነካይድ ነርና ፀዓቕ ናይ ኣካዳሚ ነይሩ ክትምህር ትኾንካ ኣካዳሚ እንታይ ኻ ክትገብር ዘለካ ኩርሸ ድልካ ሰሌዳ ድልካ ኮፍ መበል ድልካ ርሳሰ ድልካ ደብተር ድልካ ነዚ ግን በቲ ፈጠራን ተባልሓትነትን ኢናኣቲና እዩ ሓመድ ካብ ብድሆ ተምፅእ ብድሆ ዝብለሉ ዓብ ጎቦ ፃዕዳ ሓመድ እዩ ንኦም ፅኢና ቁሩብ ካብተ ናይ ሕክምና ለሚንካ ፊኖ ኣብ ኩዕኻ እዚ ኩርሽ ዝሰርሖ ማለት እዩ ሽዑብ ወፈረ ገርካ ከዓ ስታይ ትገብር ካልኣይ ሰሌዳ እቲ ናይ ቦምባን ጠያይትን መኸዘኒ ዝነበረ ሳናዱቕ ንዑ ፈንቂልና ለክ ክኢላታት ነይሮምና ነብሶም መሓሮም በዓል ስውእ ሚካኤል ሚራን ረዘነ ተኽላይ ናይ ፈለኛሞ ናይ ቴክኒክ ናይ ስራሕ ናይ ድስቲ ኩስኩስቲ ዝፈልጡ ነዚአን ከዓ ሶም ፅቡቅ ገይሮም ክሳይገብሩ ዝሞተ ባትሪ ናይቶም ኦፕሬተራት እከብ ንዑ ቐጥቂጥካ ቁርብ ዘይትብረት ገርና ኣውዒና ኣፍልሕና ነቲ ሰሌዳ ንልኽ እዮ ማለት እዩ ሰሌዳ ዝሰሪሐላ ጥራዝ ካበ ይምፃእ ጥራዝ ከዓ እቲ ናይ ፀባ ሳልሳይ ዓለም ንመፀና ነበረ ክሻ ንዑ ቆሪፅና ቐዲና ሰፊና ብስረ ስርዓት ጥራዝ ዝግበር ማለት እዩ ህስስ ዝበለ ደባን እዩ ይኹን ርሳስ ከዓ እተን ዝመፀ ካብ ውሕዳትን ካብ ቤት ምሰውራ ድመፃ ንሓንቲ ርሳስ ኣብ ኣርባዕተ መቕላ ኣብ ኣርባዕተ መቕልና ኣብ ጢኢት ናይ ካላሽን ቃልሃ ነእትዋ ኣባ ሒዙ ኩሉ ሰብ ይምሃር ፀፍሒ እምኒ ካብ ርባርባ ኣሪኻ ከዓ ኮፍ መበሊ ኣስተርሒኹም ዝምሃር ትገብር ንእሽተይ ፅላል ትገብር ስለዚ ብኡ ተማሂራ መፅያ እዛ ሰብ ሕጂ ዲግሪ ማስተር ኣቢላ ተዛርበኩም ዘላ
3: ኣብ መጓዓዝያ ሕጂ በዓል ሚካኤል ፍሳሄ ዝሰርሖ ዝነበሩ ታሪክ ዝተፈላለዩ ኣባላት ብለይቲ ፀላኢ ከይሪኦም ብጨርቂ እናገበሩ ይግለፅ ነይሩ እዩ ብዝተፈላለየ ግዜ ከምቲ ትፈልጥዎ ማዓት ቃልሲ ተኻይዱ ማይ ከምፁልና ንዓና ሕጂ ብቲ ግንባር ብለይትዮም ድመፁ ነይሮም ቁልቁል ከዓ ኩሉ ስለ ዝረአ እቲ ክሻፋ ስለ ዝኾነ መብራህቲ ንእሽተ ጌርካ ኣፃድፍ ስለ ዝነበረ ብክንደይ ቃልሲ ኢኻ ማይ ትረክብ እዚ ማዓት ፃዕሪ ካየድ ነይሩ ኣብ መጓዓዝያ ሕክምና ከዓ ለምቅና ኸማን እዚ ኣብ ሓዳስ ኤሪትራ እቲ ናይ መጀመርታ ኣባልኩም መጥባሕቲ ዝተካየደሉ ፋክረስ ዝሃርሞ ኣብ ዶምን ታሪክ ይነሱ ንገዛ ርሱ ኣበናይ ቦታ ኮይኖም ኣበናይ ኩነታት ሰሪሖሞ ትስራሕ ወላ ሓንቲ ናይ መጥባሕቲ ኣሃዱ ትበሃል ክስተይ ኣይነበረቶም ናብ ሓንቲ ቴንዳ ሂቦሞም ሓንቲ ዓንገረብ ገለ ገይሮም ከም ዓራት ተጠቂሞምላ ተኣምራት ከዓ ሰሪሖም ካብዚ ክገብር እየ ክኸውን ኣለዎ ዘይከኣል ነገር የለን ኢልካ ተተበጊስካ ዘይከውን ነገራት ከዓ የለን ካብ ርእሶ መርኮሳ እዩ ዝብገስ ኣብ ሕክምና ኣብ መጓዓዝያ ኣብ ኩሉ መድያት ናይ ክፍልታት ዓንተ ወይ ጠቕሶ ነይረ ኣነውን ተፈላለየ ክፍልታት ዝተመስረተሉ እዚ ደጀን ናይቲ ቅድመ ግንባር ኮይኑ ይዕውይትዎ ማለት እዩ እቲ ሓደ ብዘይቲ ሓደ ክዕወ ስለ ዘይክእል እዩ ገሊኡ ኣብ ደጀን ይምደብ ገሊኡ ኣብ ቅድመ ግንባር ተመዲቡ ተወሃሂዱ ነዚ ዓወታት እዚ ኣምፅዎ ማለት እዩ
4: ዘርእካ ጥራሕ ደይኮነ ብባህርያዊ ርጅላ ንኣብነት ካልእቲ ጋንታ ናይ ሓይልና ናይ በዓል ያሱ ጋንታ

0: ክልተ ጋንታታት ካልኦት ንዓኣ ሰለስተ ጋንታ ማለት እዩ ናይ ሓይሊ ብነፀላ መሊኣ እያ ሓምለ ተምፀልና ገሊኡ ምስ ፍሪ እዩ ምስ ፍሪ እዩ ምስ ፍሪ ኢና ንበልዖ ነርና ዋላ ሓንቲ ከ ይገብርና ነይሩ ኣብቲ ሽዑኡ ግዜ ጥግሕ ሰዓትን ፈረቓን ንኸይድ ነርና ኣሎ ሰዓትን ፈረቓን ንኸይድ ናይ ሽዑ ጀሪካና ከዓ ሓፂን እዩ ሓፂን እዩ ሓፂን ከምዚ ናይ በንዚን ናይ ኣሎ እወኒ ሰዓትን ፈረቓን ከድካ ሰዓትን ፈረቓን ከዓ ትምለስ ተረዲእካኒ ሕጂ ኣብዚ ይኽርክሓካ እዩ ብነፀላ ዋላ ኣወዳትናን ኣዋልድናን ንሕንጎጦ ኢና ሓፍ ከተብሎ እዚ ሕቆኻ እዩ ዝመልጥ ነይሩ ስለዚ እቲ ባህርያዊ ብጉልበትና ጥራሕ ዘይኮና ሓሪስና ዘይኮና ሲ ተፈጥሮ ዘምፃኣልና ሓምሊ ከዓ ከም ቪታሚን ሲ ግሪንግራስ ዝብሎ ግሪንግራስ ኢና በሊዕና ዝብሎ ነይሩ ቆፅሊ እዩ ግን ከም ሓደ ኣገዳሲ ናይ መግባኣት እዩ ምስተን ዝነበራና ቅጫ ፍቕሪ ወሲካ ሕውነት ወሲካ እቲ ባህርያዊ ከዓ ሓጋዚ ነይሩ
1: ብዘይካ እዚ መሪ ሕዝባዊ ግንባር ኣብ ቁጠባዊ ማሕበራዊ ወተሃደራዊ ጉዳያት ሰራዊቱ ብምእማን ኩሉ ዓይነት ብድሆታት ተፃዊሩ ርእሲ ክኢሉ ዝኸይድ ኣብ ርእሲ ምርኮሳ ኣፍልጦ ዘለዎ ዕውት ሃገራዊ ሰራዊት ዝመልመለ ኣብ ትምህርቲ ወፍሪ ብምግባር ድማ ኣብ ምጥፋእ መሃይምነት ገዚፍ ዓወት ዘመዝገበ ውድብ እዩ ህዝባዊ ግንባር ኣብ ምምዕባል ዓቕሚ ሰብ እውን እንተኾነ ዝኾነ ዜጋ ዓቕሙ ዘብፍቅዶ ክበርክት ኣለዉ ብምባል ስንኩላን ከይተረፈ ነብሶም ክኢሎም ኣፍረይቲ ዜጋታት ብምዃን ኣብ ኢደ ስራሓት ባህሊ ወዘተ እጃሞም ከበርክቱን ንውሽጣዊ ጠለባቶም ከማልኡን ኣብቂዕዎም እዩ
2: ካልእ ግን ሓንቲ ናይ ብሪም ኣየር ዝተሰደዶቶ ጥቓልሃ እሱ እንታይ ንጥቀመሉ መስለካ መስተይ ማይ ከምዚ መዕቆር ማይ መንሰትየሉ ማይ ተረዲእካ ንጥቀመሉ ነርና ተረዲእካ ሕጂ ወዲሚራ ንባሃል ከዓ ነርና ከይጥወስኮ ከይሰግር እንታይ የብለና ነሩ መስለካ እዚ ንሕና ንበልዖ ምግቢሲ ማይ ጨው ይካልእ ዋላ ሓንቲ የብሉን ማይ ትፈልሕ ጨው ትእትወላ ትፍትታ ወዲ ዓከር ይሃእሳ ዋላ ሓንቲ የብላን ሕጂ እንታይ የብለና ነሩ ሰሳዕቀና እዚ ቀደማ መስበራ ንፈልጦ ነርና ኢልካ ምክንያቱስ ብኤነትረ ጌርና ባዲላ ጌርና ንኩሉ ማዓደልናዮ ሞ ምተተኮስና ነርና ብሃፍቲ ገሌል የሳቀና ነሩ ረዲእካ ሕጂ ሲ ብዙሕ ነገር እዩ ክጠቕሶ ትኾንካስ ብዙሕ ዋላ ንባዕሉ ዝራሕባ ድበሃል እቲ መብሊዕና ሲ ድግዛእ ሸሓን ይብልና ዋላ ድመ ፅብያት የብልና እሱ ካበይ ይስራሕ ተልካኒ ካብዚ ናይ ታኒካ ናይ ማርገሪን ድመፀና ዝነበረ ንዕኡ ንፉዓት ክኢላታት ብፅት ነሮምና ጨፍሊኦም ራሕባ ሰርሕዎ ወይ ናይ ፀላኢ ታኒካ ተተሓዘ ታኒካ ናይ ፀባ ዋላ ንዕኡ ጨፍሊኦም መብልዒ ራሕባ ዝሰርሑልና ነይሮም ዋላ እቲ ጀሪካ ናይ ዒስራ ቀዲዶም መብልዒ ራሕባ ስራሕ ነሩ ብዝኾነስ ኩሉ እቲ ሂወትና ሲ ነብስና ፅዒርና ፋሕቲርና ዝመፃናዮ ዝሰገርናዮ ሂወት እዩ ዝኾነ ነገር ድመፅእ ነገር ወላ ሓንቲ ከምዘይነበረና ብርእስና ክንሓዝር ከምዝነበርና
1: ድሕሪ ናፅነትን እንተኾነ ባዶ ተፃወርነት ንድኽነት ዝብል ኣምር ከም ፖሊሲ ብምሓዝ ኣብ ዜጋታቱ ባህሊ ስራሕ ንምንጋስ ሕጂ እውን ከም መግቢ ንስራሕ መደብ ውህለላን ለቕሕን ወዘተ ብምትእትታው ዝኾነ ዜጋ ረድኤት ተፀይኑ ሰሪሐ ክነብር ከም ዝኽእል ዘመስከረ ውድብ እዩ
2: እወ እዚ ድሕሪ ናፅነት እቲ ርእሶ ምርኮሳ ከመይ ቀፂሉ ዝብል ሕቶ ብጣዕሚ ኣብ ዲጋታት ድዩ ዋላ ኣብ ሕርሻታት ድዩ ዋላ ብፅርግያታት መስመር ዝሰርሖ ድዩ ዋላ ኣብ ሓይሊ ኤሌክትሪክ ድዩ ብጣዕሚ ማለሲ እቲ ርእሶ ምርኮታሲ ብጣዕሚ ብዛዕበየ ደረጃ እዩ ቀፂልዎ እቲ ክንበ ፀናሕና መሰጋገርኒና ጣሚ ኣሎ ምስተሰጋገርና ከዓ ከም ሃገር መጠን ብዝለዓለ ደረጅኡ ቀፂልዎ እዩ
3: ህዝባዊ ግንባር ናይ ወለዳታት ዝሓስብ ውድብ እዩ ዋላ ንሕና እውን ኣይፈለጥናዮን ፅቡቅ ጌርና ከም ዝብለካ ብጦብላሕታ ጥራይ ንኸይድ እዚ ኩሉ ስራሕ ክሰርሕ ከሎ ናይ ደገን ናይ ውሽጥን ተፃብኦታት ሽርሕታት ውዲታት ተንኮላት ዓለቓት ንኩሉ ይበዲ እዩ ስጋዕ ሕጂ ሰንደልደል ደይበለ መስመሩ ሒ ዝኸይ ዘሎ እዩ እቲ እስትራቴጂ ናይ ርእሰ ምርኮሳ እዚ ርእሰ ምርኮሳ ህዝባዊ ግንባር ኮይኮና ምፅኡ ካብቲ ሕብረተሰብ ዝነቐለ ግን ኣድሚቕዎ ኣራጒድዎ ኣዕቢዎ ደርዒዎ ማለትና ኢና ገጠራት ክዳኣነ ነርእሰየ ኣብ ሕርሻ እየ ዝሰርሕ ኩሉ ገጠራት ማይ ኣሎ መብራህቲ ኣሎ ሕክምና ኣሎ ቤት ትምህርቲ ኣሎ ካብዚ ዝታሕተ ናብ ዝለዓለ እዩ ዝመፅእ ብገጠራት እዩ ኤርትራ ብምልእታ ዓይኒ ዓራት እያ ኮይና ተረኸብ ማኪና ጌርካ ትኸይድ ማኪና ጌርካ ትመፅእ

0: ተፃብኦ ካልእ ፀገማት ከህልዎ ክእሉ ከንዑ ሰጊሩ ግን እዚ ውድብ እዚ ብክልተ እግሩ ጠጠው ኢሉ ዘሎ ውድብ እዩ።
1: ብተወሳኺ ወፍሪ ወርሳ ይከኣሎ ጥሙር ሕርሻ ክረምታዊ ማእቶት ወዘተ ዝኣመሰሉ ዓበይቲ ወፍርታት ብምትእትታው ድማ መንእስያት ኣብ ባህሊ ስራሕ ስነ ምግባር ሞያውን ኣካዳማውን ትምህርቲ ብዓብዪ ድማ ኣብ ሃገራውነት ሓደ ዓይነት መረዳእታን ኣካይዳ ንክህልዎም ኣኽኢሉ እዩ።
0: ህዝባ ግንባር ከም መንግስቲ ባዕሉ ዝቆፃፀሮ ናይ ልምዓት እስትራቴጂ ካብ ተፀባይነት ወይ ናይ ረድኤት ነፃ ዝኾነ ፖሊሲ ሓንፂፁ እዚ ድማ ኣብ ዝተፈላለየ ንኣብነት እቲ ናይ ልምዓት እስትራቴጂ ናቱ ካልእ ኢድ ኣታውነት ዘይብሉ ማለት ዝግበር እቲ ግበር ዝብለካ ዘይብልካ ነፃ ዝኾነ ባዕሉ ኮንትሮል ዝገብሮ ካልእ ካብ ናይ ወፃኢ ረድኤት ተፀባይነት ነፃ ዝኾነ ከምኡ ውን ኣብ ናይ ሞያ ናይ ዓቕሚሰብ ምዕባል ሞያዊ ዓቕሚሰብ ኣብ ማሕበራዊ ፍትሒ ዝተመርኮሰ ስራሕ ከዓ ኣገልግሎታት ብምዕሩይነት ኩሉ ህዝቢ ክረክብ ከም ዝኽእል እዚታት እስትራቴጂ ሓንፂፂ ተበጊሱ።
1: ከምዚ ክንዕዘቦ ዘፅናሕና ርእሶ ምርኮሳ ንዓና ንኤርትራውያን ሓድሽ ኣይነበረን። ኣቦታትና በቲ ከም መባሃሃሊ ዝጥቀምሉ ዝነበሩ ምስላታት ኣቢሎም ንሕብረተሰብ ይጉስጉሱ ከም ዝነበሩ፣ ስለ ዝኾነ ድማ ኣብ መወዳእታ ሓደ ተፃብኦታትን እገዳታትን ድንብርፅ ዘይብሎ ስልጡን ዜጋ ተሃኒፁ ኩርዓት ወለዶታት ድማ ኮይኑ
2: ሓደ ምስል ኣሎ። ካብ ሰብ ደሊ ከምሳ ንበሊ ሃበኒ ህበ ይገብር። እዚ እቲ ነቲ ርእሰ ምርኮሳ ከመይ ጌርካ ሓፍ ከተብሎ ከም ዘለካ ጥንታዊ ምስላ ናይ ወለድና ኩሉ ግዜ እንተ ደኣ ተመፅዋት ኮንካ ኣብ ዓዘቕቲኢኻ ተኣቱ። ስለዚ እቲ ምስላ ናይ ወለድና እውን ዓብ መልእኽቲ ኣለዎ።
3: ዘይተፈትና ነገር ኮ የለን። ሕጂ እዚ ኩሉ ግን እቲ መንግስቲ ፀኒዑ እናተፀለመ እንዳተበለ ሕጂ ኩላ ናብኡ መፅያ ኩላ ፅምዶምስ ኤርትራ ክንሰርሕ ካናዳ ትመፅእ ኣላ፣ ፈረንሳ ትመፅእ ኣላ፣ ገለ ትመፅእ ኣብዚ ዘይኣትወት ካምፓኒ የላን ክነግርካ።
1: መትከል ርእሶ ምርኮሳ በዚ ዘለዎ ገዝጋስ ምስ ምርሽ ኤርትራ ኣብ ሓፂር ግዜ ምስተን ብደረጃ ዓለም ምዕቡላት ተባሂለን ዝዝርዘር ሃገራት ከም እትስራዕ ዘማተ ኣይኮነን።

አገልግሎት ቴሌቪዥን ኤርትራ ብመንገዲ አራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ኣቤት ወቀስ ከም ዝምቀስ ሄድ ሄድ እቲ ኣነ ብግርካ ተንበርኪኸ ሓንቲ ጌጋ ከም ዘይብለይ እንዳተደ ተበዲነካ ቅረበለለይ ክብለካ ደም ክለግዕ ከሎ
1: ሓለፈ ገዲፍና ኣሎና ሕጂ
0: ኣይዛሓለፈ በልቲ ንድሓውሓ ንዓኻ ቕራ ዝምልካ የብለይ
1: ናተ የቕረ ዝበሃሎ ኣይኮነ ምለስ
2: ወገዛ ፈቲኸን ረዲኸን ዝገዛ ዘለ ኢድ ክጠውሊ ግዝለይ ዝበለክ ሰብ
3: ኣነናይ
4: ሕወት ስመሲ ንሱ ፈሊጦም እዮም ኣደም ወዲ ዝፃወትልክ ዘሎ ቀጥበል ኩሉ ካብ ቁዒ ሓይ
5: መወዳእታስ መፅ ምበር
6: መገዲ ኣርባዓ
5: እንደይ ሴራ ክፀኒሐ ብኡ ኣፍ ደገ እንታይ ደኣ ዝኩሎ ክንከይና እናመሸጢ ትለትለካ ይገርስ
6: ደንርክባሉርክባሉርክባሉሓንቀኒሓድርክሽክሮሓድርክእንታይ
5: ደኣ ንኒ
6: ምስ ማማክ ንመፅ ኢልና ኣንተ ክብረት ጓል እንታይ ድሓና ልልክ ኢኸ ይ ኣንተ ክብረት ጓል ቴድሮስ ሓውኺ እንተ ትርእዮ ምርኣይ ምግጋይ ኮይኑ ምርኣይ ምግጋይ እዚ ገፅ ተርእዮ ፀለሎ እዩ ዝመስለልኪ ብንብዓት ምስ ንብዓት ዓይኑ እዩ ዝቃለስ ከይድና ክንሪዮ በጃኸማማ ንሓፍተይ ፀውዕለ ይቕርበለለ ክብላ ኢሉ ክብረት ጓል በጃ ክሕደጉሉ ይቕረበሉሉ ነተን ፈራዶ እንተነጊርክዮም ይቕረ እንተይል ኩሉ ከውፅዎ እዮም ክብረት ጓል
5: ኣነ ደ ሲ
6: ኣይኮንክንንስክቕረ እንተይል ኩሉ ግን ተነጊርክዮም ግን ከውፅዎ እዮም ኣንቲ ክብረት ንኩላ ክነቕረበለልና ክብረት ጓል
5: ኢለልክ ኮ ደይ መዓረ ኢለልኪ ኣደይ እንዲ ክንመንክበኪ ትዝክርዮ ዶ
6: ናብ ዝገዛ ዝዳርቲ ቁልሕ ዘብላ ኣለኪ እንታይ ስእንኪ ብኣኺ ስኣንኪ ብንድሓምኩ ስእንኪ ኣይወጥራት ገዛ ዝኹም ናብዚ ገዛ ዝተቋረብዒ እንቲ ክንደይ ትሓስመርክና ንስ ህፃን ቆልዓ ዝኸ ትተህላለ
5: ክትብሉ ንኸለ ክትዝክርዮ ዶ
6: ክብረት ጓሌ ኬትኩም መርአዮ ኬት ክረአዮ እንታይ ይመስል ከም ዘሎ ሽዑ ክትርዮ ኢኺ በጃ ክዛ ጓሌ
7: ናተይ ስድሓን እዚ ኩሉ ሂወተይ ዘባላሸኻዩ ዘባሳጭኸኒ ገዲፈልካ እዩ ኩሉ በደልካ ከዓ ንፅቡቅ ይኮይኑ ተመስገን ኣምላኽ ፅቡቅ ኣሎ ኣይከፋአንን እግዚኣብሔር ክሒሱኒ ኣብ መንጎና ግን ቆልዓ ኣሎ ምእንቲ ወደይ ክብል ኩሉ ነገር ገዲፈልካ ኣለኹ ወደይ ሕማቕካ ክርኢ ስለዘይደሊ
1: ኣዚ ቤት ኣብዚ ሕጂ ሰዓት ናቶም ይቕረብ ምባልን ዘይምባል ናይኮነን ከቢድን ዘሎ ውዒሎም ሓዲሮም ይቕረብ ምባል ኣይተርፎም ናበይዶ ክድርቢን እዮም ሕጂ ከቢድን ዘሎ ዕዳ እዩ ተሰኪም እየ ዘሎ ዕዳ ሰብ ዝብል ኣይኮነን
7: ባንኪ ከይዳ ሓቲት እዮም ንዓይ ዝሃብካኒ 100,000 ንዓኺለ ተለቂሐ ኢልካኒ 100,000 ሂብካኒ ከይዶም ዝሓተትክዎም ግን 1,000,000 ተለቂሕካ ከም ዘለካ ፈሊጠ ምስ ወለዱ ከዓ 1.7 በፂሑ እንታይ ይኹን እዚ ሕጂ
5: እሞ እንታይ ትብላ ኣለኻ እዚ ወዲ ኣነ ደ ሲረ እዩ ኣነ ኸሲሰ ባዕሉ እኳ ይኸሲስኒ
6: ክብረት ሓፍተ ስኩኮ ፅቡቅ ኣለኸ ሓቂ ክለኺ ግን ማማ ከዓ የቕረበሉሉ ኣትብለክ ዘለካ ላዕ በለት
5: ናይ ምንታ
6: የቕረታ እዩ ዘሎ በይኑ እዩ ድዛርብ ዘሎ ክብረት ሓፍተ ስኺ ሕድገት ግበሪ ኣትብለክ ዘላ ሓቀ እንደ ማማ
5: እዎ
6: ከምኡ ኢና ንብል ዘለና ክብረት ጓል
5: ነናየ መቕረብለሉ ደርዳ እንደለኩ ነና የቕረብሉ
6: ኣንተ ክብረት ጓል በጃኺ እየ ዝብለክ ዘሎ ፅርግያ ከይወፅእ ከይዓብደኪ
5: ንሕና ክንዓብድ ከለናክብረት
6: ሓፍተ ኣይተበደልኩም እኮ ይብልናክን ግን ማማስ ይቕረበሉሉ እያ ትብለክ ዘሎ ንመን ኢና ምክልሁ
5: ንሳ ኩሉ ኣለዋ ስለ ዘለዋ እያ ትገብር ንሳ ኩሉ ትኽእሎ እያ ዓቕሊ ኣለዋ ዓቕሊ እያ ወዲእኩምኒ ኣነ ከከይፅለል ፈሪሕ ክዶ ትፈልጢ
6: እንቲ ክብረት ጓል እቲ ንፀባፀብ እዶ ትማዕረ እንተ ተፀባፂብና ዳኣ እሞ
5: ተፀባፀብእዩምስያለክፀባፀብእዩፀባፀብእቲ
6: ዝገበርናዮ ጌጋ ንድሕር ብሓደ ነቒስናዮ ዳኣ እንቲ ክብረት ጓል ቁስሊ እንዳ ኣሉ ከትብል

0: ናይቲ መብራህቱ ኣብዚኣ እንዳተመላለሰ በቃ ዳራ ኣብ ልዕ በጃ ክኢለ ክርከብ እዩ ረኺብ ክተተሃዳድ ይፈት
1: እንታይ ክብሎ ብዛዕባ ሓደ ሚልዮን ኮይና ንዛረብ ዘለና
0: ይርዳእኒ ክፈለየ ኮንኩን ዝብል ኣለኹ ግን ክትከፍልዮ እንተትደሊ ከዓ ንዓኸ እውን ቀሊል እዩ በቲ ትነብረዮ ዘለኹ ናብራ ዘይፈልጦ ኮይኮንኩም በዚ በትንኩም ዓት ወረ መፃኒ ግን ዳሕር ሕጂ ክፈልዮ ገሌል ኣይግድደክን እየ ግን ሓግዝኒ ከምዛ ምስ ስድራ ይተቀራርብኒ ዘለኹ ምስኡ ክኣበል መርሓባ ሓባ በጃ ክዚ ኣሓግዝኒ
1: ናብራይ ድሓን ክረኽቦ እየ
0: በጃ
1: ክረኽቦ እየ
2: ከኣነ ክነብዕ ከለኹ ኣቦይ ክነብዕ ከሎ እንተኾንኩም ዝኣስኹም እዚ ከይመፅ ኢልኩም ንወዲ ክግደፍ ደይበልክ
3: በጃ ክብረት
2: ትታ ትብለን ዘላ
3: ባንዕ
1: ክብረት ሃብተይ በጃ ክስምዕ እያ
3: በጃ ክከይክራ እዩ
2: ዕድዎ መን ከፍ ኢሉሉ ኢልክ ሓቲት ክዶ ትፈልጢ ሚልዮን ካብቲ ሰብኣይ ድወሰዶ መን ከፍ ኢሉሉ ሓደ ነጥቢ ሸውዓተ ዕዳድ ነበረሉ መን ከፍ ኢሉሉ ሓቲት ክዶ ማማ
3: ኣመን ሞ ከይዲ ክትክብረት ጓል
2: በቃ ከመይ እያ ትብለካ ኣመን ከይዱኪ ኩሉ ዘለና እዚ ኩሉ ተንከራቲትና ገንዘብ ዕድኡ ንሕና ሚልዮን ከፍ ኢልና ቤቲ 700 ከፍ ኢላ ኣደ ወዲ 700 ከፍ ኢላ ትሉ ማማ ወቁርቡ ብሕሰብ ተስእሞ ተስኢ እንድሕሪ እዚ ገይሩ ኣይቀፃዕ ትብልለ ኣነ እንታ ከም ብደብር ክፈለጥ ኣይክእልን እየ ይቀፃዕ ዓዲ ሕጊ እዩ ይቕፅዕ ኣሎ ይቀፃዕ ተቐፂዑ ክወፅ እዩ ተማሂር ይውፅኣለይ ወዳይ ደይ ትብል ኣንሳሊ ኢና ከይዳቕረ ኢለልካ ኣለኹ ምባልኩ ቀሊል እዩ ዝገበሮ ገበን ግን ይቕረ ዘብል ይቕረ ዘብል ድዩ
1: ኣይከውንን እዩ እምቢ ትብልን
2: ዘለኸድ
1: ኣይትኸድን ኢኸ ኮፈሉ ሞማማ ኮፈሉ ሓቂ እያ ክብረት ሓፍተ ምዝ ኩሉ ዘጋጠማ ሽግር ቀልጢፋ ሓራይ ክትብለና ኣይትኽእልን እያ ግዜ ንኸባንዓኸዓ ሓንሳብ ንፀበያ ብከይር ኸስ ከም ፃልቲ እየ ማይ ክሰት እዩ
3: ኣነኩም ፅርግያ ከይወፅየ ዝፈርሑ ዘለኹ
2: ንዓይ ኮይኹም ፅርግያ ውፅኹም ንነርኩም እንዳ ሓመይ እንተዘይህልውለ እስኺ ክትገብርዮ ዝግባእኪ እንዳ ሓመይ ገይሮም ጠንቀላዕላዕ ዝብለሉ ገዛ ኣለኒ ከመይ ድበለ ገዛ ካ ኣውሪሶምኒ
3: ሕጉስ እንዲዮሞ ክብረት ጓል
2: ኣነ ሞ ካውፅኣኪ ደይደለኹ ዳይ ደ ውፅኣኪ ንዓኸ ኣይውፅእ ንሕወትዮ ኣይውፅእ ኣነ ብሽመይ ቀይሩለይ ጥራሕ ኢለ ንዚኣ ግና ምንታይ ኣብፅሕኩማ ተመሊስክኻ ሕጂ ኣውፅዮ ትብሉና ይቀፃዕ ወድኺ ይቀፃዕ ይፍለጦ ደማ ኣብዚዕና እንድዩ ይፍለጣ ዎ ይፍለጣ ግን ንዓኺ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላ ሓንቲ ዘክር የኩሉ ትዝሓለፈ ትዝሓለፈ እጉሪ ኮይና ክንነብዕ ከለና ኣቦይ ከይተሓጎሰ ዝኸደሉ ዘክር እዮ ማማ ዘክር እዮ ተመሊስካ ከዓ ወዲ ክቕፅዓ ይደልዮን ኣለ
4: ትፈለጥ ኢኹ ንስኻዓ ክንምክኤለ ዳነንሓሞ ንዓኸዓ ክሓርቕ ከለኹ ንዕም ዘጉ ዘለኹ ኮይኑ እዩ ዝስምዓኒ
5: ዝቆለ ክብረትና ንስኽ ወላ ሓንቲ ጌጋ ይናይቅ እንተ ደኣኽትዮ ኸዓ ንመን ደኣኽቲ ልእኽ ዝጋገ ዘሎ ግን ንሱ እዩ ዳንን ንኪኤልን ጀጋንዮም ቶም ደቀ እዚ ግን ብትዕበይ ተላሕቂቁ ነዛ ገዛ ሰላም ክልይዋ ዘሎ ተስርሕቲ ይቕረበለይ ብላ ኣብዚ ገዛ ክትኣቱ ክትወፅእ ንዓኻ እናርአ ክትሳቐን ክትሓምምን ኣይደልን ኣነ ቓንዛ ኣኽላ
3: ዓበይ ሓፍቲ ኸ ይቕረበለለ ይበላ ከይትርገም ዝወደይ
4: ድሓወ እንተበዲልካ
5: ኮፋል ንስኸ ይኮን ክትስ ንስ ትስ እስ ከዓ ትሕመል ትትስእ ኢኻ ኣይትስእን ኢኻ ብ
0: እንታይ ስለ ዝበደልዋ
5: እስክሳብ ምስ ነፍስኻ መንፈስካ ተዓሪካ ትመፅእ ሰላሕካ ትፅል
3: ዋኣተባ
5: ስቕበል ስብእነትና ኮፋታት ኢልና
3: ናይ ምንታይ ፈተነ ንእሱ እንዳኣለ
5: ሱቕ በልምስኻ ንስኺ ክፅይቕ እዮ ዘለ ተተስእኻ ኣትስእን ኢኻ
0: እንታይኻ ትደለየኒ ዘለኻ ክፈልካዝካ በቃ ገሪፍና ከለና
2: ፋኖስ ኣነ ደ ብሓሶት መሰኻኽር ቁፀር ኢለ ግን ንዓኺ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላ ሓንቲ
3: ንኩላህና እንዳኣሎ
2: ዶ
3: ንኩላህና እዩ
2: ንዓይባ ንዓይባ ኣበይ ሞ እዚኣ ርእዋ እዚኣ ርእዋ ነይሩ ትትኸውን ምተሓጎስኩ ነይረ ሕጂ ሕማቅ ከይተዛርብኒ ሕማቅ ከይተዛርብ

0: ሰርፕራይዝ እያ ትገብርኩም ሓሲቡ ግን ከምቲ ዝሓሰብካ ኣይኮነ ዝኮነ
1: ኣነ
0: ከዓ ካብ ብወርሒ ወርሒ ገለ እዳቆራረፅኩ ዶእቶ ጥርንፋሰብ ሓሲቡ እንተኾነ ግን ናብ ገዛ ምትዕራይ ገለ ብዙሕ ገንዘብ ስለ ዘውፅ ብዙሕ ፕራይስ ሳጋት መጀመርያ ገለ ምንባሩ ገ መዓልቲ ካስተመር ይበልና ድሕሪ ግን እተተሓሕዛርና ክፍኢና ኣለዎ ወይ ገለ መዓልቲ ካ ግዲ ኮይኑ
1: ሕጂ እንታይ ኢናንገብር መሲልካ ንወርቂ ልዕቁ ዝኣተኮና ኣ ሓደ ሰብ ዘይፈልጥ ሰንኪ ሰደልካ ትካቢልካ ትካቢልካ ብታ ባንከም ተእትወል ሓደ ሰብ ዘይፈልጥ
2: ስድራ ኮ ፅበይኩም ኣሎ ሰናይ ትሒዛትኩም ደስ ትብል ኣረይ በሉ ቀልቲ ፍቐልቲ ክምፁ ኣረይቻ

0: 너무 어른 생각이 이쁘만 좀 웃냐고. 아이고. 아이고. 아이고. 아이고. 아이고. 아이고. 아이고.
1: 아이고. 아이고. 아이고. 아이고.
2: ቴድሮስቲ ብንእሽቶ ክሎ ትሒዙ ሜስ እዩ ዝመስል ነይሩ ለምለመን ልክም ኣቢሎኖም ርአዮኦም ዶ
3: ድሓን ፀሃይቴ ክኸውን ክኸውን እስከ ንቋንዓና መሰለ
2: ኢለ ኣንስኹንስ ወይን እንዲኹም ትመስላ እንታይ ተሪፍክ
4: ፅቡቅ ቆልዓ ሂበሃና ኣላ
1: ቻሊና ሄለን ከዳ
3: ትመፅእ ኣላ ቅድም ናብ ቴድ በፂሐ ክመፅእ ኢላ ትኒ
1: ትመፅእ ፅቡቅ
0: በዓል መትከል ከዳ ሰሪና
3: እሶም ካ ደው ኢሎሎም ፀኒሐ ይመፁ ኣለዎ
0: ገዲፍኩኖም
3: መፅኹስኢሎም ባ መፁ መርዓውቲ
0: መን ምፅ ማለ ሰናይ
3: እዛቶም ክትመፅ
0: ኣሎም ገ ኣንተ ትስራ ከበይ ከይዱባ
5: ደጌኩምእዚ ዝ ቤቲ ደንጌኩም ሰሩቅ ናይ ቤኖም ገሽፋኩም
6: ከበይ ዳ ከድካ
5: ክእዚ ዘሎም ፅናይ
0: ዋና ገዛ እንዲ ስኳ እዩ ደሳስየና ሕጂ ቀደም ቤት ያ ተሳስየና ነሩ እዩ ሲኩ ንዕበሉ እዞም ኣቅሉ ፅማቅ ምፅ ኣዚዝካሉ
5: ኣዚ ዘሎም ኣለ
0: ንዕበሉ ኸዱ ኣብቲኹምኩም ተፃወፃወቱ ፅማቅኩም
7: ዘሓወይ ንዓናይ ምሳና ተፃወት ሰምሓወይ
8: ብዙሕ ርቃ ናይ ወፃልካን ኣሎ ምስለኒኸና
9: መጣዊሮካ ኣብ ፅርግያ ሓንሳብ ረሂብካ ትቋየቕሳይ ሓንሳብ ኣብ ቅድሚ ወደይ ኣብ ገዛ ይመፅሓ ብዙሕ ንክድ ትዛረብ ኣነ ከምኡ ይኮንኩም ከም ተስኻት ለንሓስበት ናይኮንኩን ኣነ ውሳዲት ናይኮንኩን ሰብይ ሕፍቲ ከዓ ናይመሰርቱ ኣነ ብትርስተ እዩ ሕፍትካ ረኪብዋ ስለዚ ኣለ ተረከልካ ክበል ማለት እዩ

0: ብዙ ኾነ እሱ ጥራይ ዘይኮነ እዚ ዕዳ ናይዚ ፋሚሊ ኣብዚ ፋሚሊ ጀሚርካ ዕዳ ናይዚ ፋሚሊ 700,000 ዝነበረ ከፍ ኢሉ ኣሎ ንቴድሮስ ኣሚነ ተማላልሰ ንብሬቱ ናብ ሓፍቲ ክንድቕዮ ድሓነቶቶም ቤት ማእሰባት ሓገዞም ወፂኡ ተማላሊሰ የሜነ ንብሬቱ ናብ ሽማ ክንድቕይሮ ስለዚስ ብሕፅር ዝበለ ከምትስኻ ተሓስበል ዘለካ ሰባይ ኣነ ካ ተመስገን ኣሳንሳ ነገር ይብኒ እዚ ኩሉ ዝገብሮ ዘለኹ ሰብይ ሕባትሓ ስለዝደመኮ ይመስለካ ስለዝበሉ ንፅሊ ካ ብፍቕሪ ስለ ዝመልሳ ከም ባህሪ ማለት እዩ ስለዚ
1: ብኸመይ ይኮኑን ቤቲ ይቕሌታ መጀመርያ ብከምዚ ተረዳእኩ ኩል ነይረ ድሕረ ኩሉ ቁም ነገር ክም ዝፈለጥኩ ግን ብከምዚ መንገዲ ክርዳእክ ከምዘይነበረን ተረድየ ዝኾነ ኩሉ ዝገበርክዮ ሰሚዐ እዩ መጀመርያ ቅሬታ ደሪኻ ብጣዕሚ እየ ድምስክነ
2: ሓርቂ ዓጂ በዓል ተሓዳር ኮይ ሰብይ ሃፍትካ ስተልካ
1: ኣጆ ክዳሓኒስስ እሱ ክትቀስንሉ ሓዳር ጥራይ ይግበረልኪ
2: ኣሜን
3: እዛና ኳ ቆዛና ኣዲ ሳሊና ጓለ እዚ ከክም ትገላዕታ ትኸውኒ እዚ ንገል ከመይናይቲ ሻሕደ ይገብል ክብረት ጓለይ ዝኣሽሩ ኢዘይ ሓጢርኒ እምበር ከክን ዝሰተታ ናይ ኣዴ ክኸም ገዛ
4: እዚ ስደጌርክንለየኹም እታ ጓለይ ደ ትበለለይ ፅኑዕ ትርቀት ብደቃ ክከፈል ጥዕና ፍጠረላ ዳ እምበር እዚአንቲ
3: መመርክርክቡቕ ተዛሪብኪ ሎሚ ጥቡቕ ተዛሪብኪ እዛ ጓለይ ደ ብቕቶ ይተካኣላ እንታይ ክትገብር መፅ ኸ ውፃእ ውፃእ ንስኸውን ምስኹ ውፅ
5: ህድኡ መበል
3: እዚ ገዛ ዝ ገዛ እዩ ናበየ ዝወፅ
4: እንታይ ነጊረካ እንዴ ከይመፁ ከለዉ በጃኻ ኢለካ ውፃ ኢለ ሕጂ ክሎን ውፃእንታት ይድርስ
3: ደፍናዶ እንታይ ዘይኮም ዘርባ እዚ ገዛ ዝገዛ እዩ ሓይ ዘውፃእና ዓይልካ ኽሪ ካበየ ደኻ ዘምፃእካዮ ገዛ እንታ ሓመዳ ይቐበልካ እምኒ ይቐበልካ ዳሕራ ዩ ኣገልግ ውፃእ ለካ ውፃእ ወፅ ተኾንካ ስኻ ካ ትውፅእ ሓይ
5: ዋዕቲ ድረስ
3: ብደፈናዶ ንይ ዝሓላይ ድላ ይበለኒ ነደይ ከውፃ
6: ሰክሮ በብ ገዛ ዝነበረ ሰላም ሰላም ፍቅሪ ናይ ዝገዛ ሕጅ ብያ ኣሎ ነበረት ኩሉ ሰብ ዝቀንዕላ ዝነበረ ሕጅ ትርያ ኣለ
7: እሞ ስምኮ ክዘርክዮ እስ ክመፃኺ ሰላም ናይ ዝገዛ ዝተዘሪጉ ሓረይ ኮምሮ ይኮነ ትዓቂ
6: ሓረይ እንታይ ገይረ ንገረንስ
7: ኣቲ ግደፍና ዶ ክብረት ንተግባራት ክዲ ካባይ መግለፅ ደሊ ክሉ ተግባራት ክጠፊ
6: እታ ሓድቲ ድሓወ ኣነ ዝፈልጦ ነገር የብለይ ስለዚ ይፈልጠኩ እየ ዝሓትካ ዘለኹ ንገረኒ ሞ ክንረዳዳ ትረዳዲእና ክንፈትሖ
7: ግደፍና ዶ ክብረት ምስ ነብሱ ክተዛርብ እንድሕር ጥዒት ኮንኪ
6: ኣታት ድሓወ እንታይ ኢለ እየሞ ብዛዕባ ነብሰይ ክዛርብ ንገረኒ ዶ ኣብዘ ይፈልጦ ነገር ስንታይ ኢለ እየ ክዛርብ እንተልዩ ንደላ እቲ ሴድ ብቻኻ ኣነ ዘጋጥመካ ንገረኒ ሓግዘካ እየ ዝብለካ ዘለኹ ትኸውካ
8: ህበይ ዓሳኒ ነሮም ሕጂ እቲ ህበይ ንየው ይድረዳ እታ ዓሳ ከዓኒ ኣብ ሓንቲ ገረብ ጫፍ ወዳእታ ደላ ኣብ ትነብር ሕጂ ኩሉ ግዜ ኤቨሪደይ ናብቲ ጥቃኣ መፂ ሕምብስ ኒኦ ሕጂ ሓደ መዓልቲ ከምኡ ዳሓምብስ ከሎ እሳ ከዓን ንጎ እዩ ኒኦ ተሲኣ ኣብቲ ክስተይ ኮፍ ምስ በለጥ ፅንሕ ኢሉ ኣቲ ህበይ ሓፍተይ እንታይ ደኣ ምሳይ ዘይትሕምብስ ንዕባ ሕምብስ ህፃውተኪ ኢልዋ ስኻን ወይ ኣነ ዳኣ ሓሚሽተ ደይ ከሎ ትሬኒ እንዲካ ደለካ ኣቃጥ

0: ንቅሲ ላቶ ከይትሕዚ ላቶ ንዕሱ ከዓ ሓረይ ድሓን ወደ ሓደ ኣብዚ ሑቀይ ደይሰቕለኪ ኢልዋት ዓሳኻ ንሽዑ ንሳ ከዓኒ ሓራይ ንዓይዳ ፅቡቅ ተዛውረኒ ኢላ ጥሪ ኢላ ኣብትሕቁ ዱብ ኢላቶ ሽዑን ዮ ምስ ወፅሑ ማእክል ምስ ወፅሑ ኣትህቤ ሓፍተይ ረሲዐዮ እንዴዳ ኣብ ገዛናስ ጥምቀት ኣለዎ ንዕምሳና ተመስሒ ብልዒ ምሳና ዋዓለ ኢልዋ ንሳኻኒ ሓራይ ፅቡቅ ምሳንኩዕደ ንዓናይ ኢላቶ ሽዑ እንደኸዱ ከለዎ ኣብታ ፀቃገዝኡ ምስ ወፅሑ ሽዑ ኣንኮ ጎራሐ ኣትህበይ ማማሲ ሓሚማሲ ልቢ ዶክተር ከዓ ልቢ ህበይ ኣብ ልዕዋይ ልና ሕጂ ንሕና ከዓ ልቢ ሕርዳ ቢልና ንበልዓይናየ ኢልዋ ንሳኻን ጎራሕ ስለ ዝነበረት ዋይ ካብ መጀመርታ ዳ ዘይነግረ ነበርካ ልበይዳ ኣብ ገዛ እንደ ረሲዐያ ኢላቶ ንስ ከዓኒ ዋይ ድሓ መምፃ ኢልዋ ዘይብሓቂ መሊስ ኢልዎ መሲልዎ ዘይብሓቂ ሽዑ ሓራይ ንዓናይ ላቶ ሽዑ ከይዶም ኣብታ ምስ ወፅሑ ኪድበላ ምፅያቅቱ ኢልዋ ንሳኻ ምስደየ ኣነኮ ጎራሕ ይኸ ልዕደኢኻ ይጎርሕ ልበይዳ ከበይዳ ኣብ ገዛ ገድፋ መውት ተይገደሸን ኣብዛ ግዜ ይኹም ምባል ሕሸን ካብ ምስኦም ፅዋት ኢላ ገዛእትያ ድበጥ ኢላ ደቂሳ ተወዲኣ
1: ሓደ ኣብ ቤት ትምህርቲ ሲ ክባሰ መፂ ንቅዱስ ሓወይሲ ሰዓና ከዓኒ ሸም ዝበሃል ዓብ ሓውለና ዶ እሱ ከምኡ ተካኢሉ እዩ
2: ዳሲራ ክዝገበሩ ካ እኩል እዩ ሕጂ ከዓ ገዝኦም ክደፈሎም ገለ ባህላ እዩ ከምሞ ፍፁም ካብ ንዕኦም ክፈሉ ዘይክብሎም ኣነ ነዚ ገዛ እዚ ሸይጠ ንግዚዩ ኣብ ገዛ ክራይ ድና ወላ ብዓዲ ጓዕዳት ክንፀንሕ
3: ሓብጮምቲ
4: እዚ ገዛ እዚ ግን ገዛ ሕብረት እዩ ደምርታ ዘፅሬቶ ከምዚ ከመካ ሰኺራ ይኮነ
2: ኣታ ሰብይ ኣ ግበር ክሰክራይ ትፈልጠኒን ኢኻ ድሓር ከዓ ዘጥረየጥርዮ ተጠሪዩ ሉ ሕረይ ውፃእ ጥራ
5: እሞ እቲ ንድሕ ዝሸጥዎ ኹንኩም እቲ ቴድሮስ ጀመሮ
6: እዚ ጉርሻ ምስተራ እዛ ብዓና ስለዚ ድሸጥ ገዛ ሰሚዕና
5: ዋ ንስ ኣጋጣሚ ትሸጥዎ ትኸይ ትኾኑ ኢለኒ
7: ድሮስ
5: ገንዘበይኩ ንታይ
6: ፀገማቴድሮስ ክምሃር ስለዘለዎ ኢና ክፈልጥ ዘይደለና
5: ብሓን ፀገም ኢለ ተረድአኩም ፀገም ኢለ
6: ሕጂ ሞ ባንክ ክትዓፅዋ ዘይ ክንወዳ
5: ራይ ሞ
3: ዝመፃካ ኣትፈልጥ ኢኻሳነ ከም ዓብ ሓወዮ ዘይብረከም በር ኣይፈርሓካን ነፍሲ ወከብ ስጉም ዝነካ ከዓ ይዕዘወ እዩ
8: ኣቲ ግድግድ ሰራም ፈልጠክነ ፅቡቅ ገይረ ዓንቀፅዶ ህዝባር እናበል ክፈቅዱ ከቤት ፍርድ ክለል ከተብል ንዲክደል ኢ ኣይትንፈክን ሓ
3: ኣፍክርና
8: ክብልክብል
3: ንስካ ኣፍካ ኣነ ክትፈልጥ ኣባል ናይ ዝስድራ እዩ ኩሉ ግዜ ለማኒት ዝመስለካ ኣነ ግን ለማኒት ፅግዕተይ ሓ ክትፈልጥ እዚ ብስስእ ትሪኦ ዘለካ ሓርበኒ ጓል ንስኻ ኣፋ
9: እዚ ጉዳይ እዚ ክልቲኹም ተዘራሪብኩም ወዲኹም ንዓና ከይምልከተና ደቂ ዓንዶም ዘይኮና ዋንታይ ዘረበየ እዙ

0: እስር
1: ቤት ምዃኑ ኣይተርፈ ጣሚ

0: እሞ ስድራና ብሓቂ ፅቡቅ መዓልቲ ውዒልና ሓጎስን ፍሳሃን ዘለዎ መዓልቲ ቀደም ውን ስድራ ቤት እዙ እዚ ዩ ነይሩ መልክዑ ከምዚ ዩ ነይሩ ባህርያቱ እንተኾነ ዘይሓሰብናዮ ነዚ ፍቕርና ነዚ ወጃዕጃዕናን ዘርሕቕ ኣጋጣሚታት ተጋኒፉ ብዝኾነ ኣምላኽ ኩሉ ስለ ዘይሰኣኖ ናብቲ ናይ ቀደም ባህርታትና ተመሊስና ኣለና እወ ቁሩብ ቂር ዝብለካ ዓንዶም ሓወይ ብቑሑር ልቡ ምኻድ እዩ ነዚ ወጃዕጃዕ ነዚ ዝሰሓቕዚ ነዚ ፍቕሪ እዚ ዘይምርኣዩ ዝኾነ ኩሉ ናይ ኣምላኽ ስለ ዝኾነ ንስኻትኩም ሲራክን ክብረትን ከዓ ተበዲልኩም ኢኹም ንኩሉ ብዓቕሊ ከዓ ኣብ መፈፀምቲ ውፅሕኩም ኣለኹም ቂራ ይበልኩም ነቲ ዝፀንሐ ፍቕርን ሰላምን ናይ ስድራ ቤት ክትመልስዎ ክትሕብሕብዎ እዮም ዝግባአኩም ብዛዕባ ቴድሮስ እንተኮይኑ ቴድሮስ ክመሃር ኣቲ ዘሎች ተማሂሮ ከዓ ክመፅ ተጣዓይሲ እውን ስለ ዘሎ ናብቲ ናይ ቀደም ፍቕሩ ናብቲ ናይ ቀደም ሰላሙን ክምለስ እዩ
1: ድሓን ናይ ቴድሮስ ከዓ ድሓን ከምቲ ድበልኩም ሞ ተማሂሩ ክወፅ እዩ ከምዚ ኣይሉ ምሳላ ወጃዕጃዕ ክብል ከዓ በዕሉ እስኪ በዕሉ መዋፅኦ ፍጠረሉ
0: ስለዚ ሙላእ ሓጎስ ግበረልና ዝተረፈተልዩ እዞም ንኣሽቱ ከዓ ምላእ ኣብላ ዘናዴታት ከዓ ምላእ ኣብላ
2: ሓቅኹም ሰመራሓ ወይ ኣበይ እሞ ነዚ ኩሉ ሓጎስ ነዚ ዘለናዮ ደስታ እንተዝርእዎ ብቑሕሮም ከይዶም ሓቅኹም ቴድሮስ ወዴ ከዓ መዋፅኦ ፍጠረሉ ርሑስ ከዓ ተወሊድና
3: ሓቂ ከማማ
2: ቤቲ ብዙሕ ደገፍ ጌይርክልና ኢኸ ይረአኒ የልና
3: እንታይ ገይረ
2: ሓፍትና ኢኸ ብዓብዩ ኸዓ ውላድና ሒዝክልና መፅኺ
3: ሰለይ ሓጎሰኪ
2: ኣዴ ክርኺብኪ የለይ ተመሊሳ በቃ ኩሉ ነገር ፅቡቅ ኮይኑና ደስ ዝብለካ
3: ንሰለሙን እውን ክነመስጉኖ ይግባእ እዩ ምክንያቱ ሰለሙን ንዓና ዋጋ ክፊልልና ቀሊል ኣይኮነን ምስ ኣዴኻ ንሓቂ ክትብል ፊት ንፊት ምግጣ ይርዳእና ይቲ ቃንዝኡ ሰሎሙን ግን እስኻ ከምኡ እንተዘይትገብር ምናልባት ኣብዚ ሕጂ ምተወደአ ንይርኸውን ጉዳይና ምተመጠጠ ንይርኸውን ስለዚ ናይ ብሓቂና ንመስለካ ሰሎሙን ሓወይ
4: ጉባኤ ገይረ ክረት ምስጋና ዘድልዮ ነገር ኣይኮነን ጉባኡ ሓቂ ዝኾነ ግን ብጣዕሚ እየ ደመስገን ብዓኻ ከምዚ ገይረኣኻ ክብና
3: ሓደ ነገር ከዓ ክነግረኩም ዘለኒ ቤቲ ናብ ቴድሮስ ብዙሕ ግዜ ተመላሊሳ የእሚና ተረፍዕድኡ ከፊ ኢላ እቲዋንነት ናብ ሽምና ቀይራ ረኪባትና ኣላ እሞ ንቤቲ ከዓ ምስጋና ይግባእ እዩ ቴንክ ዩ ቤቲ
2: ንስ ከዓ እዛ ጓለይ ዘለዓልክ ይተክኣልክ ወላቲ ገብርኮ
5: ሰሚዒ ክለኺ ነዛ ውራይ ሚድያ ክዘርጊ መደብ እንተደኣሊኪ መናይ ክኸፍ ክትርእዮ ዩ ከምዛ ዘለኸያ ደሳታት ሂርና ንኸይ ተኮይና ፅቡቅ ኣይኮነ ግን ካብዚ ገዛ ክትበፈት እያ ትምታሕረ
1: እወይ ከምዚ ኣኢሎም እኳ ምሳና ወጃዕጃዕ ከይብሉ ኤፍረምን ኣሮንን እኳ ስራሕ ኮይኖም ብርቴሌፎን ደው ኢልና እኳ ኩሎም ክንረኽቦም ኢና ኢሎም ነይሮም
6: ንሕና እውን ከነመስግን ግባኣና እዩ ምክንያቱ እዚ ኩሉ ስድራ ዝገበሮ ፃዕሪ ነዚ ኩሉ ሰላም ክመፅእ ቀሊል ነገር ኣይኮነን ብዙሕ ላዕልን ታሕትን ሓሊፍ እዩ ኣብ ከምዚ ዓይነት ደረጃ መብፃሕና ከዓ ንኣምላኽ ነመስግኖ እዚ ጋጣሚ ስድራይ እውን ስለዘየለዉ ኮይኖም ኣብ ዘይተሓውሱና እምበር ብቴሌፎን ነገርናዮም ሰሙ ተሓጒሶም እቲ ዘጋጠመ ኩሉ ነገር ሕጉሳት እዮም። በዚ ጋጣሚ እዚ ኣነ ክነግረኩም ስለ ዘለኒ። ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቕሪ ዝነበሮ ገዛ ምምላስናስ ዓብ ፀጋ እዩ። እቸም በዚ ከዓ ይቐፅለና።

0: ኣዝዩ ከትሕጂ እሊ ኣንስ ሕዳለና ኩለን ግርግሻ ንደፍዓየ ኣንበል ዳፍአት ኣዘ በለሊትና ንዛቤ ወኣመት መዳላይና ኒደ ወመደፍ በርካይ ንሕረድ ወእሊ ዒድ ሕርያትና እብፈራሕና እብሰርጎና ሰኒግ ንሓልፈብና
1: ለእግሩሽ ብዝሐላታ ኣናማ በዝሓ ትብልዓልኩ ላኪን እግል ዒድ ሕርያትና ሰበቱ ምሽክለት ሎ ስ
0: ዳፍኣትማ ለእግሩሽ በዝሓት ትብልዓለት ወግዲብ ሕርያት እግል ምብላዕ ውስይቶ ወመሃይ ትብለና ኣለት ኣዚ እታያለ
1: ምን ኣዳምካ መትፈንታ ኢላታ ሰኒ ይኮን ሕርያትና ሓኮ ከም ጅርሰት ሓኮ ከም ክርበት ረከብና ይኮን ትብነት ሕጀ ዲብ ጣውለት ለህበዎምታ ድዋልማ የ ላዓይውዳ ኣለዉ ሕርየቶም በስ
0: ኣማንኪት ሸዓብና ተሓረዳ እብ ደባባት ትካየዳ እብ ሰለስል ተሓነቐ እቲ ኣብያቱ ነዳ ውስጅን ተዓዘ

0: ባ ወተዓደማ ሓብላ ምን ኣብያትና ከደን ፈገርና ዓመሲና ዲብ ሓንቲ እመን ውዕጨይ ዋልደያ ኣብያትና ነዳ ንዋይና እቲ ኣፍያቱ እብጣኢራቶ መዳፍዕ ቃተላ እዚ ላኪን አልሓምዱላ ላምርኤና ሕርት
1: ኣማንኪት ጆከት ዓውል ሕርያት ክቡቱ በዲር እተም ፀወታ ወእዚ እቲ ዓቂባ
0: ኣሰናይና
2: ኣሰናይና መንዴረት ነሬና ዋዓድና መላክና ሃዲብደና ኣሰናይና
3: ኣው ድዕሜር ማለይ እዚ ያዕኒ መዳላይ ግልዒድ ሕርየት ክፉ ኣላ ትዳለው ህልኩም ወትሰርገሎ ህልኩም ማም እንሻላ
4: ሰኒ ኣለ ሰኒ ለካ ሕና ከም መግለ ትፈሃምና ግሩሽ እንዳትፋገርና እግሎም እንሰደ ምስሎም ንውዕል ዓይሎ ሸሃዳ ምስኩና ማሕርብ ሓደና
3: ስማምና ሓደትኩም በስ ማሽ ኣለዎ ትባረክ ኣለ ኣወለ ገበይለ ራዕታት ወለ ገበይለ ሰሊመት በስ ህታተ ብዝሐ ውሕደ ናይ ለእሉ ተይብ ርዝቅ ምህም ይኮን ክምኢል ለፍክረት እግሎሶ ክምኢል ለፍክረት እግሎሶ በስ ያዕኒ ካፍየት ወዋፍየት
4: ሰኒ ሌካ ሓዳር ሰኒ ሌካ ከየንማ ትዓድ ከረዳውድ ወጀማዓቱ ለጥፈናታ ናይ ሰዳይት ወራታት እንደነዘመው ከድሞ
3: ኣሎ
4: ወላ ወራታት ኩሉ ግሩምቱ ትምኑ ላኪ ምና በርናምጃቶም ላዓጅበተኒ እለ ቤተ መላካ ናይ ኣርብዒን ዓይሎ ሸሃዳ ምስኩና ብሓርብ ግርሆም እብከይቦ ብርሕረስእሎም በርናምጅ ፍጉራም ኣለ
3: ያ ሰላም ከብዶም ትብረት ሰኒ ወደው ኣስነው ሸዓብና ሓዋን ይኮን ወካይን ክም ሓዋን ይኮን ወካይን በስ ያዕኒ ነዘሞት ሓዘ ነዘሞት ሓዘ ክም
4: ሓዳር ስማዓኒ ላሃመት ትብል ላሃበሉ ሚኢሉ ኢላ ሽም ከፋ ኣለ ኣዳም ብዙሕ ጣርዕ መኖ ሰምዓኩ ኣናማ ርኤካ በስ ርሽቕሉ ኣናማ ሓሶት ዓጅበኒ ኢለ ከም በዲሩ ይሃላ ሽውየ ቀየር ሜላ ድ
3: ዋላ ኣነ ላቱ ክምኢል ከማ ናይ በዲሩ ወዲ ላዓላ ሓረካት ሃልዋሳት መስል ይቻለ ኣደ ላኪን ርኤከም ምንገባን ኣላ ዋድዖ ዘይ በስ ዓጅበኒ ይሃለ ኩሉ ርእሱ ኣናማ
4: ላሓማ ሰሩ ሓዳርማ ዲ እንተረኹቡ መታይሃም ኣለ ይኮ
3: ኣነ ርኤከ እሞ ያዕኒ ዓይነናስ ኣለ ድ ልሕፃን ርዩሕ ኣላ ኣትብለኒ ኣነየ በስ ወለ ባል ሃይባ ይዓልኮ ሳምዓ ይዓልኮ ክምኢል እደ ላኪን ርኤካዊ ምንገቢ በስ ዕላጅ ልሓት ዘመስል ኣለ በረግረግ ወደ ምን ኣዳም ዝተረብ ምን ኣዳም ረይም ገባ ወኖሱ ብላ ከህልይኩ ለሰላሙ ለፋይሓት ወለ ሰሓቁ ወለ ህጅኩ ከልኤና እቱ በስ እዚ ከልኤና እቱ ስብሓን ኣለቃ ወርኤከ መንገቢ ከነጉስያም ይህልየ ንሕና ዘ ለበማጣ መንገቢ ክምኢል ሃይ ልብላከ ዋጠዋለ ስክጅ ወልትፌት ለጣብጣታና
4: ክምኢልኣመቱ ውደ
3: ኣመቱ
4: ውደ ረቢ ከርኤት ከበ
3: እታተ ወረቢ ኖሱ ያዕኒ ረቢ ኖሱ ከየር ለቃድርር
4: ለቃድር
5: ወይኒ ፕሮፌሰር ሻማት እዮም ሄኒ ከበር ምግል ተሃባናቱ ሻማት ሃማት ዓለይጋለ
6: መርሓባ ሕማ ሱግ እንተ ሻማት ኣበያገ ትርከቡ ብልሃገጊትካ ብል ኣፍካርካሊ እንተ ሻም ይትረከቡ ላኪን ሓኮሻ ሃረስና ዮም ከበር ጀዲድ ብማፅካለ
5: መርሓባ
6: ሃሽም ኣብ ሻም ናይ ሓተ ወለት ግርም ፅቡጥ ኣሎ ወግል ህዳያ ልዳለ ኣሎ እንተተረፍከ
5: ኣወል ሃሽም ፈታ ወብሻም ፀባጣ ወትዓድ ዋዓላ ለልብል ዝዕወታት ኣነ እተ ክብጥ ቃላቸ ይሃላን ኩልኩል ወይ እምን ብ ኣነ ሄል ኣማን ግለስለካ ሃሽም ሕሙም ሃላ ሃደ ይሃላ ሓፀር ብል ሽፈ ይበል
6: ሃሽም ማሻላ ስምዓኒ ንሕሙም ኣሌካ እንታይቱ ሃሽም ማሻላ ብዓፌቱ በልበል የጠለብልሃለግልህዳይ ልዳል ሃለ ተኣምር
5: ድሃንድሃን እንተ እትከረሻማት ወብዕድ ኣውሃማት በዓል ቅድረት ወኤምራይ ግትባቃድር ላኪን ዲብ ደለና ኣክባር ሸከሱ ፕሮፌሰር ክምሰልቱ ይትትረሳዕኒ ሓቢቢ ዓዱ ግል ሃሽም ሄኒ ኣብ ሕማሙ እንደሻቃለው ሼክ ንንሶ ማሓኪም ንንሶ እትልብሎ እቲ ወርጣት ለየጠክሩያም ኣሎ እሉ ኸበር
6: ኢልናሓንሓን እሊ ፋይል ናይ ሃሽም ናይ ሻም ሰበቱ ኣግሊእ ዘምኑ በስ ንሽ ባሕስቱ እሊ ሰምሰረት ይኮን ሸከሱ
5: ድሓንድሓንድሓን ለኣማን ምስልምን ክምሰል ህሌት እቲ ዋዕተ ግትትፈረግቱ ላኪን እብላካ ለይኮ ቃላብካ ምንገቢእ ሸርጥ ፀቢሕ ወጀበነት ዲብካቱ እዛነ ክእን ኣነፃልኩም ኣ ንሱ ግለ ፀቢሕ ወጀበነት ኣቀብል ምስል
6: ከናናሳቅሉብ የለኮ
5: ንዳሓን እንታ ቅልብ ኣነ በስኩ ቃልባካ ሰበቱ እሙርቱ ኣወል ሰልፍ ኣታፍጥራኒ ጀበነትና ስ
3: ውላድ ቀደም ለማውድዕ እንትማ ያዕኒ ኣምራሞ ህልይኩም ወበይንኩም ትተሃገው ባዕልኩም

0: ናይ መወከሲታት መወከሲ ሆስፒታል ዞባዊ መወከሲ ሆስፒታላት ሆስፒታላት ኮማዊ ሆስፒታላት ማእከላይ ጥዕና መደበራት ጥዕና ኣጋር ሓካይም ኣብ መላእ ሃገር ንተልእኾ መሰል ጥዕና ሕብረተሰብ ነፃ ኤርትራ ኣብ ዘለዎ ከባቢ ተዋረዶምሉ ይርከቡ እዞም ኣገልግሎታት በብደረጆም ኣብ ዝበዝሐ ክፋል ናይ ሃገር ካብ 5 ኪሎ ሜትር ኣብ ዘይርሕቕ ኣብ ዝማሕደገ ውሕድ ኣከባቢ ኣብ ናይ 10 ኪሎ ሜትር ርሕቀት ምብፃሕ ተኽኣኢሉ ኣሎ
1: ኣብ ነፍሲ ክፍ ንዕዞባ መደበር ጥዕና ካብኡ ሓሊፉ ከዓ ማእከል ጥዕና ካብኡ ሓሊፉ እውን ዘን መደበር ጥዕናታት ብብዝሒ ከም ዝስራሓ ገይሩ እዩ ንሱ እውን ኣካል ኮይኑ ስለ ዘይረክቦ ብዚ ሕጂ እዋን ገና እውን ኣለው ብፍላይ ካብ ዝርሕቕ ቦታታት ከምኡ ክስራሓለን ዘይክእል ተንቀሳቀሲ ዝኾነ

0: ንህዝብናስ እንታይ ንገብሮ ዝብል ኣተሓሳስባ ምስ መፅኦም እዞም ኣገራኻዮም ዝበሃሉ መፅኦም ኣገራኻዮም ሕጂ ፍቐድኡ እቲ ህዝቢ ኣብዛ ዘለዉ ቦታ ኣብ ዝውዕለሉ ይሓድረ ንኸውን ኣብቲ ዝውዕለሉ ይሕክምዎ ካብኣተን ክሳዓይሱ ከይድ ክሉ ካብኡ ኮይኖም ይሕክምዎ ማለት እዩ። ኣብ ኩለን ዘለዋና ንኡዘባታት ከዓ ከምኡ ሆስፒታል ንብሎ ዕብይ ዝበለ ከምኡ ከዓ እዚ ማእከል ጥዕና እውን ኣለዋና። እቲ መደበር ጥዕና ግን ኣብ ከባቢ ምምሕዳራት እዩ በፂሑ ዘሎ። ሕጂ
1: ፖሊስ ሚኒስትር ጥዕና ኣድማሳዊ ሸፈነ ጥዕና ክህሉ ክኽእል ኣለዎ ዝብል ፖሊሲ ዘሎ። እዚ ኣድማሳዊ ሸፈነ ጥዕና ከዓ እንታይ እዩ? ምዕሩይ ኣገልግሎት ጥዕና ኣብ መላእ ሃገር ክህሉ ኣለዎ ዝብል ርድኢት ኣሎ። ስለዚ ንሕና ኩሉ ግዜ እቲ ምዕሩይ ክንብል ከለና ሃብታም ይኹን ድኻ፣ ኣብ ርሑቕ ይሃሉ ቀረባ፣ ንእሽተይ ይኹን ዓብዪ ኣገልግሎት ጥዕና ከመይ ገይሩ ይረክብ እዩ እቲ መሰረታዊ ፖሊሲ ናይ ሚኒስትርና።
2: ካብ ቀንዲ ማሕበራዊ ኣገልግሎታት ዝኾነ ሕክምና ኣብ ኩሉ ቀጸላታት ምስ ኩሉ ዝጠልቦ ዓቕምታት ኣዋዲድካ ከም ሓደ ጽፈቱን ተዓጻጻፍነቱን እናዓበይ ዝኸይድ ስርዓት ምቓም ልዕሊ ናይ ጸጋታት ዓቕሚ ናይ መብፅዓን ትውፊትን ድርኺ ዝጠልብ ዓብዪ ናይ ማሕበራዊ ፍትሒ ምርግጋጽ ዕማም እዩ።
0: መደብ ክታበት ኣብ ውሽጢ ሃገርና ዝካየድ ዘሎ እቲ ዝለዓለ ኣብነታዊ ዝኾነ ክታበት መደብ ኣብ ኣፍሪካ ተባሂሉ ይፅዋዕ 98 ካብ 100 ኩሉ ተበፅ እዩ። ከመይ ጌርካ ነዚ ኩሉ ቦታታት ተበፂዕዎ ዝብል ዘረባ ክመፅእ ክእል ክኾነ ግን ነዞም ኣገርካኸይማ ግምት ኣእቲኻን ንቕሓት ናይ ህዝቢ ሃፍ ኣቢልካ ምስቲ ንቕሓት ናይ ህዝቢ ከዓ ህዝቢ ምስ ነቕሐ ኣገዳስነት ናይቲ ክታበት ትረዲእዎ ስለ ዝኸይድ
1: እዚ ተቐዳማይ ደረጃ ንብሎ ካብ ኣጋር ሓኪም ጀሚርካ እቲ ኮሚኒቲ ዝዋሳእ ሳንጣ ሒዙ ኣብ ፅሑቕ ቦታታት ብነፃ ኣገልግሎ ዝዘብ ማለት እዩ። እዚ ብጀካ ኣጋር ካልኦት ዝተፈላለዩ ናይ ጥዕና ኣሶ ኣለዉ፣ ናይ ቲቪ ፕሮሞተርስ ኣለዉ። እዚ ሕጂ ነቲ ህዝቢ ዘገልግሉ ብነፃ ኣገልግሎት ዝህብ እዮም። ናና ሕጂ እቲ ፖሊሲና ኣብ መደበር ጥዕና ሰለስተ ናእፋ ክኸፍል ጥራሕ ኢና ንእዝ። ሰለስተ ናእፋ ማለት ኣዝዩ ውሑድ እዩ። ንመድሃኒቱ መርኣዩ ኣብኡ ክድቅስ ተኮይኑ ኢንፊዥን ኮስ ተኮይኑ ብነፃ ኣገልግሎት እዚ ኣይ ትኸይድ ዝኾነ ሰብ ኣብ ገጠር ኣብ ርሑቕ ዘሎ ከባቢ እዚ ኣይ ዝገገር።
2: ኣብ ፅባሕ ናፅነት ኣብ ዝነበረ ውህብ ኩነት ኣብ መሳሪ 10 ቀተልቲ ሕማማት ብቐዳምነት ተሰሪዖም ዝነበሩ ተመሓላለፍቲ ሕማማት ቀታልነቶም ነበርያ ነበረ ኮይኑ ይርከብ። ከም ክሰት ኣብ ዘጋጥምሉ እዋን ጠንቂ ኣብ ምልላይ ምሽብሻብ ዝግበረሉ ናይ ህፁፅ ኩነት ሓደጋ ኮይኑ ዝጥመት።
0: እተን ሕክምናታትና ሎሚ ብዓቅሚ ሰባና ንሓየላ ዮን ከይድን ሰላዚ ሕጂ እውን እዚ ናይ ላዕለዋይ ትምህርቲ ቤት ትምህርቲ መኽፋቱ ክኢላታት እናፍረየ ስለ ዝመፀ ናይ ማህፀን ናይ ህፃናት ናይ ውጌሳ ከምኡ ናይ ውሽጢ ኣሕዋት ኣፍርዩ ናብ ዞባታት ንሰድስ ስለ ዘለና እተን ኣዴታት ቀልጢፈን ሕጂ ኣብቲ ክበፅሕብሉ ዋሕዲ ብዝነበረና ክሳብ ሕጂ እውን ኡል ኣይኮነኒ ኣብዝህልዎና ከዓ መንግስቲ ቆፅሪ የምፅእ ክኢላታት ካብ ደገ ቆፂሩ ክኢላታት ኣብቲ ዘለዎ መታን ክረኽባ ብከምዚ ከዓ ሕጂ ነቲ ድሕነት ናይ ኣደ ድሕነት ናይ ተፃንካ ይፍወሳሉ ማለት እዩ። ስለዚ ከምዚ ክሪኦ ከለዎ ኣነቲ ኣገልግሎት ጥዕና ካብቲ ዝነበርናዮ በብደረጅኡ እናዓበየ እናወሰኽን ክኢላታትና ከዓ ምስኡ ደረጃ እናወሰኽና ንኽኢል ኣለና። እቲ ቀደም ዝነበረ ይኮን ነርስ ኣሶሴት ነርስ ዘይኮናስ ነርስ ወሲራ ነርስ ጥራሕ ዘይኮና እውን እንታይ ወሲኽና ሕጂ ሓካይም ጥራሕ ዘይኮና ሕጂ ከዓ ዓበይቲ ክኢላታት ሓካይም ወሲኽና ማለት እዩ። እዚ በዚ ናይ ሕክምና እዩ ብላቦራቶሪ ከምኡ ኣለዉና ብፋርማሲ ከምኡ ኣሎ እቲ ካልእ ተኣሽሙ ዘሎ ተወሳኺ
1: እዚ መጠነሞት ናይ ህፃን መጠነሞት ናይ ኣደ ትሪሞት ኤ ኣዝዩ ጎዲል እዩ። ብዓሶ ዝሞት የለን፣ ብኤች ኣይቪ ዝሞት የለን፣ ብቲቪ ዝሞት የለን። ሕጂ ኣዝዩ ጎዲሉ ስለ ዝኾነ እቲ ክፍሊ ጥራሕ ዘይኮነ እቲ ውፅኢቱን ኣተባባዕ እዩ። ኣብ ማእከል ጥዕና ከዓ እታ ዝኸፍላ ክፍሊት ሓሙሽተ ናእፋ እያ። ሓሙሽተ ናእፋ ክትሪአ ከለካ ከዓ ንኩሉ ኣገልግሎት ሕጂ እቲ ማእከል ጥዕና ላባራቶሪ ከሎ ላባራቶሪ ብነፃ እዩ፣ መድሃኒታት ብነፃ እዩ፣ ኩሉ ኣገልግሎት ዝግበረሉ ሰርቪስ መደቀሱ ብነፃ እዩ። ካብኡ ልዕል ዝበለ ኣብቲ ኮሚኒቲ ሆስፒታል እዚ ተቀዳማይ ደረጃ ንብሎ እዩ። ዋላ እቲ ኮሚኒቲ ሆስፒታል ኣብዚ እውን

0: ክፍሊት ብመጠኑ ኣብኡ ሕጂ መድሃኒት ክፍልዮም ስማዊ ኢነን ንላባራቶሪ ክፍልዮም ስማዊ
1: ሕማማት ዓባይ ሰዓልን ዓሶን ከም ኣብነት ናይ ብዙሓት ክጥቀሱ ዝኽእል እዮም። እዞም ዓበይቲ ዓወታት መሪሕ መትከልን መብፅዓን ዝሕላገቱ ፖሊሲ ቀረብ ኣገልግሎት ጥዕና ንኩሉ ብማዕረ ብዘይኣፈላላይ ዝተጋህድዮም። ኣብ ነፃ ኤርትራ ኣገልግሎት ጥዕና ብዘይኣፈላላይ ደረጃ፣ ቁጠባ፣ ፆታ፣ ዕድመ፣ እምነት፣ ከባቢ ንኩሉ ብማዕረን ብነፃን ዝወሃብ ኣገልግሎት ብምዃኑ ኣባይታ ብደረጃ መዐቀኒታት ዓለም እውን ኣድናቆት ዝረኸበ ዓወታት ክረክብ ምኽኣሉ ጭቡት ሓቂ እዩ።
2: ኣብ ልቢ ጥራሕ ክዛረብ ተፈቲነ ሕጂ ናይ ልቢ ብፍላይ ኣብ ናይ ህፃናት ሓደ ዓብዪ ዝኾነ ኣብ ኣፍሪካ ሓደ ካብቲ ምዕቡሉ ዝኾነ ማእኸል ናይ መፅባሕቲ ንገብረሉ ኣዮካ ንብለሉ ሪኢኹምዎ ትኾኑ ኣብኡ ኣለና። እዚ ምዕቡ ኣገልግሎት ዝረኽቡ ዘለዉ ደቅና ብገንዘብ ክትምሮ ዶላር እዩ ሸዓተ ዶላር ከፊልካ ደገ ወፃ እምበር ኣብዚ ሃገር ክግበር ኣይምትኽኣለን። ግን ኣክንዲኹም እቶም መሻርክቲ ናብ ዝመፅኦም መስቶም ደቅና ኣብዚ ሕጂ እዋኑ ደቅና ነቲ ክእለት ሙያ እናተሸከሙ ክእሉ ስለ ዘለዉ ምስኣቶም ኮይኖም ይሰርሕዎ ኣለዉ። ደቅና ከዓ ብዘይገለፀገም ይድሕነሉ ማለት እዩ።
0: ካብኡ ሓሊፍካ ቲ ካልኣይ ደረጃ ንብሎ ዘዋዊ ሆስፒታላት እዚኣተን እውን እቲ ዝኽፈል ክፍሊታት ኣዝዩ ስማዊ እዩ። ሕጂ ንመደቀሲ ኣብ ዞባታት ቅርሺ ኢና ንኸስር ቅርሺ መደቀሲኡ ምግቡ ገለመለ ኩሉ ይሽፈነሉ ንመዓልቲ ቅርሺ ይኸፍል። ስለዚ እቲ ኣገልግሎት ክንሪኦም ከለና ብጣዕሚ ኣብቲ ኮሚኒቲ ናርጋ 98% ካብቲ ሄል ስቴሽን ካብቲ ኣጋራት ሒዝካ ክትሪኦ ከለካ እቲ መንግስቲ ይሽፍኖ

0: ኣገልግሎት ጥዕና ብቐጻሊ ዓቕሙ እናወርፀፀ ዝኸይድ ዝተኻኸአን ዓቕሚ ሰብ በብእዋኑ ምስ ምዕባለ ዝዓቢ ቀረብ መሳርሒታት ዝጠልብ ኣገልግሎት እዩ። ኣብ ኤርትራ ተሓጋግዝቲ ነርስ ነርሳት ሓፈሻዊ ሓኪም ስፔሻሊስት ሓኪም ፋርማሲ ዝተፈላለዩ ሕክምና ጠቀስ ኪላታት ኣብ ውሽጢ ሃገር ብውሽጣዊ ዓቕሚ እዮም ዝፈርዩ። ኣብ ዓውዲ ሕክምና ዝተረጋገፁ ዓወታት ካብ ዝድርዑ ረቑሒታት ሓደ ድማ ብደቂ ሃገር ዝካየድ ሕክምናዊ ኣገልግሎት
1: ካንሰር እውን ስቕኢሉ ይረኣየ እንቲ መንግስቲ ቅዳይ ነገር ሕጂ ኣብዚ ኬሞቴራፒ ሆርሞናል ቴራፒ ዝበሃል መድሃኒት ኣምፅኡ ክቡሪት መድሃኒት ብጣዕሚ ክቡር ከሎ ነቶም ይግብኦም እዩ ክወስዱሎም ዝበሃሉ ይህቦም ኣሎ ማለት እዩ። ንሕና ንፍውስ ኣለና ብመድሃኒት ዝመፀ ነፃ መድሃኒት እናሃብና ብዝተኻለ መጠን እቲ ናይ መጀመርታ ደረጃ ዝግበር እዩ። ካንሰር ሕጂ እንታይ እዩ ኬሞቴራፒ ትገብር ሆርሞናል ቴራፒ ትግበር ራዲሽን ዝብልዎ ኣለዎን ድዩ እ ተሳለሰይቲ በፃሕናዮም ክንበፅሓ ኢና እቲ መንደቕ ኣብቲ ተወድእ እዩ ዝኸይ ዘሎ እተን ክልተ ግን ንገብረሎም ኣለና ማለት እዩ።
2: እቲ ንነዊሕ እዋን መድሃኒት ዝወሰድ ሰብ ከም ሽኮርያ ሽኮርያ ሕጂ ኩሉ ብነፃ ኣገልግሎት እዩ ዝውሃብ ካብ መጀመርታት ናብ መጨረሻ ዝውሃብ እናተመላለሰ ሕከም እናተመላለሰ መድሃኒት ዝወስድ ነፃ ኣገልግሎት እዩ። ናይ ደም ብዝሒ ዘሎ ወይ ሃይፐርቴንሽን ንብለውን እዚኦም ውን ነፃ ኣገልግሎት እዩ ዝውሃቡ ብቐፃሊ ስለ ዝመፁ ወርሖ ወርሒ መፂኦም ኩነታቶም ስለ ክሳይ ዝገብሩ መድሃኒት ከዓ ስለ ዝውሃቡ ነፃ ኣገልግሎት እዩ ዝውሃቡ። ናይ ኤች ኣይ ቪ እንተኮይኑ እውን እዚ እውን ኣዝዩ ክቡር ስለ ዝኾነ እዚ እውን ነፃ ኣገልግሎት እዩ ዝውሃቡ።

0: ኣብ ኤርትራ ኣገልግሎት ጥዕና ኣብ ኩሉ መሳልል ሕክምና ኣዝዩ ስማዊ ክፍሊ ዝኽፈሎ ማሕበራዊ ኣገልግሎት ኮይኑ እዩ ዝቕፅል ዘሎ። ብደረጃ ዓለም ክቡራት ካብ ዝበሃሉ ኣገልግሎታት ከም ኣብነት ምስ እነጠቅስ ብዝተፈላለዩ ጠንቅታት ዝብገስ ሕማም ኩሊትን ሓልክታቱን ዝጠልቦ ስራሕ ኩሊት ዝዓምም ኣገልግሎት ምሕፃ ወይ ዲያሊሲስ ኣብ ሃገርና ብዘይ ዝኾነ ክፍሊት ንተሓከምቲ ብነፃ ዝምጥዎ ኣገልግሎት እዩ።
1: እቲ ናይ ኩሊት ፀገም ዘጋጥሞም ዘለዎም ሰባት እንታይ የድልዮም? ክነብሩ ተኮይኖም ክህሉ ተኮይኖም ዳያሊሲስ የድልዮም። ብጣዕሚ ክቡር እዩ፣ ብጣዕሚ ክቡር እዩ። ዘይዳያሊሲስ ኢልና ንፅውዖ ዘለና እዚ ክቡር እዚ ምናልባት ኣብ ሓደ ብቲ መጀመርታት ተጀሚሩ ነበረ ክሪኦ ከሎና ዝዋሃብ ክፍሊት ዓቕሚ ናይቲ ህዝቢ ይኮነን። እዚ ጉዳይ ምስ ተሰምዐ ግን መንግስቲ ናናና እዚ መንግስቲ ባዕሉ ክሽከም ኣሎ እቲ ፀገም ኢሉ ሒዝዎ ኣሎ ማለት እዩ። ሕጂ እዚ ኣብ ወረት ኣለና እና ኮርያውን ኣሎ እጂ ሓሊቤት ካብን ብዙሕ ቅፅል ስለ ዘሎ ንውስኽ ኣለና። ግን እንታይ እዩ ነዚ ኩሉ እቲ መንግስቲ ተሸኪሞም ሕልፍ ሓሊፎም ሕጂ ካብ ደገ መፅ ኣሎ ኤርትራውያን ዜጋታትና ኣብ ደገ ስለ ዝኽበሮም ክሕከሙ ስለ ዘይክእሉ ተዝሓሸት ዓድና ብነፃ ውሃብ ኣሎ ተባሂሉ ናብ ዝገፀሙ
2: ዘሸግር ዝነበረ ኣብዝ ሓለፈ እዚ ናይ ዳይል ዝኽፈል ዝነበረ እዚ እውን ኣዝዩ ክቡር እዩ። እቲ መድሃኒቱ እጂ ብመንግስቲ ንኩሉ ናይ ዳያሊሲስ ዝኽፈል ብነፃ ይዝበሉ።

0: እዚ ከም ኣብነት ኣብ ዓበይቲ ወፃኢታት ዝሓቱ ሕክምናዊ ኣገልግሎታት ኣብነት ዝገበረ ይኹን እምበር ኣብ ሃገርና ትሕቲ ዞም ዝተጠቕሱ ወፃኢ ዝሓቱ ኩሎም ኣገልግሎታት ካብ ዝነኣሰ ክሳብቲ ዝዓበየ 98 ሚታዊት ካብ ወፃኢታት ብመንግስቲ ዝሽፈን ኣገልግሎት ንህዝቢ ኮይኑ ይቕፅል ከም ዘሎ እዩ ዝፍለጥ።
1: ሎሚ ኣብቲ ዝለዓለ ደረጃ ብቓት ይበፅሑ ብፍላይ መርመሪ ክሪኦ ከለኹ ሲቲስካን ኣለና ኤምርኣይ ኣለና ዝተፈላለየ ናይ እዚ መነፅርታ ቆሲት ዝማዕበለ ኣሎ ዝበሃል ኢንፋክት ገሊኡስ ብኤኣይ እውን ተሽሙ ዝኮነ ስለ ዝኮነ ብጣዕሚ ምዕቡል እዩ። ኣብቲ ላቦራቶሪ ከዓ ሄማቶሎጂ ኬሚስትሪ ኣናሊሲስ ገሎም ዓበይቲ መሳርሕታት ኣሎ ኣብኡ ከዓ ፅቡቅ ዝኮነ ውፅኢታት ኢና ንረክብ ዘላ እቲ ህዝቢ ሲ ክረክቦ ዝክእል ኣገልግሎት ይረክብ ኣሎ። እቲ ንኣገልግሎት ሲኢኑ መርመሪ ሳቀዮ ዝነበረ ሕጂ ብዝተካለ መጠን ሓደብ ዝግበረሉ ኣሎ። ካልኣይ ከዓ እቲ ዓቕሚ ናይቶም ኣባላት ከዓ ንኦ ዝምርምሩ እውን ካብ ግዜ ናብ ግዜ እናወሰኩ ስለ ዝመፁ ነቲ ዓቕሙና ኣሒልዎ ኣሎ።
2: መጠነ ሞት ናይ ህፃናት መጠነ ሞት ናይ ዓበይቲ ኣዝዩ ጎዲሉ ዕብሪ ናይ ወዲ ሰብ ኣብዚ እዋን እዚ ክንሪኦም ከለና ዳርጋ ናብ 67 በፂሑ ክንርከቡ ከለና ኣዝዩ ኣብ ኣርባዕታት እዩ ነይሩ 41 ነይሩ ሕጂ ናብ 67 በፂሑ ሕጂ እዚ ክትሪኦ ከለካ ዓብ ለውጢ እዩ።
0: ኣብ ውሽጢ ሃገር ዝካየድ ናይ ህፃናት መጥባሕቲ ልቢ ብተመሳሳሊ ብዘይዝኾነ ክፍሊት እዩ ዝሰላሰል። ኣገልግሎት ሕክምና ሕዱር ሕማማት ሕማም ሽኮር ፀቕጢ ደም ዝኣምሰሉን ምስ ቀረ መድሃኒቱ ብዘይ ክፍሊት እዩ ዝሰላሰል። መድሃኒታት ሕማም ኤዲስ ዘማዕበሉ ካልኦት ተመሓላለፍቲ ሕማማት እውን ብዘይ ክፍሊት እዮም ዝዕደሉ።
1: ብከምዚ ሕጂ ሕክምና ኣገልግሎት ክሪኦ ከለኹ ውሽጢ እዚ ዝሓለፈ 35 ዓመታት ዓብዪ ምዕባለ ንቅድሚ ሰጊሙ ህዝቢ ከዓ ብዝተካለ መጠን በስተዓቕሙ ሳላ መንግስቱ ፈይሉ ዝግባእ ኣገልግሎት ይረክብ ኣሎ እዩ ዝብላ
2: እዚ ናትና ምስ ቀደምናዮ ተና ዓለማት ኩሉ ዩ ገሪቡን ኣፍሪካ ብፍላይ ኩሎም ብነፃ ከመይ ገርኩ ከምዝገርኩ ኳላት ትምህርቲ ነፃ እዩ ኣብቲ ማሕበራዊ ኣገልግሎት ዝውሃብ ሲ ክፍሊት ኣለልካ ተዛርባ ይትኽእል ኢኻ ምስቲ ናይ ካልእ ዓለም ድሕር ኢኸ ቁሩም ድሕር ዝር ዘርካ ርኢኻ ብጣዕሚ እዩ ዘሰንብደካ።
0: ኣድህቦ ናይዚ መደብ ኩሎም ብውርፅፅ ኣገባብ ዝሰላሰሉ ሕክምናዊ ምዕባለታት ዝጠልቦ ወፃኢታትን ንህዝቢ ዝውሃብ ኣገልግሎት ዝሽፍነሉ ኣገባባትን ጥራይ ዝድሃበ እዩ። በዚ መንፅር ኣብ ኩሎም ገጻት ሕክምናዊ ኣገልግሎት ነፃ ኤርትራ ብነፃ ዝሰላሰሉ ምዃኖም እዮም ዝምልከቶም ኣካላት ዝገልፁ።
1: እንታይ ኣጉዲልና ኣሉ እንተልኩም ሽዑ መጓዓዝያ ኣብዚ መፅኡ መደቀሲ ማሕደሪ ገለ ዝገብሩ ነበረ ተሪፉሉ ኩሉ ሕጂ እቲ ኣብ ናይ ዓይኒ እንታይ እዩ ዝዓበይ ሕማም ኣብ ሃገርና ኣብ ዓለም ቀዳሜይቲ እያ ኣብ ሃገርና እውን ቀዳሜይቲ ንብላ እዛ ናይ ካታራክት ንብላ ምስ ዕድመ ምስ ገለ እንዳ ትመፅእ ሕጂ ዓለም እውን ቀዳሜይቲ እያ ኣብዚ እውን ከምኡ ነራ ነዚኣ ንምጉዳልን ምጥፋእ ናብ ዝተሓተ ደረጃ ምክያድን እቲ ብራል ዓይኒ ኣባላትን ኩሎም ብሓባር ንቀሳቂሶም ዝሰርሕዎ ዘሎ ስራሕት ዓብዪ ነገር እዩ።
2: ነቲ ሕትርካት ንምላእ ብጣዕሚ ኢና ንፅዕ ዘለና ኣዝዩ ገዚፍ ዝኾነ ማል መንግስቲ የፍስስ ኣሎ ዝተፈላለየ ዘይነበረሉ ናይ ፊዚዮቴራፒ ኣብ ሙሉእ ሃገር ከም ዝግበር ተገይሩሉ ሕጂ እጂ መርመራ ናይ ኤች ኣይቪ ኤቭሪ ኮርነር ዋላት ማእከል ጥዕና ኬትካ መርመራ እዩ ዝግበር እቲ

0: ቤተ ማርያም እዚ ዝተፈላለያ ናይ ክኢላታት ቦታ እዚኣቶን እውን ሕጂ ቅድስተ ማርያም ተልሽ ትበሃል ክፍል የለ ብነፃ ኣገልግሎት ይፍም መጀመርታ ካብኣት ከሎ ዝተወሰነ ክፍሊት ይኽፍል ድሕሪኡ ግን ንህወት ሙሉእ ብነፃ ኣገልግሎት እዩ ዝውሃቦ ማለት እዩ
1: ሓደ ካብቲ መርኣያ ሕጂ እንታይ እዩ ህዝቢ ኣብ ነፍሰ ክፍ ንኡዞባስ ቤት ፅሕፈት ናይ ህዝቢ ኣሎ ናይ ሕክምና ኣሎ

0: ሪታ ክንሪኦ ከለና ሕጂ ኤርትራስ ካብተን ሓሙሽተ ሃገራት ናይ ኣፍሪካ ኣብዚ ሚሊኒየም ዲቨሎፕመንት ጎል ዝወቃት ሓንቲ ኤርትራ እያ።
1: ኣብዚ ናይ ዓይነት ጨፍሪኦ ከለካ ምናባት ሰምዖዎ ዝኮኑ ዓብዪ ስራሕ ይስራሕ ዘሎ እቲ ህዝቢ ሲ ኣብዚ ሆስፒታል መፅኢ ጥራሕ ዘይኮኑ ክሕከም ዘለ ዘሎ ቦፍር እናገበሩ ክሳብ ነብሰ ከፍ ዓዲ እናኸድካ እዩ ብነፃ ሕክምና ኢኻ እቲ ከድካ እቲ ሓኪም ከይዱ ይጠብሕ መድኒት ይህብ ኣሎ እቲ ህዝቢ ግን ዝከፍሎ ክፍሊታት የብሉ።

0: ዝለኣኻቲ ውፅኢት ኣዝዩ ዓብ ውፅኢት እዩ። እዚ ውፅኢት እዚ ካብ ምንታይ እዩ እንተይልካ ዝዓበየ እንታይ እዩ ተወፋይነት ወይ ከዓ ፖለቲካዊ ተወፋይነት ናይ መንግስቲ እዩ።
1: ንቕዓት ህዝቢ ምልዓልን ህዝቢ ተሳታፍነትን ህዝቢ ተሳፍነትካ ኣብቲ ኣገልግሎት ተራ ክፃወ ድሕሪኢኻዮ ወዲኻ ኣብቂኢኻ ማለት እዩ።

ኤርትራ ዝኾኑ ሓካይም ናይ ቻይና ዓመት ዓመት ክመቱና ኣብዚ ኣገልግሎቱ ምስ መንግስቲ ኪዋውን ከምኡ ዓይነት ብምርዳእ ኪዋያን ዝመፁ ኣለዉ። ነቲ ዘለና ኣጓፋሲ ገለገለን ካልኦትን ባዕልና ካብ ደገ ቆፂርና ነቲ ዘለና ኣጓፋት ፕሮፌሽን ከምዝምላእ ይግበር እዩ። ካልእ ብተወሳኺ ካብ ደገ ምስ ዝተፈላለየ ማሕበራት ምስ ናይ ጥልያን ማሕበራት ምስ ናይ ጀርመን ማሕበራት ክኢላታት እንዳተሰማዕና እውን ኣብዚ ክግበሩ ዘይክብሎም ኣብዛ ዓዲ ኣብዚ ብቐሊል መጥባሕቲ ከም ዝግበር ንገብር ኢና።

ዝቐረብ ውሕስን ዝተማልአን ኣገልግሎት ጥዕና ሓደ ካብቶም ብዕቱብነት ክስራሐሎም ዝፀንሐ መደባት እዩ። ነዚ ዕወት ንምግባር ድማ ሚኒስትሪ ጥዕና ውሕስን ዝተማልአን ኣገልግሎት ጥዕና ኣብ ኩሉ ንኹሉ ዝብል መትከል ክኽተል ነይርዎም። በዚ መሰረት ንርሑቕ ከባቢታት ኤርትራ ዝነብሩ ሕብረተሰባት ማእከል ዝገበረ እስትራቴጂ ሓንፂፁ ክሰርሕ ጀመረ። ንሎም እምበር ኣብ ዝሓለፈ 35 ዓመታት ናፅነት ንገስጋስ ኣገልግሎት ጥዕና ዘደስስ መደብ ኢና ቀሪብናልኩም ዘለና። ኤርትራ ብመንፅር መዋስንቲ ሃገራት ዝና ስራሕቲ ኣገልግሎት ጥዕና ከም ዝተመዝገበትን ከም ዝተመጎሰትን መለክዒታት ዓለማዊ ትካላት ጥዕና ዘረጋግፅዎ ሓቂ እዩ። ብዓብዩ እቲ ኣብ ባይታ ተሰርሒ ዘሎ ስራሓት ዝምስክሮ ሓቂ ብምዃኑ ከዓ ንገስጋስ ዝተፈላለየ ክፍልታት ሚኒስትሪ ጥዕና ምውካስ ኣገዳሲ ኮይኑ ረኺብና ኣሎና። መጀመርታ እምባር ትርጉም ጥዕና ህዝባዊ ጥዕናን ሰረተ እምነት ህዝባዊ ኣገልግሎት ጥዕናን እንታይ

0: ምዃኑ ንርዳእ።
1: ህዝባዊ ጥዕና ማለት ኩሉ እቲ ሕብረተሰብ እንኮላይ ዝተወደበ ኮማዊ ፃዕሪ ህዝቢ ጥዑይ ንክኸውን ካብ ሕማማት ንክከላኸል ሓደጋታት ንምልላይን ኣንፃሮም ስጉምትታት ንምውሳድን ዘካይዱ ንጥፈታት ኩሉ እዚ ህዝባዊ ጥዕና ተባሂሉ እዩ ዝግለጽ ማለት እዩ። ከም መግለፂ ዓለማዊ ውድብ ጥዕና፣ ጥዕና ማለት ከዓ ሕማም ዘይምህላው ወይ ስእነት ጥዕና ጥራይ ዘይኮነስ ሙሉእ ኣካላዊ ኣእምራውን ማሕበራውን ድሕነት ወይ ውሕስነት ኩነት ህላዊ ማለት እዩ። ስለዚ ሚኒስትሪ ጥዕና ነዚ ጉዳይ እዚ ኣብ ግምት ብምእታው ብዝሰፍሐ ደረጃ ብ4 ክፍልታት ዘድሊ ኩሉ ንጥፈታት ጥዕና የካይዳ ኣሎ ማለት እዩ።
0: በዚ ዝተጠቕሰ ሰረተ እምነት ኣብ ዝሓለፈ 35 ዓመታት ሚኒስትሪ ጥዕና ዝናድ ዕማማት ኣመዝጊብ እዩ። ዓበይቲ ዓወታት ከምዝግብ ዝኽኣለ ድማ ንጹር ፖሊስታትን እስትራቴጂታትን ሓንሲሱ ክሰርሕ ስለ ዝኽኣለ እዩ።
1: መርሓ ናይ ሚኒስትሪ ጥዕና ንኣገልግሎት ጥዕና ዝምልከት ብመሰረቱ ኣብ መሰረተ ክንክን ጥዕና ዝተሰረተ እዩ። ከም ሓፈሻዊ ኣገባብ ክንክን ጥዕና ኣተኩሩ ኣብ ኣቕርቦት፣ ኣብ ምዕሩይነት፣ ኣብ ናይ ዋጋ ድማዕነት ዘለዎን ንኩሎም ኣባላት ሕብረተሰብ ከዓ ብዘይኣፈላለየ ኣገልግሎት ምሃብ ማለት እዩ። እዚ መሰረተ ክንክን ጥዕና ንኮምን ሕብረተሰብን ማእከል ዝገበረን ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀ ነብሲ ወከፍ ዜጋ ውሁድ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ነብሲ ወከፍ ኣባል ሕብረተሰብ ኣገደስቲ ኣገልግሎት ጥዕና ከም ዝረክብ ንምግባር እዩ። እቲ ቀንዲ ተግባራት ናይዚ መሰረተ ክንክን ጥዕና ኣብ 4-5 ዓውድታት ከፋፊልካ ክረአ ይኽእል። ሓደ ኣብቲ ሓበሻዊ ኣገልግሎት ማለት እዩ፣ ልሙድ ምርምራታት፣ ክታበት፣ ሓገዛት ህዝባዊ ጥዕና፣ ኣእምራዊ ጥዕና፣ መደባት ትምህርቲ፣ ስልጠና ዝምልከት ክኸውን ከሎ፣ ተኸላኣይ ናይ ኮማት ተሳታፍነት እዩ። ኣብዚ ኩሎም ኣገልግሎት ንናይቲ ሕብረተሰብ ባህልን ኣነባብራን ኣብ ግምት ብምእታው ብመራሕቲ ከባብን ደቂ እቲ ኮምን ተቐባልነት ብዘለዎ ኣገባብ ኣገልግሎት ጥዕና ክቐርብ ኣለዎ። ብሳልሳይ ደረጃ ምዕሩይነትን ማሕበራዊ ወሳንነታትን ጥዕና ከዓ ክረጋግፅ ኣሎ። እዚ ማለት ንማሕበረ ቁጠባዊ ረቑሒታት ዘይፈሊ ኩሉ ደረጃታት ሕብረተሰብ ዘጠቓልል ኣገልግሎት ጥዕና ምሃብ፣ ብተወሳኺ እውን ስልጠና ምድላብ ኣቕምታት ኩሉ ኣባል ሕብረተሰብ ዘለዎ ኣፍልጦ ብዛዕባ ጥዕና ከም ንምባል ብኡ መሰረት ከዓ ናይ ባህሪ ለውጢ ንከምፅእ ፃዕርታት ምክያድ ማለት እዩ። ስለዚ እቲ መሰረተ እምነት ናይ ኣገልግሎት ጥዕና ኣብ መሰረተ ክንክን ጥዕና እዩ ዝምርኮስ ዝብልናዮ ነዚ ዘጠቓልል እዩ ማለት እዩ። ካልእ ምናልባት ካብዚ ሓሊፉ ናብቲ ፖሊሲታትን እስትራቴጂታትን ናይ ሚኒስትሪ ጥዕና ክእቶ ዝከኣል ሓደ ሚኒስትሪ ጥዕና መሰረቱ ፖሊሲኡ ኣብቲ ናይ ሃገር ፖሊሲ ዝተመርኮሰ እዩ። እዚ ማለት ከዓ ኣብ በብእዋኑ ዳክመን ክለሳ እናተገብረሎም ኣገልግሎት ንህዝቢ ከመይ ክኸይድ ከም ዘለዎ ንምግባር ፃዕርታት ክካየድ ፀኒሑ ማለት እዩ። ኣብዚ ሕጂ እዋን ፖሊሲ 20-20 ንብሎ ኣለና። ብኣጠቃላለ እዚ ፖሊሲ እዚ ምዕሩይ ዝኾነ ኣገልግሎት ጥዕና ንኩሉ ሕብረተሰብ ብዘይኣፈላለየ ዋላ ሓደ እውን ከይተረፈ ክውሃብ ዘለዎ ኣገልግሎት ዝሕብር እዩ። ካልእ እቲ ዋናዊ እስትራቴጂክ ፕላን ዘለና ከዓ ብዙሓት ፕላናት ሓሊፎም እዮም። ነናይ 5 ዓመት ፕላን ዝሕጂ ዘለና ሳልሳይ ናይ 5 ዓመት ፕላን ከዓ ካብ 2022 ክሳብ 2026 ዝኸይድ ማለት እዩ። ኣብዚ ኣብ ክልቲኡ እቲ ፖሊሲታትን ኣብቲ እስትራቴጂታትናን ዘጠከሩ ንጥፈታት ወይ ዕላማታት ሓደ ብቑዕ ዝኾነ ጥዑይ ኣፍራይነት ዘውሕስ ኣገልግሎት ነብሲ ወከፍ ኤርትራዊ ምሃብ እዩ። ካልኣይ ምዕሩይ ዝኾነ ዝርግሐ ስሉጥ ኣድማዒ ብቑዕ ዝኾነ ኩሉ መድያዊ ዘጠቓልል ኣገልግሎት ናብ ኩሉ ከም ዝበፃሕ ከዓ ምርግጋፅ መሰረተ ክንክን ጥዕና

0: ንኮሙን ንሕብረተሰብን ማእከል ዝገበረ ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀ ነፍሶ ከፍዚ ጋ ውህድ ዝኾነ ኣገልግሎት ጥዕና ምቅራብ እዩ። ስለዚ እቶም ፖሊሲታትናን እስትራቴጂታትናን እዚኣቶም እዮም ማለት እዩ።
1: ብመሰረት ፖሊሲ ሚኒስትሪ ጥዕና ኩሉ ኣካል ሕብረተሰብ ኣገልግሎት ጥዕና ከም ዝረክብ ምግባር እዩ። ነዚ ዕማም እዚ ክውን ንምግባር ድማ ሚኒስትሪ ጥዕና ዝጥቀመለን መሰረታውያን ኣዕኑት ከም ዘለዎ ምፍላጥ የድሊ።
0: ህዝባዊ ጥዕና እንታይ ማለት ምዃኑ ኣብ ግምት ምእታው ኣዕኑድ ናይ ስርዓተ ጥዕና ኣለዋ። በዘን ኣዕኑድ ናይ ስርዓተ ጥዕና መሰረት ብምግባር ከዓ ኩሉ እቲ ኣገልግሎት ኣብቲ ህዝቢ ከም ዘቕርብ ምግባር እዩ። ሓደ ዓቕሚ ሰብ ክብ እናበልና ንሰርሕ ተንቀንዲ ኣዕኑድ ስርዓተ ጥዕና ንብለን ዓቕሚ ሰብ ምድላብ እዩ። ካልእ ትሕተ ቅርፂ እዩ። ልዕሊ 400 ዝኾና ትካላት ጥዕና ኣለዋና ማለት እዩ። ካልእ ንመድሃኒትን ናውቲ ሕክምናን ዝምልከት እዩ። መድሃኒትን ናውቲ ሕክምናን ብዘይ ምቁራፅ ኣቅርቦት ከም ዝህሉ ብምግባርን ምስቲ ኣብቲ ሃገር ዘሎ ሕማማት ዝሰማማዕ መድሃኒታትን ናውቲ ሕክምናን ምቕራብን እዩ። ካልእ ውደባ እዩ ወይ ከዓ ምሕደራ እዩ። ምሕደራ ኣዝዩ ኣገዳሲ ኣብ ጥዕና። ምሕደራ እንተዘይሃልዩ ኩሉ ፋሕ እዩ ዝብለካ ማለት እዩ። ስለዚ ከዓ ሕማማት ኣይትቆፃፀርን ኣብ ሰባት ዝስዕቡ ሳዕብናት ናይ ሕማማት እውን ኣይትቆፃፀርን ማለት እዩ። ስለዚ ምሕደራ ኣዝዩ ኣገዳሲ እዩ። በቢ ደረጅኡ ከዓ ቅርፅታት ወፂዎ ይስርሓሉ ማለት እዩ። ካልእ ቀረብ ኣገልግሎት እዩ። ኣገልግሎት ኩሉ ዓይነት ኣገልግሎታት ክኸውን ክኽእል ኣለዎ። ብሙሉእነት ክቐርብ ዝግበኦ እዩ ማለት እዩ። ካልእ ስርዓት ሓበሬታ ሓበሬታ እንተዘይሃልየካ ናበይ ከም ተብል እውን ኣይትፈልጥን ኢኻ። ስለዚ ኣብ ሓበሬታታት ዝተመርኮሰ መደባት ከተወፅእ ስለ ዝግባእ ሓበሬታ ናይ ጥዕና እውን ብዝተፈላለየ መንገዲ ከም ዝእከቡን ንምውሳን ከም ዝሕግዙካ ዝገብሩን ሓበሬታታት ካብ ምእካብ ማለት እዩ። ካልእ ንጥዕና ብከመይ መንገዲ ትምውሎ ብሓፈሽ ኣብዚ ሃገር ዋላ እኳ ብመንግስታዊ ድጎማ ዝካየድ ተኾነ እቲ ምወላ ናይ ጥዕና ከመይ ከም ዘለዎ እውን ሓደ ካብቲ ኣዕኑድ ናይ ስራሕቲ ጥዕና እዩ ማለት እዩ።
1: ሚኒስትሪ ጥዕና ምዕሩይን ፍትሓውን ኣገልግሎት ጥዕና ኣብ ኩሉ ኩርናዓት ሃገርና ንምብፃሕ ዝጥቀመሎም እስትራቴጂታት ኣለዎም። እዚ ድማ ነቲ ኣድመሳዊ ሸፈነ ጥዕና መሰረት ዝገበረ እዩ።
0: እቲ ናና እስትራቴጂ ከምቲ ኣቐድማ ቢለ ዝገለፅኮ ሃገራዊ ኩነታትን ኣህጉራዊ ኩነታትን ኣብ ግምት ዘእተወ እዩ ማለት እዩ። ሓደ ካብኡ ዓለማዊ እውን ኣብ ግምት ዘእቱ ኣድማሳዊ ሸፈነ ጥዕና ንብሎ እዩ ማለት እዩ። እዚ ኣድማሳዊ ሸፈነ ጥዕና እንታይ ማለት እዩ? ነብሲ ወከፍ ኣባል ሕብረተሰብ መዓስ ወይ ኣበይ ብዘይገድስ ብዘይሃሲ ወፃኢታት ብቑዕ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ስለዚ ኣብዚ መዳያት እዚ ኣብ ብዙሓት መዳያት ናይ ጥዕና ብዙሕ ዕወታት ተሓፊሲ ማለት እዩ። ከም ንኣብነት ኣብ ተመሓላለፍቲ ሕማማት፣ ኣብ ዘይተመሓላለፍቲ ሕማማት፣ ኣብ ጥዕና ኣደን ህፃናትን ቆልዑትን ብሓፈሽኡ፣ ኣብ ዘይተመሓላለፍቲ ሕማማት ከም ተቐዲመ ዝገለፅኩ፣ ኣብ ካልኦት እውን ምስ ሕማማት ዝምድናታት ዘለዎም ጉዳያት እውን ዝተፈላለዩ ውፅኢታት ረኪቦም እዮም ማለት እዩ። ንኣብነት ኣብ ምቕዳም ጥዕና ወይ ፕሮሞሽን ዝበሃል ኣብኡ ብዙሕ ስራሕት ተሰሪሑ እዩ። ዝተፈላለየ መንገዲ ጎስጓሳት ይካየድ። ንኩለን ፅላታት መንግስታውን ዘይመንግስታውን ትካላት ኣብ ግምት የእቲኻ ኣብ ጥዕና ዘተኮረ ጎስጓሳት ከም ዝካየድ ተገይሩ እዩ። በዚ መንገዲ ከዓ ሩይ ዝኾነ ናይ ባህሪ ለውጢ ብፍላይ ከዓ ሕክምና ናይ ምድላይ ባህሪ ኣዝዩ ክብ ከም ዝብል ኮይኑ እዩ። ስለዚ ኣብዚ ሕጂ እዋን ዳርጋ መብዛሕትኡ ሕብረተሰብና ቀዳምነት ናይ ጥዕና ኣገልግሎት ዝረክበሉ ኣብ ትካላት ጥዕና እዩ ኮይኑ ዘሎ ማለት እዩ። እቲ ባህላዊ ጥዕና ዝበሃል ክሳዕ ክንዲቲ ኣፀጋሚ ኮይኑ ኣይረአን ኣብዚ እዋን እዚ ጀካ ፍሉያት ዝኾኑ ጉዳያት ኣለው። እቲ ህዝቢ ናብ ናይ ልምዳዊ ሕክምናታት ዝኸደሉ ተዘይ ኮይኑ መብዛሕትኡ ድሌት ናይ ጥዕና ኣብ ጥዕና ከይዱ ክምርምርን ክፍወስን ክሕከምን እዩ ዝደሊ ማለት እዩ። ስለዚ ኣብዚ ርኡይ ዝኾነ ናይ ባህ

0: ለውጥ መጽኢ ሎ ክበሃል ካል ንኣብነት ኣብ ናይ ቆልዑ ክታበት እንድሕሪ ኢና ቅድሚቲ ናፅነት ዳርጋ ሽዱሽተ ዝኾና ሕማማት ንምክልኻል እዩ ዝግበር ነይሩ ክታበት ሸፈና ከዓ ዳርጋ 900 ጥራሕ ነይሩ ኣብዚ ሕጂ እዋን ግን ልዕሊ 13 ዝኾኑ ሕማማት ብክታበት ክንከላኸሎም ንኽእል ሕማማት ኣለዉ ማለት እዩ እቲ ሸፈነ ከዓ ኣብዚ ሕጂ እዋን ክሳብ 98 በፂሑ ኣሎ ዳርጋ ኩሉ ቆልዓ ይክተብ ኣብ ርሑቕ ገጠራት ዘለዎም ከይተረፉ ብዝተፈላለየ መንገዲ ከም ዝርከቡ እናተገብረ ይስራሕ ኣሎ ማለት እዩ ክታበት ሓደ ካብቲ ብዝለዕለ ደረጃ ተዓዊትናሉ ዘለና እዩ ዝተርፍ ከይተኸትበ ዝተርፍ ህፃን እውን የብልና ከምታ ቀዲመ ዝገለፅኮ 98 ትሸፈነና ስለዚ ኣብዚ መዳይ እዚ ብዙሕ ሰጉና ኣለና ክበሃል ከኣል ማለት እዩ
1: ጥዕና ዴታትን ናፅላታትን ሓደ ካብቶም ሚኒስትር ጥዕና ዝተፈለየ ኣተኩሮ ሂቡ ካብ ዝስራሐሎም ኣገልግሎት እዩ ኣባይታ እውን እቲ ዕብትን ለውጥን ከም ዘሎ ምስክርነት ዘድልዩ ኣይኮነን ዓለም ለኻዊ መለክዕታ ዝምስክርዎ ሓቂ ድማ እዩ ነዚ ንምዕዋ ዝተካየዱ ስራሕትን ናይ መፃ መደባት ናይ ዝፅላት ድማ ከምዚ ስዒቡ ዝግለፅ ይመስል
0: ሕጂ ኣብ ኣገልግሎት ኣዴታትን ህፃናትን ከምታ ቀዲመ ዝገለፅኩ ሓደ ኣዴታት ነብሶ ፀራት ኣብ ግዜ ፅንሲ ክሳብ 8 ግዜ ዝኣክል ኣብ ትካላት ጥዕና ከይደን ክምርመራ ክኽእል ኣለዎን ማለት እዩ ካልእ ኩለን ዝሓርሳ ኣዴታት ኣብ ትካላት ጥዕና ብክኢላ ክሓርሳ ከም ዘለዎን ጎስጓሳት ይካየድ ኣብዚ ሜዳ እዚ ክሳብ ኣብዚ እዋን እዚ ክሳብ 85 ካብ 100 ኣዴታት ኣብ ትካላት ጥዕና እናመፃ ይሓርሳ ኣለዋ ማለት እዩ ካልእ ኣዴታት ኣብ ዝተፈላለየ እዋናት ሕማማት ከጋጥመ ንኽእል እዩ ንኣብነት ናይ ምድንጓይ ኣሎ ኣብ ዝተፈላለየ እዋናት ምድንጓይ ከጋጥመን ስለ ዝኽእል ካብ ትካላት ጥዕና ክረኽባሉ ዝኽእላ ሓገዝ ክረኽባሉ ዝኽእላ ዝረሓቕ ቦታ ዝነብራት ኮይነን እውን ኣብ ከባቢ ትካል ጥዕና መፀበይ ጥኑሳት ተባሂሉ ዝስራሕ ኣሎ ኣብዚ ክሳብ 45 ዝኣኽላ መፀበይ ነብሶ ፀራት ኣለዋና እዚ እንታይ ማለት እዩ ነብሶ ፀራት ቅድሚ ሓደ ወርሒ ናይ ግዜ ሕርሰን ኣብቲ መፀበይ ሓረሳት መፅአን ክፅበያ ሕርሰ ኣብ ዝጀመረሉ ከዓ ኣብቲ ትካል ጥዕና ንክሓርሳ ይግበር ማለት እዩ ስለዚ ኣብዚ መዳይ እዚ ናይ ጥንሲ ቅድሚ ሕርሲ ዘሎ ምክንኻን ናይ ጥንሲ ዳርጋ መብዛሕትአን ክበሃል ከኣል ልዕሊ 900 ቀዳማይ ክንክን ቅድሚ ሕርሲ ይግበረለን እዩ ምሕራስ ከዓ ከምታ ቀድመ ዝገለፅኮ ልዕሊ 85 ኣብ ትካላት ጥዕና መፅአን ሓርስ ኣለዋ ከምዚ ስለ ዝኾነ ሕጂ ንኣብነት መጠነ ሞት ኣዴታት ኣብ 100,000 ክንሪኦም ከለና ኣብ 995 ዳርጋ 360 ዝነበረ ኣብዚ ኣብ 223 ኣዝዩ ከምዝትሕት ናብ 183 ኣቢሉ በፂሑ ኣሎ ማለት እዩ ካልእ ከምታ ቅድመ ዝገለፅኮ ናይ ህፃናት ናይ ክታበት እዩ ካልእ ዝሓመመ ህፃን ብቐረባ ኣገልግሎት ክረክበሉ ዝኽእል ናይ ኮማዊ ኣገልግሎት ጥዕና ህፃናት ዝበሃል ኣለና ካልእ ኣብዚ ናይ ኮማዊ ኣገልግሎት ህፃናት እውን ነቶም ኣዝዮም ብኣፀቦ ዝተጠቕዑ ህፃናት ከገልግል ዝኽእል ናይ ምግቢ ሓገዛት እውን ይግበር እዩ ማለት እዩ እዚ ናይ ምግቢ ሓገዛት ከም መድሃኒት ኮይኑ ዘገልግል እዩ ማለት እዩ ስለዚ ከዓ እዚ ኣብ ኩሉ ዞባታት ብከምዚ ደረጃ ኣገልግሎት ከም ዝርከብ ይግበር ኣሎ ማለት እዩ ካልእ ምናልባት በዚ ዝተካየደ ፃዕሪ ናይ ክታበት ድዩ እዚ ኣብ ኮማዊ ዝወሃብ ኣገልግሎት ጥዕና ናይ ህፃናት ድ ኣብ ግምት የታ ሕጂ ትሕቲ 5 ዓመት ዝዕድሚኦም ህፃናት ዳርጋ 37 ካብ 100 በፂሑ ኣሎ ማለት እዩ 37 ካብ 1000 ካብሻ ማለት እየ ንነፅላታ ዝምልከት 17 ካብሽሕ ይበፅሕ ኣሎ ማለት እዩ። ካልእ ንትሕቲ ሓደ ዓመት ዝምልከት ከዓ 28 ናብሽሕ ይበፅሕ ኣሎ። ስለዚ እዚ ምስቲ ናይ ኣብ 1995 ዝነበረ ክረአ እንከሎ ኣብ ትሕቲ 5 ዓመት ብ76 ሚእታዊት ጎዲሉ፣ ኣብ ትሕቲ ሓደ ዓመት ብ70 ሚእታዊት ጎዲሉ፣ ኣብ ነፅላታት ከዓ ብልዕሊ 51-52 ሚእታዊት ጎዲሉ ኣሎ ማለት እዩ። ስለዚ ኣብ ጥዕና ህፃናትን ኣዴታትን ሩይ ዝኾነ ለውጥታት ከም ዝመፀ ክርዳእና ይኽእል ማለት እዩ። ኣብዚ ናይ ኣዴታት ኣዝና ንጉስግሰሉ እንታይ እዩ? ሰለስተ ጠንቅታት ናይ ሞት ኣዴታት ኣለዋና። እዘን ሰለስተ ጠንቅታት ናይ ሞት ኣዴታት ሓደ ብርቱዕ መድሜቲ ድሕሪ ሕርሲ እዩ፣ ካልኣይ ብርቱዕ ረክሲ ድሕሪ ሕርሲ፣ ካልእ ከዓ ልዑል ፀቕጥጥም ኣብ እዋን ጥንስ እውን ኣሎ ማለት እዩ። ሕጂ ነዚ ንምጉዳል ነዚ ናይ ጠንቂ ሞት ንምጉዳል ጎስጓሳት ይካየደ እዩ። እዚ ኩለን ነብሰ ፁራት 8 ግዜ ኣብ ትካላት ጥዕና መፅን ምክትታል ክገብራ ከም ዘለዎን ከምቲ ኣቕድመ ዝገለፅኮ ዝነብራሉ ቦታ ርሑቕ እንድሕር ኮይኑ ኣብ መፀበይ ጥኑሳት ወይ ከነብሰ ፅራት ክመፃ ክእል ኣለዎን። ካልእ ኩለን ነብሰ ፅራት ኣብ ትካላት ጥዕና መፅን ክሓርሳ ክእል ኣለዎን። ምክትታል ድሕሪ ሕርሲ እውን ክግበር ክኽእል ኣለዎ። ምክንያቱ ኣብ ድሕሪ ሕርሲ መድመይቲ ከም ዘለዎ ስለዝገለፅና ማለት እዩ። ካልእ ልዕሊ ኩሉ ንጉስግሰሎ ከዓ መፃምተን ወይ ከዓ ሰውእተን ኣካል ናይቲ ናብ ኣገልግሎት ጥዕና ምምፃእ ክኾኑ ክኽእሉ ኣለዎም፣ ከሰኒዎን ክኽእሉ ኣለዎም ኢልና ከዓ ዝላዕለ ጎስጓሳት ነካይደሉ ምናልባት ኣብዚ ከምቲ ድለ በፂሕና ክንብል ኣይንኽእልን። ግን ብውሕዱ ኣንስቶም ናብ ትካላት ጥዕና ከምዝኸዳ ኣብ ኩሉ ብሄራት ፍቓድ ኣሎ ማለት እዩ። ስለዚ ትተርፍ የላን ሰብኣያ ሓንቂፅዋ ናብ ትካላት ጥዕና ከይመፀት ትተርፍ ጓል ኣንስተይቲ ኣላ ክበሃል ኣይከኣልን ብዚ እዋን ዚ ማለት እዩ። ካልእ እውን ምናልባት ጠንቂ ሞት ዝኾና እውን ኣለዋ። እዚ ሰለስተ ምድን ጓያት ኣለዋና ኣብ ሕርስን ጥርስን ዝብል ስከድ ማለት እዩ። ስለዚ ንቕሓትን ባህላዊ ለውጥን ንምምፃእ ልዑል ዝኾነ ኩሉ ኣካል ሕብረተሰብ እዚ ኣፍልጦ እዚ ከምዝህውድ ከምዝወሃብ ይግበር እዩ።

0: ሚኒስትር ጥዕና ነዚ ዝተረኣየ ሕክምናዊ ብራኺ ንምብፃሕ ዓቕሚ ሰቡ ንምድልዳል ዝተጠቕመሉ ሜላታትን ዝኽተሎም ፖሊስታትን ከም ዘለዉ ምፍላጥ ድማ የድሊ።
1: ብመጀመርያ ርሑስ በዓል ቀንያት ንኩልኻና ይግበሮ ከምዚ ክበሃል ዝፀንሐ ብዛዕባ ብምዕል ዓቕሚ ሰብ ክንዛረብ እንተኸላ ኮይና ብመጀመርያ እቲ ፖሊሲ ሚኒስትር ጥዕና ካብኡ እዩ ዝብገስ እቲ ፖሊሲ ነቲ ምዕባል ዓቕሚ ሰብ እውን ከም እንፈልጦ እቲ ራእይ ሚኒስትሪ ጥዕና ኣድማዒ ቅቡል ብቑዕ ቅፃልነቱ ዝተረጋገፀ ሓንቀጦ ህዝቢ ዝምልስ ኣገልግሎት ጥዕና ንኩሉ ዜጋ ኣብ ኩሉ ከባቢታት ኣብ ርሕቑን ቀረባን ኣብ ገጠራትን ከተማታትን ንምብፃሕ እዩ ዝብል ብሓፈሹ ከም ጭርሖ ኸማን እቲ ፖሊሲ ሚኒስትሪ ጥዕና እንታይ ዝብል ኣለዎ ምዕዛዝ ጥዕና ፅቡቕ ህላውን ንኩሉ ኤርትራውን ኣብ ኤርትራ ዝነብርን ኣብ ኩሉ ዕድመ ዝብል ጭርሖ እዩ ዘለዎ ነዚ ብግምታት እዩ እቲ ፖሊሲ ናይ ምምዕባል ዓቕሚ ሰብ እንድሕሪኢና ኣብ ሃገርና ዘሎ ዝፈርን ናይ ጥዕና በዓል ሞያ ምስ ዓለማዊ ቴክኖሎጂ ና ማዕበለ ዝኸይድ ዝሰልጠነ ብቕዓት ዘለዎ ተበግሶ ዘለዎ ናይ ስራሕ ተበግሱ ክብ ከብልን ዝማዕበለ ከም ዝኸውን ምርግጋፅ ናይቲ በዓል ሙያ እዩ እቲ ክስታ እዩ ነብዚ ክንብር ናብቲ ቀንዲ ናይ ምዕባል ዓቕሚ ሰብ ቅድሚ ኸድና ሓደ ሃገራዊ ጥዕና ዘቕሙ ዓንድታት ኣለዉ 7 ዓንድታት እዚኣቶም 7 ዓንድታት ቀዳማይ መሪሕነትን ምሕደራን እዩ ሊደርሽፕን ጋቨርናንስ ንብሎ እቲ ካልኣይ ሄልዝ ወርክ ፎርስ እዚ ሕጂ ክንዛረበሉ ተቐሪብና ዘለና ምምዕባል ዓቕሚ ሰብ እዩ ሳልሳይ ሜዲሲንስ ኤን ፕሮዳክትስ ኤን ሳፕላይስ ንብሎ ናውቲ መድሃኒትን ቀረብን ዝምልከት ራብዓይ ትሕቲ ቅርፂ እዩ ሓምሻይ እቲ ስርዓት ኣገልግሎት ጥዕና እዩ ሓምሻይ ኤች ኣይ ኤስ ንብሎ ወይ ከዓ ስርዓት ሓበሬታን መፅናዕትን እዩ ሻውዓይ

0: እኹል ቀረብ ናይ ጥዕና በዓል ሞያ ምርግጋፅ እዩ ምዝቃየር ቴክኖሎጂ እና ማዕበለ ዝኸይድ ብዙሑን ዓይነቱን ብቕዓቱን ተበግሱን ክብል ከም ዘለዎ እዩ ዝገብር። ነዚ ሚሽን እዚ ወይ ተልእኮ እዚ ንምውሓስ ዝኽተሎ ሰለስተ ነገራት ኣለዎ። ሓደ ቁኑዕ ውጥን ዓቕሚ ሰብ ክህሉ ኣለዎ። እዚ ሂማን ሪሶርስ ፕላኒንግ ንብሎ ከይወጠንካ ውጥን ከይኣለወካ ክስራሕ ይትኽእል ኒኻ። እቲ ካልኣይ ብቑዕ ኣቕርቦት ስልጠናን ምምዕባዕል ዓቕሚ ሰብን ሂማን ሪሶርስ ትሬኒንግ ኤን ደቨሎፕመንት ንብሎ እዩ። እቲ ሳልሳይ ምዕሩይ ምደባር ምቕራሕን ዓቕሚ ሰብ ወይ ከዓ ሂማን ሪሶርስ ማነጅመንት ንብሎ እዩ። እቲ ምምዕባዕል ዓቕሚ ሰብ ኣብዘን ሰለስተ እዚኣተን ኣተኪሩ እዩ ዝሰርሕ።
1: ኣብዘን ዝሓለፋ ናይ ናፅነት ዓመታት ዓቕሚ ሰብ ሚኒስትር ጥዕና ብብዙሕን ዓቕምን ኣዝዩ ገዚፍ ዕብየት ኣመስጊቢ እዩ። ነዚ ዘብርህ ድማ ብሰብ ሙያ ተገሊጹልና ኣሎም።
0: ጠቕላላ ዓቕሚ ሰብ ሚኒስትር ጥዕና ክንሪኦ ከለና በቲ ኣቐድማ ቢልክ ገልፆ ዝፀናሕኩ ዝተገብረ ወፍርን ስልጠናን

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት

27500 بولاريتي فيرتيكال FEC 340 ኣብ 20 ዲግሪ ምብራቅ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኩንሲ 3883.75 ሲምቦል ሬት 27500 ፖላሪቲ RHCP FEC 56 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንዎ HD ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

ነዚ ምድላዋት ዳርጋ ሓደ ወርሒ ኮይኑ ኣሎ ሓደ ወርሒ ግዜ ኮይኑ መምሃራንን ተምሃሮን ብሓባር ብምትሕብባር እዚ ድማ ኣብ ርእሲ ትምህርቶም ተደራቢት ስራሕ ስነ ጥበባዊ ስራሕት ስለ ዝኾነ ግዜ እናሃቡ ናይ መፅናዕቲ ግዜ እናተፋረቑ ዝተሰርሐ እዩ። እዚ ግን ድሌትን ስምዒትን ዘለዎ ስለ ዝኾነ ዋላ ከም ካልእ ኣበርክቶ እዩ ዝረአ እዚ ከም ፅንዓት እዩ ንገዛርስቡን ሓደ ፅንዓት እዩ ብጣዕሚ ፅቡቅ እዩ። ምክንያቱ እዞም ቆልዑ እዚኦም መብዛሕትኦም ናእሽ እዮም ናእሽ ከም ምኳኑ መጠን ድማ እቲ ዝፈልጥዎ ብሄራት ዳርጋ ብቀለም እንተዘይኮይኑ

ተግባር ዝረኣዩ የለን። ሕጂ ግን ብስእላዊ መግለፂ ብተግባራዊ ጉዳያት ክርእዎ ከሎ ብሌን ከመይ እዩ ናራ ከመይ እዩ ሳሆ ከመይ ዝብል ነገራት ክርእዎ ከለዉ ሕጂ ኣብ ተቆምሮም ዝቕረፅ ፅቡቅ ዝኾነ ስእሊ ስለ ዝኸውን ኩሉ ግዜ ነዘን ትሽዓተ ብሄራት ዝፈላለዮም ንክፈልጥዎን ይሕግዝ ኢልና ስለ ዝገመትና ብሩህ መፃኢና

0: ኣሕፋሕ መልክዕና ብትንትን ከም ጨንገር ሕሱም ጸላኢና ጸባዕ ጓ ክድርር ምትንኻል ክጐድፍዎ ሓንጊርናያ ኽንነብር ሓድነት ዛንታዩ ጥጽዋይ ዘመናት ንሕና ንልብም ካብኦም ሰዓውና ይሕዋት ብሩህ መጻእ ኣለና ፀሓይ ንምዕናኸ
1: እቲ ስላማይ ጎረቤት መላምንቲ ጓሪ ረቢ ርሓምካ ትብሎ ኣብ ሓዘን ኣብ ቀብሪ እቲ ክርስትያን ጎረቤት መላምንቲ ጣይታ ኣብ መርዑኡ ትብሎ እንቋዓብቃዓካ ጐይታ
0: ረሓቆ ተፈንጠ ተጣዋመት ግጽልኢ ደጐልካ ፍለ ተከምጠሎ ኸም ሰፊ ንጠሮቲ ጎረቤት ስግርደበሎ ሓውኻ ብቋንቋ ባህሊ ዝመስል ንዓኻ ኣወያትካ ሰሚዒ ወላ ተዘይረአካ ኣብ ሓዘንካ ኸንጥበቕ ርእሱ ኽነመልካ
1: ኣታ ወዲ ኣከለ ሓማስየ ንዝንዳሓሙኻ ኣታ ወዲ ሰራየ ሰንሒት ዝንዳዴኻ ኣኣውራጃኻ ፍለ ተደረት ብዶባት ሓድነት ዛንታዩ ፋሕ ይበሉ ውሉዳት ከም ዓዲ ገሊአን ፋሕፋሕ ንበል ንመቐል ብዓለይትን ክልልን በባንዴራና ንትከል ወዋርድያና ውፂና ፍቕያና ክንቅፅ

0: ይደምሰስ ዜማ ይጥፋእ ትዕድማ ንሕና ንልብም ካብኦም ንዓና ስምዕና እቲ በዓል ጥባሕ ጥባሕ ከመይ ይመስል ምስግርናብ እቲ በዓል ጀለብያ ጥቓጥቓ ጀጥባብ ቻዓተ ብሔራት ሓደና እንተብሉኻ ኣይተመኖም ተዓመት ከየገርህኻ
1: እቲ ብደብሰስወአ ወድና ራሕውኻ ንኣውራጅኡ ድ ነይሩ መልስ እንተበሉኻ ጥርቅም በልሕለፎ ክሳብ ዝኣምልኻ እቲ ዝሆታይ ቢንዓሚር ዝተቐብረ በረኻ ምእንቲ ሜካ ድ ነይሩ ሕተት እንተበሉኻ ፅውፅዋይ ምዃኑ ኣሚንካ ይእምኖም ኢኻ
0: ኤርትራ መዝሙራ ሓንቲ ዝባንዴራ ዓብያትና ትመቐል ኣብ 1ሰርተ ዕስራ ጉዙይ ዘይነብላ ንሽጠሎም እተቓድራ ደደመና ሒዝና ብሰላም ክነብር ኤርትራ እሞ ትፍረስ ናብ ክልል ትቀየር ታና ሓልማ ክልልና ናብ ሃገር ክሰግር ካብ ጨርቂ ባንዴራ ነውርዳ እሞ ንቕልቁል ይስመር ኣይስመር ማልያና ክንሰግር

0: ይደምሰስ ዜማ ይጥፋ ትዕድማ ንሕና ንልብን ካብኦ ናና ስብና
1: ጥቃኦም ደግህ ባንዴራ ይዘብለካ ሕማም ዲዛርቲ እንታይ እትጉትካ ጌጋይቲ መገዳ ሓድነት መንነት ትርፊ የብሉ እንትጉዕዞ እንትርፉ ዕሽነት ፋሕፋሒት ምርጫ ናይ ውልቅኻ ሓርነት ንዓይ ጣዓመኒ ናይ ምዕብላት ዓለማት ተበተን ከም ንፋስ ሰላምካ ክትረክብ ካብ ሃገርን ሓድነትን እንታይ እንታይ ከይርከብ
0: ውጅ ካብ መፍሎ ቅድም ተቀዳድም ተደነኻ ሽጦ
2: ወይ ህድሞኻ ትህድ ኤርትራዊ መንነት ኩርዓት እንተበሉኻ ብጌጋ ቅማለ ነዊሕ እንተንደላሃፁኻ
3: ተመለስ ተኣርም ማሕተመይ ንህልካ ተዘይኣሚልካ ውላ ክምሕለልካ ንደርኾ ብጥረመረ ማሕላይ ንዓኻ ምስለ ኣርካናተይ ዳግም ክደግመልካ
1: ሃገራውነት ይደምሰስ ኣውራጅነት ክነግስ ክልለይ ክልልካ መምሬትና ክኩስኩስ ብሩህ መጻኢኻ ወለድታት ክውሕስ ንድሕነት ሃገር ተበገስ ውፈር ምስ በሉኻ ትምህርትኻ ገዲፍካ ግንባር ዝኸተትካ ሃገር ቅድሚ ኩሉ እንታይ ይዓብስ ናብራ ዝበልካ ርስዓዮ ይደምሰስ ኣውራጀኻ ይሸካ ሃገረይ ስልማተ ኢላ ዘወፈየት ወርቃ ልዕሊ ወርቂ ፍረማሕፀል ሂባን ከላ ፀንቂቓ ይዕጥቕን ምስ ዘቀይ መትርሒን ሃገር ዝበልካ እርጋንካ ከይተስተማቕር ሃገር ክብረት ዝበልካ ርስዕ ወይ ደምሰስ ተለዓል ንኽልልካ ወተካተ ዝበጥ ኣው ድቀንሐዎ

0: ቃላት ዝሓቀምካ ውስጥኻ ታሪክ ሕሉፍ ደንፊዝካ ንበካ ፀሓፊኻ
1: ንውሓድ ንብዛሕ ህዝቢ ኢና ብታሪኽና ንህብን ህዝቢና ትዕበትን ኣስ ሃገር ኣላትና እወ ሃገር ሃገር ፅንዓት ሃገር ሃቂ ኩብር ዋጋ ዝተኸፍላ ክልተይኮነትን ሓንቲ ያ ኤሪትራ ዝኹርመም ዝሽርምም ዘይብላ መለለይ ሕድሪ ሰማታትና

ለዚ ማዕሪኡ ዋላ እኳ እንተዘይኮነ ጥቕኡ ክንዳለዎ ስለ ዘለና ብመንገዲ ተምሃሮ ካብ ወለዶም ጀሚርካ ዘለዎም ሓገዛት ናይ ክዳውንቲ ናይ ኣልባሳት ይገብሩሎም ቤት ትምህርቲ ኩለን እቲ ዝኽእለን ቀረባት ይገብር መምሃራን እውን ከምኡ ስለዚ እቲ ኩሉ ክንሪኦ ዝዋዓልናሎም መዓልቲ ናይ 3-4 ኢድ ዝኣተዎ ወለዲ ኣለዉ ተምሃሮ ባዕሎም ቶም ኣካላት ኣለዉ ቤት ትምህርቲ ብዓብኡ ኣሎ መምሃራን ከኣኒ እዚ ናይ ሓባር ስራሕ ክንርኢ ውዒልና እንታይ እዩ እዞም ቆልዑ ብፍላይ ከዓ ናህና ከምዚ ናይ ኣስመራ ወይ ናይ ማእከል ከተማ ስለ ዝኾኑ ብዙሕ ኤክስፖዠር ኣለዎም ኢልካ ኣይትሓስብን ለዚ ከነፍልጦም እንትደርኣ ኮይና ኣብ ከምዚኦም ዝኣመሰሉ በዓላትን መደባትን ኢና ከነላልዮም ዘለና ለዝኾነ ምስ ብልክዕ ትግርኛ እንተ ደኣ ኮይኑስ ዝያዳ ትግርኛ ምስ ዝፈልጡ ሰባት ናይ ናራ እንተ ደኣ ኮይኑ ናይ ናራ ፍልጠት ወይ ብሄር ናይቲ ብሄር ተወላዲ ምስ ዝኾነ ሰብ ኢንተግሬት እንዳገበሩ ይህን ምሂን እንዳተባህሉ ዝሰርሕዎ ስራሕ ስለ ዝኾነ ፅቡቕ ተላቢሶሞ ንብል ዝያዳ ከዓ ነቶም ንኣሽቱ ተምሃሮና ከዓ መሃሪ ኣፍልጦኦም ንክዓቢ ዝገብር ካብ ኣላባብሳ ጀሚርካ ማለት እያ ኣላባብስኡ ኣሰዓስዑኡ ላህጃ ብምሉኡ እዚ ኣተሓሒዞም ይኸዱ እሞ ንቐፃሊ ከዓ እንዳዕበይዎ ካብዚ ለብዘበን ድረኣናዮ ንዓመታ ዝሓሸ ክኸውን ኢልካ ትሓስብ ኢኻ ቢኮዝ ገለ ነገር ሂንት ሒዞም ወፂኦም ኣለውሎም መዓልቲ ሃገራዊ ክብርታትና ብልክዕ ማዕረ ማዕረት ባህላዊ ክብርታትና ዝኸይድ እዩ ተነጣፂሉ ዝኸይድ ኣይኮነን ሃገራውያን እዮም እዞም ቋልዑ እዚኣቶም ሃገራውያን እዮም ቶም ወለዶም ሃገራውያን እዮም ቶም መምሃራን ስለዚ ነቲ ሃገራዊ ክብርታት ነቲ ሃገራዊ ልምድታት ብልክዕ ተላቢሶሞ ዝያዳ ፍቕሪ ኣብቲ ሃገራዊ ደርፍታት ኣለዎ ልዕሊ እቲ ባህላዊ ወይ ናይ ፍቕራዊ ደርፍታት ክትሪኦም ከለኻ ኣብቲ ሃገራዊ ደርፍታት ዘሎ ዝለዕለ ፍቕሪ ኣለዎም ከም መርኣዩ ካብቲ ሳዕሲዒት ክንሪኦም ፀኒሕና ኣብ መወዳእታ ንክብላ ዝደሊ እንታይ እያ እዚ ዝግበር ዘሎ ሃገራውን ባህላውን ምድላዋት ስራሕ ብሓፈሽኡ ትማሊ ሒዝና ካብዚ ዝረኣናዮ ናይ ካርኒቫል ልዕሊ ፍርቂ ናይቲ ተሳታፊ ዋላ 2 ናይ ተሳታፊ ተምሃራይ ነይሩ ትማሊ እ ክሳብ ክንደይ ኣብ ሃገሩ ዘለዎ ተገዳስነት የርእየና ኣሎ ማለት እዩ ስለዚ ብከምዚ እንድሕር ደኣ ቀፂልናሉ ሃገራዊ ክብርታትና እንዳተዓቀበን እንዳማዕበለን ናብቶም ገና ብሕጂ ዝመፁ ህፃናት ቆልዑ ክሰርፅ ምዃኑ ደፍኒትል 100 ካብ 100 ንኣምን ኢና

0: خذ الدر وكاين نايا ناي حدا ورحي ود الدري بمغنية بمحات الناس الناس أعتقد أما سنبتنا كاينة ود الدر سيتا فلاي عمد فلو بسانا أقول لنا بينهم سما سنتي زما روحوانا ود الدرافيا
1: ናይ ብሓቂቲ ናይቶም ተምሃሮ ተበጋስነት ድሌት ዓቕሚ ምስ ኩሉ ክንሪኦም ከለና ንኩሉ ኩሉ ደልዮም እዮም መፂኦም ንዕኡ ከዓ ዝያዳ ክሰርሕሉን ክተባብዑን እዮም ፀኒሖም ቤት ትምህርቲ ብደረጃ ቤት ትምህርቲ ዝግበረሎም እዳተገብረ እሶም ከዓ ዝያዳ ሓይሊ እናገበሩ ክሰርሑ ፀኒሖም ነቲ ናይ በዓልና ፅነት ብፍላይ ከዓ ብሓፈሻት ዝነበረ ርኢኹምዎን ኢኹም ምስቲ ሕፅረት ግዜ እንተዘይኮይኑ ነቲ ብምሉኡ ናይ ሃገራዊ ነገር ክሽፈን ኽእል እዩ ዝብሎ ክሰርሑ ድልዋት እዮም ነሮም እጂ ብዓቕሚ ተምሃሮና ክንከይድ ከለና ኣዝዮም ብሉፃት ኣለዉና ድሓርካ ተላመድቲ ከ ኣለዉና ኣብዚ ግዜ ከዓ ተምሃሮና ባዕሎም ንባዕሎም ተመክሮ እንዳተዋሃቡ ብኣላይነት መምሃራን እዮም ዝንቀሳቀሱ እዚ ከዓ ዝያዳ ነቲ ናቶም ድሌታት ክዕቢ ክኢሉ ማለት እዩ እቲ ዘለውዎ ናቶም ከዓ በዚ ዘለዎ ደረጃ ዝያዳ ትምህርቲ ወሲኮምሉ ኣብቲ ናይ ጉጅለ ባህልታት ትምህርትታት እናወሰዱ ክቕፅሎ ከዓ ነይላቦ ማለት እዩ ዝለዓለ ተራ ኣለዎ ዝያዳ ብኩሉ ዓይነት ኣገባባት እኒኻ ታሪክካ ትመሓላልፍ ዝያዳ ብባህሊ ከዓ ገላፅን ሓሳባውን ይኹን ሰብሲ እናተዘናግዐ ክመሃር ይኽእል ማለት እዩ እቲ ዝግበር ነበረ ከዓ ንሃገራዊ ኣብ ትልሂቱ ኣብ ድራሙኡ ኣብ ደርፍታቱ ንምውልኡ ንሃገራዊ ዝውክል ምስቲ በዓልና ፅነት ክብሪ በዓልና ፅነት ዝድረኽ ስለ ዝኾነ ከዓ ዝያዳ ሓጋዝ ነይሩ ብጣዕሚ ፅቡቕ መደብ እዩ ብዝያዳ ኣብ ቤት ትምህርትታት ከምዚ ገይሩ በዓልና ፅነት ክበዓል ብምኽኣሉ ነቲ ተምሃራይ ካብ ኤሌመንታሪ ስጋብቲ ሃይ ስኩል ንሳዋ ዝኸይድ ዘሎ ሃገራውነት ዝበሃል ብምልእታ እታ ሃገራውነት ስለ ሰርፀሉ ዘሎ ዓብዪ ተራ ኣለዎ እየ ዝብል ብምሉእ መምሃራን ኣለይቲ ገለ ስለ ዝሕወስዎ ከዓ ዝያዳ ኣድማዕ ይኸውን ማለት እዩ

0: ከም ምግሉት ኣብዓኩም በርናምጅና ዘይተለኣ ዝተብዳፍረ ፃዕሪካ እዩ ህዝበይላ ትብል ኣወለየት ሕላየተ ዓብ ፈናን ሙልጌታ በይን ወዛግር ባቶ ናዮም በርናምጅና ለከሰትናሆ ከም መግላን ብየ ዲበ ዋሕድ ወተስዒን ኣው ዲብ ሰዓ ዋሓተለትሓላ ሓልየቶ እግሎግ ነቐድም እግልኩም እታ ሓልፈ ኣውካል ቀደም ሕርያት ላዓለ ሓልየት እንታበ ፀናሕና ዘይማብ ድግማ ምስልና ግልታሉ ስአየትና ዓባይቶ በርናምጅና ዝተላለህላ
1: ኣብዚ እዋን እዚ ክቡራት ተኸታተልትና ኣብ 91 እንተ ደኣ ተመሊስና ኩሉ ህዝቢ ኤርትራ ኣብቲ እዋን እቲ ኣብቲ ግዜ እቲ ናፅነት ኮይኑ ምስ በሎ ነናቱ ጠብላሕታ ሓጎስ ከም ዝነበሮ ርድዩ ኣብ ጎደና ሓርነት ኩሉ ህዝቢ ኤርትራ ኣብ ዘለዎ በብሸነኹ ኮይኑ ንሓጎስ ፈንጤ እዚኡ ነታ ዝፅበያ ዝነበረ ንክትመፅእ ብዙሕ ተዘክሮታት ብዙሕ ዝሓለፎ ነገራት እንዳዘከረ ዝፅበያ ዝነበረት ናፅነት መፅያ ነቲ ናይ ሓጎስ እዋን ዝደርፈ ድምፃዊና ብኢና ጀሚርና ናይ ሎሚ ካብዚ ብምቕፃል ዘለዋና ደርፊ እውን ናብ ክልተ ገዳይም ድምፃውያን ሃገርና ዛህራ ዓሊ ምስ ፋጥማ ዑስማን ብምዃን ዝደርፍ
0: ኣስማዕና ማራ
1: ኣስማዕና ማራ

0: ክቡራትን ክቡራንን ተኸታተልትና ብምክንያት መበል 35 ዓመት ፅምብልና ፅነት ሃገርና እነቕርቦ ዘለና ፍሉይ መደብ ሙዚቃ ትከታተሉ ኣለኹም። ሃገራዊ ደርፍታትና ዳሲስና ፈትሽና ናበኹም ከነቕርብ ኣብ መዓልታዊ ስራሕ ንርከብ ኣለና። ኣነ ሰዓድ ከምኡ ውን ኣብ ድሕሪ ማጋረጃ ብምዃን ደርፍታትና ክደሰሱ ኣለዎም ዝብል ሓሳባት ዘለዎም ኣብ ደርፍታት ምንዳይ ዘሎ ትሕዝቶታት ድማ ብዓይነቱ ብዙሕ ዝተፈላለየ ብዙሕ ስራሕ ስለ ዝፈረየ ሃገራውያን ደርፍታትና ክቡራት ተኸታተልቲ ከምቲ ኣብ መንጎ መንጎ እነቕርቦ ዘለና እውን ኣብ ሓንቲ ትሕዝቶና ምስ ዝተፈላለዩ ስነ ጥበባውያን እነካይዶ ዘለና ዕላል ካብዚ ብምቕፃል ቀሪብና ኣለና። ናይ ሎሚ ዕዱም ጋሻና ወይ ድማ ዕድምቲ ጋሻና ኸ መን ያክትከውን እስካ ሓቢርና ኢና ክንከታተላ
1: ፍንቱይ በርናምጅ መናሰበት ዒድ ሕርየቱ እንታ በዕል ለና ናይ ኢለ ሰነት ኢለ ስቕራትና ሄየ ሰባትና ደማነትና ሓንቲ የለ ትብል ስቕራቱን ዓይድ ለና በርናምጅና ሄየ ዝተላለለ ከም መግሉ ታብዑ ሄየ ትክል በርናምጅ ውሮት ጋሻይትለን ቅድም ለወክት ታሞም ሰበትላ ግልዮም ዓዝማምል ለና ጋሻይ ብሕበር እንደገምአነግ ንርአዩቱ ኣሰናይ ዲብለቃሊት መናሰበት ኣብ ፅዕነ ዲብ እምብል

0: ጋሻ ይነግንቂስ
1: ኩልኩም ኣባላት ዜና ሩስ ኣባላት ፅነት ብለኩም ኣራይ ኣብቲ ደርፊታት እንተኣተና ደርፊታት ሱ ዝነበረ ኣብ ሜዳ ደርጋ ደራፋይን ተጋደላይን ብሃንሰብ

ጸላይ እውን እቲ ሓይሊ ናይ ጸላይ እውን ብደርፊታት ይደኩም ነይሩ። ደርፊታት ኣብ ሜዳ ዝነበረሉ ግዜ ሓድነት ህዝቢ ዝገልጽ፣ ሓድነት ናይ ካልስነት ዝገልጽ፣ ናይ ብሄራትና ብምሉ ዝገልጽ እንደገና ደርፊታት ሽ ዝድረፍ ዝነበረ ካ ናብሰ ወከፍ ደርፊ ናይ ትሽዓተ ብሄራት ናቱ ኢላማታት ኣሎ፣ ናቱ ፍርያት ኣሎ፣ ትርጉም ዘሎ ፍርያት ይኩሉ ዘሎ። ሕጂ ኣብ ሜዳ ዝነበረሉ ግዜ ደርፊታት ኣብ ዝደረፍ ዝነበረ ደርፊታት ዓዝዩ ደርፊ ባሉ ተጋደላ ኢልካ ከመን ትገልጽ ትክልካ። ሕጂ ደርፍን ተጋደልትን ብሃንሳብ እዮም ዝኸይዱ። ምናልባት ሎሚ ኣብዚ ወግን ተተካይዱ ስነ ጥበበኛታት ኣብዚ ወጊ ዝሳተፎ ካልእ ብሃፈሻዊ ስራሕ ካ ንብ መፅናቲ ኢሎም ዝብገሶ ኣሎ። ከትካ ልክ እቲ ወጊ ኣበይ ተጀሚሩ ማስ ተሰሪሑ ኣበይ ትደምድሙ ልክ ናብ ዝገልጽ ምፅናቲ ይግበር። ኣብ ምፅናቲ እቲ ቦታታት ይምረስ ሽኡ መሲካ ልክ እቲ ቦታ ዝገልጽ ደርፊ ትድረፍ። ሕጂ ደርፊ ሽ ዝነበረ ደርፊ ደርጋ መጥፎ ናይ ሰውረ እዩ።

ኩነታት ሕጂ ብሓፈሹ ምስቲ ኩነታት እዩ ዝኸይድ ሽውዲ ዝነበረ ኩነታት በይን እዩ ሕጂ ዘሎናዮ ዘመንካ በይን እዩ ሕጂ ኣና ካብ ሕጂ ደርፊታት ምናልባት እዚ ሕጂ ናብ ዘመናዊ ገጡ ናብ ካልእ ዕላማ ዘለዎ ነፍሲ ወከፍ ደራፋይ ኩምድላ ይደርፍ ንገረብ ይደርፍ ንፍቕሪ ይደርፍ ንርባ ይደርፍ ንባህሪ ይደርፍ ሕጂ እቲ ረስቲታት ዝመፅ ሓደ ዓይነት ይኮነን ሽ ኣብ ሜደ ዝነበረ ደርፊታት ግን ሓደ ዕላማ እዩ ኣብ ሓደ ዕላማ ይድረፍ እንደገና ካብ ሰንሱር ይግበር ናይ ነራ ይኩን ናይ ትግራይ ይኩን ናይ ቡዳዌት ይኩን ከመፅ ኣሎ ናይ ነራ ይፈልጥዮም ናይ ካልእ ይፈልጥዮም እቲ ዕላማ ሓንቲ ስለ ዝኮኑ ሱ ዝነበረ ግዜን ናይ ሕጅን ይፈላለዩ እዚኦም መነስያት ግን ሎሚ ስቡቅ ኣብ ደገ ረኪቦም ንሶም ሒዞም ዘቅርቦ ዘሎ ደርፊታት ቀሊል ይኮነን ብጣዕሚ ስቡቅ ደርፊታት ዕላማ ዘለዎ ናይ ፍቅሪ እንተኮይኑ ኣብ ፍቅሪ ዝገልፅ ብጣዕሚ ንሕነ እውን ደረፍቲ ውልድና ሎሚ ሕጂ እዚ ሓደ ናይ መክሰብ ናተይ ንስ እዩ ብፍላይ ብሄሪ ነራ ማሻላ ንፍኣት ደረፍቲ ኣስርቲ ሓደ ዝኮኑ ኣሎ ሎሚ ስቡቅ ገይሮም ይደርፉ ልቀቲ መንገዲ ንሕና ዝሃምተና ቦካ መሰረት እዮም ዝኸይዱ ጎላ ዝያዳ ካባነ እውን ከማን ዝሃምፆ ንፉእ ካዕላት ዘለዎ ንሕና እውን ንጥቀምሉ ካላት ሒዞም ኣሃምፂዮም ስለ ዘሎ እዚኦም እውን ልክ ማዕሬናት ንዮም ካባነ ጎደሎ ዝበሃል እዩ።

ፈረንሳ ለሩስ ባል ናፅነት መበል 35 እንሻላ ናኹም ንህዝብ ኤርትራ ንክቡር ፕሬዚደንት ኤርትራ ጤናን ኣሳለቶን ተውፊቅ ንምነልኩም።

عادي وعديد الم...

0: ክቡራትን ክቡራንን ተኸታተልትና ንሎሚ ኣዳሊናዮ ዝነበርና ደርፍታትና ኣብዘን ዝተመደባልና ሰዓታት እዚ ዝተኸታተልኩሞ እዩ ነይሩ። ፅባሕ ኣብ ካልእ ትሕዝቶታት ብዝተፈለየ ደርፊ ክኸውን ምረኸብና ክሳብ ፅባሕ ሰሰናዩ ንምነ ሰናይ ቅንያት ናፅነት ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃን ዝርከብ ንብል ናይ ሎሚ ዓመት በዓል ናፅነትና ቴምኡ ኩሉና ፈሊጥናዮ ከም ዘለና ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ኢና ነኽብሮ ዘለና። እዚ ማ ዓብዪ ትርጉም ዘለዎ ስለ ዝኾነ ኩሉ ህዝቢ ኤርትራ እንቋዕ ናብዚ በዓል ኣብቃዓና እንዳበልና መደባትና ኣብዘይ ክንዛዝም ኢና።
1: ሰሙድና ደማኑና ኣዕዛን መሻሂዲን ሓልቀትና ልሌላ ክልሰት በስ ሓንኩም ተዋስሊን ማዓኩም ዘይማ ጉናልኩም ላሓዲ ሸህሪ ማዮ ለመን ይኸልስ ብመናሰበት ዒደል እስትቕላል መጂድ እንሻ ላ ንትመነለየኩም ሙታብዓ ሙምትዓ
2: ከማ ታብዑና ለፀናሕኩም መናሰበት 35 ሰነት ዒድ ሕርየትና ፍንቱይ ብርናምጅ እግሎት ንቀድም ለፀናሕና እንሻ ላ ሄታብዕኩና ግብትግበስ ኣየትና ዓባይታ እግልዮም ድሉይ ላዓሎ ሓልየት ዲብእለታ መምህላ ሰባትና ደማነትና

قلعوها لهم هيا خا مسيناكم حجي خا ناب حمشاي وددريو كما يخيد الله ها من كن وسط خونتي با من وسط خون اي فلتنا من كم وسط حدا حيان بون قبل وسط يغنا خا قال اي نسالساي الله وشلمات نتم زتروفكم 13 ተወዳደርቲ መተባብዒ ኣለዎ ከምኡውን ነቲ ብዙ ዘሎ ተዓዛባይ ከዓኒ ኣለዎ መቕሽሽ ኣለዎ መቕሽሽ ኣለዎ ከምኡ ድማ ፍሩታታት ቫይታሚናት ኣብዚ ዘሎ ከዓ ቆቆሪፅና ሓመት ክንገብሮ ኢና ምክንያቱ በዚ ጋጣሚ ክቡር በዓልና በዓል እናፅነት እንዳተሓጎስና ሓንቲ ከዓ ክብላ ዝደሊ ንኩሉኩም ሓረስቶት ኤርትራ ከዓኒ ንኩሉኩም ሓረስቶት ኤርትራ ብፍላይ የውሃና እብለኩም ምክንያቱ ኣብ ሕርሻ ኤርትራ ብፍላይ ከዓ ኣብ ኣሕምልቲ ኣብ ኩሉ ኮሚደረ በሉ ምክንያቱ ክትነብር እኳ ምገብ እንዲደለካ ነቲ ኣውሒስኩሞ ዘለኹም ቀረብ ማለት እዩ ቀረብ መግቢ እዚኣ ንዓኹም ብጣዕሚ ኢኹም ኣብ ፅቡቅ ደረጃ በፂሕኩም ዘለኹም ሳላ ሚኒስትሪ ሕርሻ ከምኡውን እዚ ንዓና ነዚ ክቡር በዓልና ማለትሲ መማዕረጊ ሂቦምና ዘለዉ ሽሻይ ዝኩሉ ድረአኹምሞ ሓረስታይ ስለ ዝፈጥሮ እዞም ደቀይ ከዓኒ ተኪእኩም ከዓ ኤርትራ ከዓ ብምግቢ እታ ዝለዓለት ነብሳ ክኢላ ስኒ ሰደድ ብጎረባብታ ኣኮልስ ኣኮልስ ኣኮልስ ከም ትብል ክበርዋ እዞም ደቀይ ሕራይ እዚኣ ንዓኹም

0: ስመይ ፀጋይ መብራህቱ ይበሃል።
1: ሕራ ሕጂ ተወዳዳራይ ከዓ ፀጋይ መብራህቱ መፅ ሎ ፅቡቅ ዕድል ፀጋይ ሕራይ ኣብዚኣ ሕጂ 8 ስእልታት ክትርኢ ከበር ፀጋይ ኣብ ቁፅሪ ሓደ ታንዱር ዓሳ እዚ ክትዕ ማዓት እዩ ኣብ ከሎ ምስ ዓይኒ ታንዱር ዓሳ ኣብ ቁፅሪ ሓደ ሓዝ። ኣብ ቁፅሪ ክልተ ፍያት በዛ ጥቃና ዘላ ፍያት ሓዝ ፍያት። ኣብ ቁፅሪ ሰለስተ ጃልባ መግፈፍ ዓሳ ጃልባ። ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ኣርባዕተ ባሕሪ ላ ሓሙሽተ ተጋደልቲ ኣብ ሓሙሽተ ተጋደልቲ ላ ቀጠው ሓዝ ጥራይ። ኣብ ቁፅሪ ሽዱሽተ ግመ ኣብ ቁፅሪ ሸውዓተ ሽምዓ ሽምዓ ኣሎ ቁፅሪ ሸውዓተ ኣብ ቁፅሪ ሸውዓተ ሽምዓ ኣብ ቁፅሪ 8 ዋ ዝግኒ ደርሆ ደርሆ እጂ ዋላ ዝግኒ ምር ትኽእል ኢኻ ኣብ ቁፅሪ ሰሓብ በልቁፅሪ ሸውዓተ ሕራይ ሸውዓተ
2: ሸውዓተ ዝግኒ
1: ኣይኮነት ኣብ ልዕሊ እያ ነይራ ትሕቲ እያ ነይራ ዝግኒ ቀይር ብርሃን
2: ሽምዓ
1: ድዒ ሽምዓ እንተኮይና ዳ ዓሚፅኒ ኣሎ ግድሓነ ቦ ረኺብካ እያ በሪ ረኺብካ እያ በቃ ድሓ መጀመርታ ፈላሚት ለ ረኺብካ እያ ኣለኻ በርኪ ክፅዓ ኣላ እዚኣ ቁፅሪ ክንደይ
2: 8
1: ቁፅሪ 8 ራይ ብድሕሪ ተ ከጀመርካ ዘለካ 8 እንታይ ነራ 8
2: ዝግኒ
1: ዝግኒ እንታይ ጆኻ እንታይ ደሎ ዋላ ዓሳ በላ ኣሎ ዝግኒ ዝግኒያ ዝግኒ እያ ዝግኒ ዝግኒ እያ ጆኻ ትዳናገር ፅቡቅ ይካ ዘለካውካ እንታይ እያ ነራ ዝግኒ እንታይ ካካክ ድያ ብዕያ
2: ዝግኒ
1: ካካ ካካክ ኣምፅኻ ኣለኻ ዝግኒ ደሮ ኣራይ
2: ቁፅሪ ሓደ
1: ቁፅሪ ሓደ ኢልካ ኣለካ ከዓ ምስ መፀት ክትመልስ ኢኻ ከትካ በሪ ቁፅሪ ሓደ
2: ታንዱሩ
1: ዳዓይቲ መግብታት በላ ይቲ ስራዕ

0: ታንዱር እስከ ከማእልያ ኣይፈለጥናን። ታንዱር እኳ ምስ ዓይኒ እዩ ንድሕር ሓቂ ኮይኑ ንሱ ምስ ዓይኒ እዩ ድጥበስ ገለመለብ ዝኸብዱ እትብሉ ኮሚደረ ጉዕ ገለመለ ኩሉ እዮም ዶ ትብሉ ፃዕዳ ሽጉርቲ ታንዱር ዓሳ ምፅኻይ ኣለና ጠቅዒት ረ ቁፅሪ ክንዳይ ሕጂ
1: ቁፅሪ ክልተ
0: ቁፅሪ ክልተ ኢልካ ኣለኻ ቁፅሪ ክልተ እንታይ ነበረት እንታይ ነይራ ቁፅሪ ክልተ ጮኻ ተዘወረ ማኪና ቁፅሪ ክልተ እንታይ ነይራ
1: ጃልባ
0: ኣይኮነትን ተዘወረ ማኪና ኣይኮነትን ኣይኮነትን ፊያት ማኪና እንዳ ፊያት ተዘወረ ማኪና ፊያት ናይ ጥልያን ማኪና ብኣዮም ካ ውፅኦማ ዓዝ ካልእ ሳልሰይቲ ኣባስከ ምረፅ ደስ ዝበለካ ሰለስተ ኣርባዕተ ሽዱሽተ ሓሙሽተ ሰለስተ ንሪያ ከዓ ሰለስተ እንታይ ከም ነበረ እንታይ ነራ ሰለስተ ጃልባ ድሒ ጃልባ ተ ነራ እንታ ዋ ጃልባ እስከ ክርያ ኢና ጃልባ ተ ነራ ራይንካ ላዕሊ ጃልባ ናይ መወዳእታ ሓንቲ ተሪፋትካ ሽዱሽተ ሓሙሽተ ኣርባዕተ ኣለካ
1: ሽዱሽተ
0: ቁፅሪ ሽዱሽተ ኢልካ ኣለኻ ምስ መፀት ትምልሳ ሽዱሽተ ኢልካ ኣለኻ እንታይ ነይራ ሽዱሽተ
1: ባሕሪ
0: ኣይኮነትን ኣይኮነትን ባሕሪ ኣይኮነትን ኣጆኻ ዘመድ ባሕሪ ኣይኮነትን
1: ጃልባ
0: ኣይኮነትን ጀልባ ዘመድ ባሕሪ እንድያ ነራ ግመ ግመ ሃፊፉ ካብ ባሕሪ እንዲ ድኸይድ ግመ ኣራይ ግንፅቦ ከትካ ላዕለይ

오늘 말 아니 그냥 하고 나가야지. 무시하고 가고 그냥 해주는 거지.

سليو عاونا بلا موسيقى.

Good night.

ብቁፅሪ ኣዝየን የን በርኪተን። ከም ብዝሐን ድማ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ዝተፈላለየ ኩርናዓት ሃገርና ንዝዓነወ ትሕቲ ቅርፂ ኣብ ምፅጋንን ቅድሚ ሕጅት ሓሲቦምን ኣብ ግምት ኣትዮምን ዘይፈልጡ ዓበይቲ መስመራት ኣብ ምህናፅ ይርከባ። ንኣብነት መስመር ባፅ ዓሰብ፣ ከረን ገለብ፣ ከረን ሓልሓል፣ ባፅዕ ሽዕብ፣ ከምኡ ውን እቲ ኣዝዩ ዓይኑ ዝነበረ መስመራት ኣስመራ ባፅዕ፣ ኣስመራ ከረን፣ ከረን ተሰነይ። እዘን ነዚ መትነታት ሃገር ዝሃንፃ ዘለዋ ኩባንያታት ናይ ሚኒስትሪ ህንፃ ክፍሊ ፅርግያታት ሃይወይ፣ ኩባንያ ህንፃ ሰገን፣ ኩባንያ ህንፃ ገደም፣ ሮዳብ ኤንተርፕራይዝስ፣ ኣስቤኮ ዝኣመሰላ ኮይነን ኣብዚ እዋን እዚ ዘመናዊ ማሽነርን ልዑል ሰብኣዊ ዓቕምን ብምውናን ዝናኣድ ኣበርክቶ ዝገብራ ዘለዋ የን። ናይ ሎሚ ትንታኔ ግና ግን ብዛዕባ ዘን ኩባንያታት ኣይኮነን። እቲ ዝተጠረየ ክእለትን ተመክሮን ካበይ ዝመፀ እዩ ዝብል ሕቶ ንምምላስ እዩ።

0: እቲ መልሲ ድማ ብዘረባ ዘይኮነስ ብግብርነዎ። ኣፍራዛ ፑንታ ባዴላ እቲ ቐንድን ልዑል ጥንቃቐ ዝግበረሉን ዝነበረ መሳርሒታት ኮይኑ ኣብ ፍናንን ድልየትን ጥራይ ዝዓብለሎ መድረኽ ኣብ ስንጭሮታት ሳሕል ድምፁ ኸቀልሕ ጀሚሩ። እቲ ግዜቲ ዳግመ ምውዳብ ህዝባዊ ሓይልታት ዝተኻየደሉ ኣብ 1975 እዩ። ሰራዊት ብደረጃ ሓይልታት ዝተወድበሉ፣ እቲ ክፍልታት ዝበሃል ድማ ካብ 4 ብዘይሓልፍ ኣህዱታት ዜና ዕቃበብረት ሕክምናን ዕድግን ስንቅን ጥራይ ዝነበረሉ ግዜ እዩ። ኣብቲ ዳግመ ምውዳብ ጨንፈር መጓዓዝያን ህንፃን ዝበሃል ቆይሙ ካብ ሽዑ ጀሚሩ ህንፃ ከም ህንፃ ኮይኑ ንጥፈታቱ ከሰላስል ጀሚሩ። ኢንጂነር ሃብተልኡል ገብረ መድህን ምስ ምውዳብ ጨንፈር መጓዓዝያን ህንፃን ኣብ 1975 ከም ሓላፊ ኮይኑ ዝተመደበን ክሳብ ዛ ሰዓት እዚኣ ድማ ኣብ ዝተፈላለየ መደብ ስራሕን ብዝተፈላለየ ፅፍሕን ዘገልግል ዘሎ ኣባል ህንፃ ኮይኑ ብዛዕባ ዝሓለፈ ተመክሮ ስራሓት ህንፃ ብፍላይ ድማ ብዛዕባ ኣካል ፅርግያታት ኣብ ግዜ ቃልሲ ዝትረኽዩ
1: ትሕቶ ምናልባት ብዛዕባ እቲ ስራሓት ናይ ህንፃ እቲ ህንፃ ምስ ቆመ ድ ጀሚሩ ዝብል ሕቶ ብርግፅ ሽዑ ይኮነን ጀሚሩ ቅድሚ ዳግመ ምውዳብ ምግባሩ ኣብቲ መጀመርያ ወርሒ ኣብ 5 ወርሒ 6 ክሳብ ወርሒ 8 እቲ ዳግመ ምውዳብ ዝግበር ብዙሕ ንጥፈታት ናይ ህንፃ ኣካየድ ነይሩ እዩ። ኣብቲ እዋንቲ ዝተፈላለየ ክኢላታት እኳ መፅኦም ተነበሩ። ብፍላይ ከዓ ነቲ ናይ ህንፃ ዝምልከት ኣነን መሓሪ ራሻይዳ ጂኦሜትራን ስለዝነበርና ቴንዳታት ምትካል ኹን ፅርግያታት ውን ናይ መጀመርያ በኽሪ ፅርግያታት ክንሰርዕ ንፍትን ስለዝነበርና እቶም ክኢላታት ምባሃርቶም 2 ሽዑ ኢና ነርና ነቲ ንዝውር ነቲ ስራሕ ማለት እዩ። ስለዚ ከም በኽሪ ፅርግያታት ኣብቲ እዋንቲ ሓደ 3 ትራክተርን ሓንቲ መርሰደስን ካብ ከባቢ ወቂሮ መፅአን ኣብ ቀጣል መፅሐን ስለዝነበርና በቲ ናይ ተዋጋ ሰራዊት ናና ንዕአን ንብሌቓት ንምእታው ካብ ተዓለምቲ 1600 ዝኾኑ ተዓለምቲ መሳርሒ እውን ብዙሕ ዘይብሉ ዝርከቡ ኣብ ዜናን ኣብ ገለ ዝነበረ ተኣሽ መሳርሒ ሒዝና ካብ ብሌቓት ብወድጋን ሻምብቆ ትበሃል ሓንቲ ክሳድ ንቁጣ እንተራህብ ንዕኡ ሰሪሕካ ነዘን ትራክተራ እዚኣተን ናይ ምእታዊ ነይሩ ዳርጋ ብፅፍሩ ሰሪሕ ወተሰብ ክበሃል ይከኣል። ኣብኡ ብዙሕ ነገር ነይርዎ ኸውን እቲ ምዱብ ስራሕ ክጅመር እዩ ዝተባሃለሉ እንድሕ ኮይኑ ብኣርዚአን ካብ ኣተዋ ካብ ሱዳኑን ብሎሪ እንድሕሪ ክመፅእ ኢሉ ብሌቓት ካኣቱ ስለ ዘይክእል ስራሕ ፅርግያ ናይ ጉሬቶ ክስራሕ እንታይ ሽሙስታ ይግበር
0: ኢንጂነር ኢዮብ ግርሜ ካብ 1977 ኢንጂነር ተኽለ ብርሃን ጌርሱስ ካብ 1976 ጀሚሮም ኣብ ህንፃ ዘገልገሉን ገና እውን ምዘን ምዕቡላት ኩባንያታት ህንፃ ኣብ ስራሓት ፅርግያ ተዋፊሮም ካብ ዘለዉ ኮይኖም ንሶም ውን ብዛዕባ ሕሉፍ ተመክሮ ህንፃን ዘሕለፍዎ ሽግራትን ዝተቐስመ ተመክሮን ዝተሃንፁ ኣደነቕቲ ስራሓትን ክዕልሉና እዮም።
2: ኣብቲ ንሕና ዝኣተናሉ ግዜ ህንፃ ዳርጋ ኣብቲ ቀዳማይ ደረጁ ብታሕቲ ደረጁ ነይሩ ክንብል ንኽእል ኢና። ምክንያቱ ተዓቕሙ ድሩት እዩ ነይሩ። እቲ ዝሰርሖ ዝነበረ እውን ኣብ ጎላጉል ምናልባት ምስቲ ናይቲ እዋንቲ ዓቕሙ ክትሪኦ ከለካ እዚ ናይ ዓወት ዓገት ኣብ 76 ኣቢሉ እዩ ተሰሪዑ። እጂ ዓወት ዓገት በቲ ናይቲ እዋንቲ ዓቕሚ ክንረአ ከሎ ቀሊል ስራሕ ኣይነበረን። ምክንያቱ ብታሕቲ ክትከይድ ናይ ሳጃን ግለን ነይሩ ካልእ እውን ናቱ ፀገማት ነይሩ። ግን ብውሕዳት መሳርዕ ብሓይሊ ናይ ሰራዊት ክሳብዚ ንሕና ናብ ህንፃ ዝተሓወስናሉ መለሲ ዓቕሙ ዘፍቅዶ ኣብ ታሕተ ደረጃ ይሰርሕ ነይሩ ማለት እዩ።
3: እቲ ሓድሽ ዝስራሕ ዝነበረ ኣብቲ መድረኽቲ ምስ ዝነበረ ሕፅረት መሳርሒታት ዋላ ምስ ዝነበረ ዓቕሚ ዝተፈላለየ ዓቕሚ ናይ ትሕዝቶ ናይ መሳርሒታት ኩን ዋላ ናይ ሰባት መብዛሕትኡ ግዜ ዝምረፅ ዝነበረ ዝባህርያዊ ፅርግያ ነሩ ብሕልፊ ቲ ደጀን ዝበሃል ኣብ ሳሕል ኮሚኒቲ ፅርግያታት ዋላ ብድምሕሪ ምዝላቕ

0: ኮሚና እንታይ ይበሃል ብዙሕ ፅርግያታትናስ ኮሚታት ነይሩ ሩባ ሩባ ይኽተል ነቲ ሩባ መኻይን ከም ዘሕልፍ ትገብሮ ብዛዕባ ናይ ክትኣልዮ ዘለካ ኣግራብ ውን ኣብ ክንዲ ኣሊኻ ሰት ዝበለ ፅርግያ ወይ ትኽ ዝበለ ፅርግያ እንታይ ይበሃል ትገብር ምስ ዘለካ ናይ ምቑራፁ ድዩ ምእላዊ ድዩ ሕፅረት መሳርሒታት ተኣሊኻ እያ ክትሓልፍ ኢኻ ትመርፅ ዓበይቲ ደናጉላ ዘለዎ እንታይ ድበሃል ንድሕር ኮይኑ ተኣሊኻ እያ ትሓልፍ ብቐሊሉ ክተልዕሎ ንድሕር ዘይትኽእል ኮይንካ በቲ ዘለካ ዓቕሚ ክላዓል ትከኣል ዝነበረቲ ግዜ እቲ ብፍራዛን ብበለንኪኖን ብማሳን እዚታት እንታይ ድበሃል ንግበር ጥቃዩ ነይሩ ካብ እዚ ሩባሩባን ሳጃታት ዝነበረ እንታይ ድበሃል ንዕኡ ከም ዝመሓየሽ ምግባርን ኮይኑ እቲ መሳርሒታት ገለገለ እዋን ዋላ ዕንጨይቲ ከም በለንኪኖ ንጥቀመሉ እንታይ ድበሃል እውን ነይሩ እቲ ሕፅረታት ኣብ ዝህልወሉ ግዜ ዋላ ውን ፋሒልካ ክሰርሓሉ ኣብ ዘይርከበሉ ግዜ ከምኡ እንታይ ድበሃል ነይሩ ካልእ እቲ ንምኩዓት ንጥቀመሉ ዝነበርና ዝኾነ እዚ ካልእ ምዕቡል መሳርሒታት ስለ ዘይነበረ ኣፍራዛ ባዴላ እዩ
1: ንስርሓት ህንፃ ኣብ ቃልሲ ኣብ ክልተ መድረኻት ፈሊና ኢና ክንሪዮ እቲ ቐዳማይ መድረኽ ካብ መምስራቱ ማለት ካብ 1975 ክሳብ ምሕራር ከተማታት ኣብ 1977 እዩ ኣብዚ እዋን እዚ ከምቲ ኣቐዲሙ ዝተጠቕሰ ኣብ እግሪ ተኽሉ ታተ ዝብለሉ ዝነበረ እዋን ኮይኑ ናይ ምግባር ዓቕሙ ኣዝዩ ድሩት ግን ከዓ ካብ ስራሕ ከይቦኸረ ዝተፈላለየ ህንፃዊ ስራሓት ዝተኻየደሉ መድረኽ እዩ ገለ ካብቲ ናይቲ እዋንቲ ንጥፈታት ናብቲ ናይቲ እዋንቲ ደጀንት ዝነበረ ከም ፋሕን ብልቓትን ዝኸይድ መስመራት ምስራሕ ነይሩ እቲ ፈላሚ ናይ ፈተነ መስመር ግን ካብ መህሚመት ተበጊሱ ብግረቶ ኣቢሉ ፋሕ ዝኣቱ ዝነበረ እዩ ድሒሩ እውን ካብ ፋሕ ብብልቓት ሰበርቐጠ ደብዓት ኣቢሉ ዓገት ዝኣቱ መስመር እውን ተሃኒፁ
2: እታ መገዲ ገመል ሒዝና መኸይድ ንዕውን ክስርሖ ዘድልየካ ተኣሽሙ እንታይ እሞ ክመፅእ ውሱን መሳርሒ ናይ ኣፍራዛ ባዴላ መፅ ይኸውን ግን 400 ዝበሃሉ ተዓለምቲ ሸዓ ስለ ዝነበሩ ንዕኦም ሕዝና ከዓ ንዓ ስርሓ ፈቲና ማለት እዩ ኣብኡ ብዙሕ ታሪክ ኣለዎ ማለት ማለት ኣብቲ ኩነታት ናይቲ ስራሕን ኩነታት ናይቶም ሰራሕተኛታት ኣብ ዝነበሩ ተዓለምትን መሳርሕታትና ክሪኦ እንተኮይና መሳርሒ ነርና ክንብል ኣይንኽእልና ውሱናት ማሳ ነረናና ፓላንኪና ዕንፀይቲ ቆሪፅና ኢና ገረብ ቆሪፅና ኢና ክንጥቀም ንፍትን ነርና ጥሜት ነይርዎ ፅምኢ ነይርዎ ነዚ ኩሉ ሰብ ብገመል ካብ ፋሒ ማይ ክከዶ ዘሎ ማለት ንግሮቶ ሽዑ ወይ ኩባያ ሻሂ ወይ ከዓ ኩባያ ማይ ኣታ ምርጫ ፅምአ ንድሒልካ ስታ ኩባያ ሻሂ ክትርበካያ ማይ ንሕሰት ይኽያ ማለት እዩ ንዝነበሮ ታእሽ መቂዒ በሊዕኻ ውን ናይ ታእሽሙ ብዙሕ ቅንፀትን ሕማም ዝመፀ ነይሩ ማለት እዩ ግን ተወዲኡ ትስራሕ ስለዚ ጉሬቶ ሓንቲ ንቑጣ ናይ ታእሽሙ ኮይና ማለት እዩ ከም ክስታይ ክንሪኦ ኣለና ካልኦትን ዝተሰርሑ ስራሓት ነይሮም ማለት ካብ ብለቓት ንሕክምና ሰበርቀጠ ገዝካ ንደብዓት ምስቲ ናይ ህዝቢ ሽዑ ታእሽሙ ዝኾነ ዝነበረ ብዙሓት ስራሓት ክካየዱ ፈቲኖም ማለት እዩ ኣብ መወዳእታ ውን ንፈልከት ገፅና ኸይድና ኣብቲ ምውዳብ ተባሂሉ ኣነ ውን ከም ሓላፊ ተረቑሑካ ተንበርኩ ስራሐይ ከይጀመርኩ ከዓ እዚ መገዲ ሓርነት ንብሎም መወዳእታ ካብ ማህመት ብቐጣን ፈልከት ኣቢልካ ብሓምሉል ንዒን ክሳብ ዝበፅሕ ከዓኒ ተዓለምቲ መንጎ እንዳወሰድካ ንዝነበረና ፀገም ናይ ስንቂ ምቕራብ ናይ ሎጂስቲካል ፕሮብለም ዳርጋ ምርፅ ኣቢልና ሰባት ውሕዳት ሒዝና ክንከይድ ንፍትን ነርና ማለት እዩ መሳርሒ ስለ ዘይነበረና ከዓ መብዛሕትኡ ግዜ ፅርግያታትና ክጥቀበ ናይ ግድን ነይሩ ማለት እዩ ገረብ መቕረፂ ፋሳት እውን ስለዝሓፅረናስ ንገረብ እውን ክንጥቀያ ናይ ግድን ነይሩ ማለት እዩ
0: ቅድሚኡ ቅድሚ ዚ ናይ ነቶክቲ ምጥቃምና ግን መብዛሕትኡ ዓብ ደንጎላ እንድሕር ኮይኑ ወይ ተኣሊኻ ትሓልፍ ክእለ ናይ ግድን እንድሕር ዘለዎ ኮይኑ ከዓ ሓውር ሲንካ ማይ ጌርካ እንደገና ብማሳን ብቡምታን ጌርካ ኣናኣኢስካ ፈናጪልካ ክተኣልዮ ትፍትን ካልእ ምዚ እዚ ባህርያዊ ዓይነት እንታይ ድበሃል ወይ ሩባሩባ ትኽተል ወይ ሓደሓደ ጎቦታት እንታይ ድበሃል ወይ ንክሳይ ግበር ነይሩ ብፍል ብሕልፊ ምስ ምብርካት ናይ ተኻትብሎ እቲ ሩባታትን ዝሳጃታትን ኣሸጋር እናኾነ ክኸይድ ከሎ ወይ ከዓ ኣብ ሩባሩባ ክትከይድ ፀኒሕካ ወይ ጎልጎል ጎቦብ ዘጋጥም ንዕኡ ቆሪፅካ ክትከይድ ኣብ ዝሕሰበሉ ጉልበት ጥራይ ዝሳተፎ እንታይ ድበሃል እውን ነይሩ እዩ

0: ሳሕል ከምዚ ናይ በዓል ዓገት
1: እጂ ትሪኦ ከለኻ ዓውት ዓገት ክትሪኦ ከለካ ሕጂ ምዚ ሕጂ ክንሪኦ ከለና ከምዚ ንእሽተይ ፅርግያት ምስል ትኸውን፣ ግን ኣብቲ እዋንቲ ንዝነበሩ ኣኻውሕ ንምስባር ጎማ ተጠቒምካ ሓዊ ተጠቒምካ ኣርሲንካ ነቲ ከውሒ ማይ ክዒኻ እንዳጫጨፍካ ነተን ዘጋጥማ ዝነበረ ኣብቲ እዋንቲ ክርአ ከሎ ዳሕራይ እቲ መስመር ብፅዑቕ ኣግራብ ዘለዎ ንኸይከይድ ብስሑ ዝበለ ግራብ ከምዝ ኸይድ ኣብ ክንዲ በዚኣ ጌርካ ብሓፂር ትኸይድ ኣኑ ሓቢልካ ተጠዊኻ ትኸይድ ምክንያቱ ቆጥቋጥ እተኮይነ ነተን ቆጥቋጥ ተሓልፍ ዓበይቲ ዓላታት እተኮይኑ ሕጂ ናቱ ክብደት ስለ ዘለዎ ምስ ዝነበረ ዓቕሚ ንስ ውን እሊ ኢልካ ከም ተሓልፈሉ ኢኻ ትገብር። ሕጂ ፅርግያ ንሕሪ ርእናያ ከም ሽንቲ ብዕራይ ዚግዛግ እንዳገበረ ግን ናብቲ ዝደልዮ ከም ዘብፅሓካ ግበር።
2: ህንፃዊ ስራሓት ብፍላይ ድማ ምህናት ፅርግያታት ጎሊሑ ዝተረኣየሉን ብቕዓትን ተወፋይነትን ኣባላት ዝተመስከረሉን ግን ኣብቲ ካልኣይ መድረኽ ማለት ድሕሪ ምዝላቕ ብ1978 እዩ። ኣብዚ ግዜ እዚ ደጀን ህዝባዊ ግንባር ኣብ ሓድሽን ዝተወሰነ ከባብን ከም ዝሰፍር ስለ ዝተገብረ እቲ ዝተመርፀ ቦታ ድማ ቅድሚ ሽዑ ይትረፍ ፅርግያ ክነብሮስ ኣግማል ክኸደኦ እውን ንጋዳ ዝነበረ ቦታታት እዩ። ግን ምስቲ ሽዑ ዝነበረ ምህንዳት ጸላኢ ድሕነት ትካላት ህዝባዊ ግንባር ክሕልው ውሕስነት ዝነበሮም እዚኦም ቦታታት ጥራዮም ነይሮም። ቅድሚዝ እዋን እዚ ህዝባዊ ግንባር ዝጥቀመሉ ዝነበረ ካብ ደጀን ብጎላጉል ኣቢሉ ናብ ቃሮራ ካብኡ ቐጺሉ እውን ናብ ሱዳን ዝረኸብ መስመር ምስ ኩነታት ምዝላቕ ጸላኢ ብቐሊሉ ክበጽሖ ይኹን ብደብዳብ ክቈጻጸሮ ስለ ዝኽኣለ ሓደስትን ስቱራትን መስመራት ክምረፁ ናይ ግድን እዩ ነይሩ።
1: ጸላኢ ብማርሳ ተኽላይ ምቅልቓል ምስ ምፀ ንሕና መጀመርያ ዝተዋህበና እዮ ገዛ ከም ደጀና በዓል ዓንበርበብ በዓል ዓራክ ኮታስ በዓል ሓሊቤት እዚኦም በዓል ግርግር ኣብዚኦም እዮም ነይሮም። ሕጂ እታ ዝሓፅረ ዝነበረት መንገዲ ከዓ ዝወሓሰት መንገዲ ከዓ ናይ ቡድያ ነይራ። መጀመርያ ካብተን መጀመርያ ኣብ ምዝላቕ ዝረገፅናያን መስመራት ቡድሆ እዩ ነይሩ።
3: ስለዚ ናይ ቡድሆ ነፅና ቡድሆ ይጅመር ቡድሆ ነዊሕ ግዜ ከምዝ ወስተልና ኣብ ግምት ንእቱ ምክንያቱ ኣይኮነን ክስርሖ ገረብን ካልእ ኣሽሙ እንዳሓዝና ኢና እቲ ክንቂስ ኮልና ውን ሓልፎ ነርና ማለት እየ። ሕጂ ፓራለል ማዕሪማዕርኡ ዝኸይድ እንታይ ንገብር መስመር ናይ እቲ ኣሽሙ ክልና ኣለዎ ስንቅዳን ግለናን ዝኣቱ ሓደ ፖርስዳን እዩ ወይ ከዓ ከሰላ ክኾን ኣለዎ ምስ ተጋድለ ሓድነት እቲ ሓደ ግዜያዊ ስምምዕ ግበር ሽዑ እውን ናይ ሕሽክብ ክንሰርሕ ኣነ ምስ ሓደ ጉጅለ ምስ ናይ መጓዓዝያ ገለ ዘለዎ ብሕሽክብ ኣቢልና ከዓኒ ከሰላ ንኣቱ ተመሊስና ትስራሕ እውን ክንጅምሮ ንፍትን።
0: ናይ ብድሆ ፅርግያ ልክዕ ዝምዝላቕ ምስ ኮነ ዕለት ወርሒ 12 ዕለት 17 78 ማለት እዩ ተጀሚሩ። እዚ ሓደ ዝተወሰነ እንታይ ድበሃል ምስ ከደ ምስቲ ስትራቴጂካዊ ኣገዳስነቱ ፀላኢ ብንቃሮራ ዝነበረ መስመርና ከዓፁ ይህንደድ ብምንባሩ እዚ ናይ ብድሆ ንግዜኡ ዋላ ኣገዳሲ እተኮነ ብቲ ተኻትብሎ ብቀብሩ ውእት ጌርካ ክክየድ ስለ ዝከኣል ንዓድራግ ክትመፅእ ዋላ ሽዑ ውን ብኡ ዝክየድ ነይሩ ንመኒካ ትብሎ ብዒላ ፃዕዳ ጌርካ ንቃሩራ ይክየድ ነይሩ ግን ንዑ ክዓፁ ህርድግ ይብል ስለ ዝነበረ መዓት ምርብራብ ይካየድ ስለ ዝነበረ እዚኣ ተወንዚፋ ፀኒሓታ ናይ ጥርቁርቅ እንድሕር ፈቲሕካ እዛ ከም ሓደጋ ተንፃላሉ ዝነበረት ናይ ምዕፃው ክትፍታሕ ስለ ትኽእል ተባሂላ እታ እዛ ናይ ብድሆ ፀኒሓ እቲያ ክምቲ ስራሕ ተገይሩ። ስለዚ ብቐዳምነት መኒካ ትብሉያ ተሰሪሓ እዛ ናይ ጥርቁሩቅ ንብላ ሕጂ መጀመርታ ቅድሚ ናይ ጥርቁሩቅ ኣብዚ ብድሆ ስለ ዝነበረ ዝተጀመረ ብዓንበርበብ እቲ ስራሕ እቲ ሓይሊ ብኡ ዝነበረ ተመቃቂሉ እንታይ ዝበሃል ገይሩ ማዕረ ማዕረ ናይ ጥርቁሩቅ ሕሽክብ ተጀሚራ ሕሽክብ ተመቃቂሉ እቲ ሓደ ጉልበት ንጥርቁሩቅ ከይዱ ዝተረፈ ጉልበትካ ናብ ሕሽክብ ከይዱ ሕጂ ክልቲአን ምስተወዳ እንደገና ናብ ዓንበርበብ ናብዚ ናይ ብድሆ ንብሎ ዘለና ተኣኻኺቡ እቲ ጉልበት ብክልቲኡ ገፅ ብሰሜኑን ብደቡቡን ነቲ ስራሕ ኣብ 80 ኣብ መፈፀምቱ ብፅሒዎ

0: ጸርግያ ብድሆ ሽሙ ኸም ዝሕብሮ ንምስርሑ ይኹን ንምጓዓዙ ናይ ብሓቂ ብድሆ እዩ ነይሩ። እዚ መስመር እዚ ምስቲ ዝነበረ ጽዑቕ ወተሃደራዊ ወራራትን ምህንዳድን ጸላኢ ህዝባዊ ግንባር ከም ዘይሰዓርን ጸላኢ ዝዓጸወን ተዓጸወ ዝገበረን ተገበረት ሰውራ ከም ዘይምብርከኽን ዘነጸረ ጽርግያ ኮይኑ ብድሆ ዝብል ስም ድማ ተዋሂብዎ። ጽርግያ ብድሆ ካብ ዓንበርበብ ተበጊሱ ኣጻድፍ ብድሆ ሓሊፉ ብሓሊበት ኣራግ ሓወልዕ ዓየት ኣቢሉ ንመራፊት ዝወስድ እዩ። እዚ ጽርግያ እዚ ንደጀን ዘገልግል ጥራይ ዘይኮነ ቀንዲ ቁጠባዊ መስመር እውን እዩ ነይሩ።
1: ሕጂ ምናልባት ኣብቲኦም ቀንዲ ቀንዲ ክንምለስ ብድሆ ንኣብነት ኣብ ሰማንያታት ክስራሕ ከሎስ ሓደ ተዓቅሙ ዝበልካዮ መሳርሒ ውሑድ ነይሩ ንባዕሉ ብቲ ቅርፂ ናይ መሬት ንብድሆ ክትፍትሻ ምፍታን ክትሪዮ ምፍታን እስካዕ ጅ ምስልካ ብድሆስ ከመይ ከም ቅርፂ ንዘይፈልጦ ሰብ ከመይ ይመስል ብድሆ ብኸመይ ተሰሪሑ እንታይ ሃልክ ሓሊፍዎ ፅርግያ ስጋዕ ክንደይ እዩ ብከምኡ ክኸውን ተሓሲቡ
2: ሕጂ እንታይ እዩ ኣብ ሓፂር ናይ ጋድማዊ ርሕቐሲ ኣብ መንጎ ክሳድ ብድሆን ኣብ መንጎ እታ እግሪ ናይ ሓሊበት ክበፃሓያታ ማይጨው ንብላ ዘሎ ብራኻ ፍልሊ ካብ 650 ክሳብ 700 ሜትሮ ፍልሊ ናይ ብራኻ ፍልሊ ነይርዎ ኤሌቬሽን ዲፈረንስ ነይርዎ። ኣብቲ እዋንቲ ይስራሕ ኢልካ ይተሓስብን ኣነ ኣብዚ ሕጅስ ምስ ገንዘብ ምስ ግዜ ምስ ገለ ኩሉ ሓሲበ ኣብ ንብሩ እዋን ፅርግያ እዚ ይስራሕ ኢላ ከም መሃንድስ ኣይመረፅክዎን ትሕቶ ግን እንታይ እዩ ዝመፅእ ኣብታ እዋንቲ እያ ንሳት ዘይስርሕናስ የለና ምስህላዊ ኢኻ ተተሓሕዞ
3: ብከውሒ ምፃእ ብተረይን ምፃእ ኮታሲ ዳርጋ ካብቶም ኣዝዮም ዝተሓላለኹ ዝበሃሉ ኣቋውማ መሬት ዘለዎም ኣብ ኤርትራ ብድሆ እዩ ነይሩ
4: መብዛሕትኡ ሕጂ እቲ ሓደ ካብቲ ሓደ ክኸፍእ ይኽእል እምበሪ ብሕልፊ እዘን ብድሆን ሸንኮለትን ብድሆን ሸንኮለትን ብኡ ፅርግያ ከተውፅእ ኢልካ ክትሓስብ ኣይትኽእልን ኢኻ ናይ ግድን ናይ ግድን ንሱ ጥራይ ስለ ዝኾነ እቲ ኣማራፂ ናይ ግድን ተኣትዩ ኣብ መፅናዕቲ ዝካየደሉ ዝነበረ እግርኻ ክትረግፀሉ ዘይትኽእል እንታይ ድባ ሸታሕታሕ እዩ ነይሩ ኣዝዩ ፀዳፊ ነይሩ ሽኻል ክትሸክል ድዩ ዋላ ምልክታት ክትገብር ኣብዚ እንታይ ድበሃል ወይ ክተፅኒዕ ኢልካ ክትንቀሳቀስ ገሊኡ ፀዳፍ ኣዝዩ ፀዳፍ ስለዝኾነ መንገዲ ስለዘይብሉ ተጥኸዋል ኢልካ ከድካ ብቲ ሓደ ስግር ኮይንካ እንታይ ድበሃል ክትገብር ትፍትን ክትንቀሳቀሰሉ ኣዝዩ ኣፀጋሚ ነይሩ ኮታ ሸታሕታሕ ኣዝዩ ከመይ ሞ ክትብሎ ኢኻ ብርቱዕ ፀድፊ እዩ ነይሩ ሕጂ እቲ ዝናይ ብድሆ እቲ ደቡባዊ ሸነኹ ቀሲሉ እንታይ ድበሃል ንኸይድ ጀንትል ክስታይ ዘለዎ እዩ እዚ ዕቃበ ዘለዎ እዩ በብቕሩብ እናደየበ ዝኸይድ መርገፂ ወይ እንታይ ድበሃል ኣይትስእነሉን ብተዛማቲ ስራሕ ከማን ምስቲ ኣይወዳደርን እዩ ምስቲ ሰሜናዊ ገፅ እቲ ሰሜናዊ ገፅ ፈፂሙ ኣዝዩ እንታይ ድበሃል እዩ ኣዝዩ ፀዳፍ እዩ ክሳብ ኩዕታ ክሳብ 18 20 ሜትሮ ቆሪፅካ መንደቕ ከዓ ክሳብ 11 ንታሕቲ ዝግበሮ ቦታታት ነይሩ
3: 32 ወይ 36 መመላለሲታት ወይ ስዊች ባካት ኣለዎ ፀዳፍነት ናቱ መዐቀኒ የብሉን መጀመርያ ምስከድና ግን እንታይ እዩ ነይሩ ነዚ ዝህንደ ዝነበረ ፀላኢ መዐገቲ ክግበሩ ኣለዎ ስለዚ እታ መጀመርያ ምስ ተረአየት እዛ ሓንቲ ኣብ ህንፃ ዝነበረ ፅብቕቲ ነገር ከም ዓባይ ባህሊ ትውርስ እዚ ኣይከኣልኒ ዝበሃል ነገር የለን እታ ኣይከኣልኒ ትበሃል ኣይነበረትን እዚኣ ክንዲዚኣ ክትወስ ዘለና ትኽእል እዚኣ እዚ መሳርሒታት እዚ የድልየና እዚ ዓቕሚ እዚ የድልየና እተዘይኮይኑ ነኖ እዚ ክኸውን ኣይክእል እጃ ኣነ ተመሊሶ ክዝክሮ ከለዉ ገለገለ ሰባት ክዛርብዎ ብብድሆ ፅርግያ ክሰርሑ ትሓስቡ ኣለኹም እሞ ተፀሊልኩም ክትኮኑ ኣለኩም በር ዝብሉ ነይሮም ሽዑ ግን ክንሰርሖ ኢና ግን ቁሩብ ግዜ ክወስድ ይኽእል ሽዑ ከምቲ ኣቐዲመ ዝበልኮ እቲ መዐቀኒ ኩሉ ግዜ ናይ ስራሕትና ግዜ እዩ ነይሩ ክንደይ ግዜ ይወስደልኩም ነትብል ሕቶ

0: ኣብ ሰለስተ ወርሒ ዶ ትውድእዋ ኢሉ ሓደ ሰብ ሓቲትና ሽዑ ኣብ ሰለስተ ወርሒ ክንውዳእ ይንኽእልኒ ኢና። እዚኣ ካብ ትሽዓተ ክሳብ ዓመት ክትወስደልና እያ እሞ ግዜ ክወስድ እዩ እሞ ኣብኣ ፈሊጥና ጥራይና ክንከይድ ንኽእል። ስለዚ ንድሕሪ እዚ ግዜ እዚ ዘይዋፃና ኮይኑ ምክንያቱ ኩሉ ናህና ምስ ግዜ ስለ ዝኸይድ ካልእ ኣመራፂ ክንረክብ ኣለና። ሕጂ ናይ ብድሆ መፅናዕቲ ጀሚርና እሞ ካልእ ኣመራፂ ይረከብ ተባሂሉ ግን መጀመርያ ካልእ መተካእታ ኣይነበሮን ብድሆ ክስራሕ ነይሩዋ። ክስራሕ ስለ ዝነበረ ከዓ ነፍሲ ወከፍ ሰብ ኣብታ ስራሕ ዝተዋፈረ ካብ ላዕሊ ትሒዝካ ካብ ላዕሊ ካብ ፖለቲካ ወይ ፅሕፈት ነታ ስራሕቲኣ ንክትፍፀም ክግበር ዝከኣል ዓቕሚ ዘፍቅዶ ማለት የፍታ እዋንቲ እያ። ሽዑ ኮምፕረሰር ተገዚእ ሃልና ሓንቲ ኮምፕረሰር ምክንያቱ ብድሆ ክስራሕ ነይርዎ። ካብ ባፅዒ ዝመፃ ቁሩብ ቲኤንቲ ነይረን ቲኤንቲ ውን ካብ ሱዳን ብገለ ክመፅእ ተጀሚሩ ምክንያቱ ብድሆ ክስራሕ ነይርዎ።
1: ከምዚ ዝኣመሰለ ፅርግያ ንምስራሕ ህላወ ኩሉ እቲ ንሓደ ፅርግያ ንምህናፅ ዘድሊ መሰረታዊ ነገራት ነይሩ እንተ ዝነበር ንዓና እውን ብዙሕ ኣይመገረመናን ኣይምትዛረብናሉን እውን። ፅርግያ ብድኾን ካልኦት ድሒሮም ዝተሰርሑን ፅርግያታት ግን ብቐንዱ ብኣፍራዛን ባዴላን እዮም ተሃኒፆም ክትብልን ከለኻ ብዓይኑ ዘይረኣየ ክኣምነካ ኣሸጋሪ እዩ። እቲ ሓቂ ግን ንስ እዩ። ነዚ ጭቡጥ ኣብነት ዝኾነና ኣብ ነፍሲ ወከፍ መዓልቲ ዝፈሰሰ ጉልበት ዝነበረ መሳርሒ ዝሃለኸ ነዳድን ካልእን ኣብቲ ግዜ እቲ ብደቂቕ ይትሓዝ ብምንባሩ ሕጂ ከም ሰነድ ኮይኑ ነዚ ንዛረበሉ ዘለና ጭቡጥ መርትዖ ክኾነና ይኽእል። ኣብ መጀመርታ ወርሒ ናይቲ ስራሕ ዝነበረ ፀብጻብ ከም ኣብነት እንተወሲድና ንጠቅስ፣ ኣብ መዳድባ ናይ ኢድ መሳርሒታት፣ ኣብ ቀዳማይ ወርሒ ናይ ስራሕ መደብ ዝወዓለ ናይ ኢድ መሳርሒታት ኣፍራዛ 228፣ ባዴላ 242፣ ማሳ 29፣ ማሴታ 9፣ ማርቴሎ ኣይነበረን፣ ማለንኪኖ 39፣ ፑንታ 38፣ ዓረብያ 8፣ ቢንዳ 3፣ ፋስ 3፣ ምሳር 1፣ መብረድ ኣይነበረን፣ ፎርጃ ኣይነበረን፣ እንኩዲኖ ኣይነበረን፣ ምንቀርቀር ኣይነበረን። ከምዚ ዝረኣናዮ ናይ ሙሉእ ዓመት ንጥፈታትን መሳርሒታትን ብደቂቕ ፀብጻብ ቀሪቡኣሎ። እቲ ፀብጻብ ኣብ መሳርሒ ጥራይ ዘይኮነ ብዝሒ ዝተሳተፈ ጉልበት፣ ዝሃለኸ ነዳዲ፣ ዝተሰብረ መሳርሒታትን ዝተሳተፈ ዓይነት ማሽነሪን እውን የጠቓለል እዩ ነይሩ።
2: እቲ መሳርሒ ከምዚ ዝገለፅ ኩልካ እዩ። ንኣብነት ኣብ በዓል ብድሆ ሓንቲ ዶዘር ብካቦ እንታይ ትበሃል ብጣዕሚ ኣረጊት እንታይ ትበሃል ነራ ሓንቲ ፊያት ዲፎርት ብላዋላ ዲ ገለውን ነራ እዚአን

ጽርግያ ብድሆ ካብ ኣስታት 1456 ሜትር ብራኸ ካብ ጽፍሒ ባሕሪ ናብ 720 ሜትር ጽፍሒ ባሕሪ ይወርድ። እዚ ጽርግያ እዚ ንውሓቱ ካብ ብድሆ ክሳብ ሓሊበት ከባቢ 19 ኪሎ ሜትር እዩ። ኣብ ውሽጢ 2 ኪሎ ሜትር ዘይነዊሕ ርሕቀት ድማ 32 መጠዋዊ ኣንጎሎታት ኣለዎ። ነዚ ጽርግያ ዝንምህናጽ 365 ፈረቓን መዓልታት ወሲድዎ። ብ17 ታሕሳስ 1978 ተጀሚሩ ብ20 መስከረም 1979 ተፈጺሙ ድማ ኣገልግሎት ክህብ ጀሚሩ።

0: ከምቲ ኣቐዲሙ ዝተጠቕሰ ጎኒ ጎኒ ምህናት ጽርግያ ብድሆ ኣብ 1979 ካብ ዓራክ ተበጊሱ ብጥርቑሮቕ ፍልሒት ኣቢሉ ንዓየት ረጊጹ መራፊት ዝኣቱ ብኣይንን ብርከኽን ዝፍለጥ ኣገዳሲ ጽርግያ እውን ተሓኒጹ ነይሩ እዩ። ብዘይካዚ ብቐሊሉ ዘይግመት ኣብቲ ግዜት ዝተሃንፀ ጽርግያታት ትሕሽክምን ሂምቦልን እውን ኣሎ። ድሕሪ ጽርግያ ብድሆ ብትሪ ይኹን ብዝፈሰሰ ጉልበትን ሓንጎልን ብኻልኣይ ደረጃ ዝስራዕ እቲ ኣብ እዋን ሸድሻይ ወራር ዝተሃንፀ ካብ ሂምቦል ተበጊሱ ክሳድ ናሃባይ ኣዶብሓ ሓሊፉ ናብቲ ቐንዲ ደጀን ናይቲ ግዜት ዝነበረ ዓራርብ ዘብፅሕ ጽርግያ ሸንኮለት እዩ። እዚ ገቦ እዚ ብዅሉ መለክዒታት ካብ ብድሆ ብዙሕ ዝፍለ ኣይኮነን። እዚ መስመር እዚ እውን ኣብቲ ጸላኢ ገና ምህንዳዱ ዘየቋረጸሉ ህሞት ዝተሃንፀ ጽርግያ ብድሆ ኣብ ሓደጋ ከይወድቕን ከም ካልኣይ ኣማራጺ ዝያዳ ስቱርን ውሑስን ክኸውንን ተባሂሉ ዝተጀመረ እዩ።
1: ሸንኮለት ከቢድ ስራሕ እዩ ነይሩ። ሸንኮለት ምናልባት ብንውሓት ክትሪኣ ከለኻ ምስ በዓል ብድሆ ብዙሕ ንእስ ዝበለ ትመስል ትኸውን። ናታ ግን እንታይ እዩ ነይሩ፣ ዝርከቡቱ ቦታ ክውሕ እዩ ነይሩ። ግን ሸንኮለት ክስራሕ ነይሩዋ ናይ ግድን። ምክንያቱ እዛ ኮሪዶር ናይ ዓየት በዓል ሓሊቤት ናይ በዓል ዓረርብ ንገዛእ ሰውነቱ ኣብ ስግኣት ወይ ከዓ ደብዳብ ናይ ፀላእ እናመፀ ሕጂ ዝሓሸ ውሕስነት ዘለዎ መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብ ኣለዎ ዝብል ነይሩ። መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብካ እታ መወዳእታ ቤት ትምህርቲ ሰውራ ዝነበራ ናይ ዓረርብ ንሳ ተፀኒዓ እቲ ካልእ ሆስፒታል ከማን ዝሓሸ ቦታ ክረክብ ኣለዎ ተባሂሉ እንዳ ህዝቢ ዝሓሸ ቦታ ክረክብ ኣለዎ ተባሂሉ ነዚ ኩሉ ካልእ ናህናት ናይ ቁጠባ ኣካላት ክእንግዝ ዝኽእልካ እዚ ናይ ዓረርብ ኮይኑ ናይ ዓረርብ ንምኽፋት ሕጂ ብመራፊት ብበዓል ዓይተዋይ ጌርካ ንክሳድ ሕሽክብ ክትመፅእ ኣለካ። ናይ ክሳድ ሕሽክብ ከፊትና ናይ መን ሕጂ ምኽፋት መፅያ ናይ ክሳድ ናህባይ መፅያ ሕጂ ሕሽክብ ተኸፊቱ ናህባይ ተኸፊቱ ሸንኮለት ተኸፊቱ እዚ ሕሽክብ ተኸፊቱ ዓረርብ ተኸፊቱ ሕጂ ኩሉ እቲ መስመር እቲ ግንባርና ብቐሊሉ ከም ዝብፅሕ ኮይኑ ማለት እዩ።
2: እጂ ብክብደት ናይ ስራሕ ክንርአ እንድሕር ኮይኑ ዋላ ብኣገዳስነት ውን እዚ ናይ ሸንኮለት ኣዝዩ ኣገዳሲ እዩ ነይሩ። እዚ ናይ ሸንኮለት ተማዕዳዊ ምስ ብድሆን እዚ ናይ ጥርቕሩቕ ንብሎ ዘለናን እዚ ናይ ሂምቦልን ናይ ሸንኮለትን ንብሎ ዘለና ክልቲኡ መስመራት ንሱዳን ዝኣት እዩ። እዚ እዚ ናይ ሕሽክብ እባ እዚ ናይ ሸንኮለት ምስ ብክብደቱ ካብ ብድሆ ብካልኣይ ክስራዕ ዝኽእል እዩ ብካልኣይ ክስራዕ ዝኽእል እዩ። ኣዝዩ ፀዳፍ እንታይ ድበሃል እዩ ነይሩ ክብድ በለ ስራሓት ውን ተካይድሉ ዋላ ኣብቲ ዝተሰርሓሉ እዋን ውን እንድሕር ኮይኑ እዚ ኣብ እዋን ሻድሻ ወራር ስለ ዝተሰርሐ ብመብዛሕትኡ ግዜ ብለይቲ ዝስራሕ ነይሩ።
1: ሸንኮለት ሲ ሸንኮለት ለይቲ ኢና ንሰርሐ ነርና። ምክንያቱ ዳርጋ ጅምር ከነብላ ከለናስ ፀላእ ፈሊጡ ዝንብዮ ስለ ዝነበረ ሰዓ 6ዱሽተ ንፍደስ ንጎ ሰዓ 6ዱሽተ ናይ ምሸት ከዓ ስራሕ ንጅምር። ሕጂ ኣብ ሓደ ከባቢ ብፍላይ ዝነበረ 30 ሜትሮ ከየጋኖንኩ ከምተር ዝበለት ጎቦ ነይራ። ነዚኣ እቲ ሰብ እንድሕ ክኣምነሉ ኣለዎ እቲ መደብ ነቲ መደብ ይኣምነሉ ነይሩ። እቲ ስራሕ ክግበር ኣለዎ ክማላእ ኣለዎ ኢሉ ናቱ ተወፋይነት የረጋግፅ ኮሚቴን ኤቨሪቦዲዎት ኮሚቴን። ሕጂ እንድሕር ኢኻ በዚ ገመት ተኣሲሩ ሰብ ብፍራዛ ገይሩ ነዚ ይኩዑት ነይሩ እዳዳዳዳዳዓተ ነዚ ብምሉኡ ንእንታእሽሙ ፅርግያ ከም ዝኸውን ተገይሩ። ምክንያቱ ካልእ ምርጫ ይነበሩ በቲኣ ትኸድካ ካብኣ ዝገደት በቲኣ ትኸድካ በቲኣ ዝኸደት። ሕጂ ናይ በዓል ሸንኮለት ከቢድ እዩ ነይሩ።
0: ፅርግያ ሸንኮለት ካብ ናይ ብድሆ ብተዛማዲ ዝሓሸ መሳርሒ ይኹን ናይ መፅናዕቲ ግዜ ከም ዝነበሮ ሰነዳት ናይቲ ግዜ ትሕብሩ። ኣብ ግዜ ምስራሕ ፅርግያ ሸንኮለት ኣብ እዋን

0: ምስራሕ ጽርግያ ብድሆ ዘይነበሩ መዐቀኒ መሳርሒታት ማለት ናይ ሰርቨይ መግበሪ ድሮታኣታት እዮም ነይሮምን ክኢላታት ድማ ንመጽናዕቲ ዝሓሸ ግዜ ነይርዎምን ክብሃል ይከኣል። እዚ ግን ነቲ ኣብ ልዕሊኦም መዓልታዊ ዘንጸላሉ ዝነበረ ደብዳብ ነፈርትን እቲ ጽርግያ ንኽውዳእ ዝነበረ ወተሃደራዊ ጽቕጥን ንጐኒ ገዲፍካ እዩ። ቅድሚዚ ጽርግያ ዝምስርሑ ድሮ ክፍልታት ህዝባዊ ግንባር ከም ሕክምናን ቤት ትምህርቲ ሰውራን ኣብ ዓራርብ ሰፊሮም ብምንባሩን ኣብቲ መስመር መጓዓዝያ ዘይነበሮ ቦታታት ውግኣት ብባሬላ ብጉልበት ሰብ እዮም ዝሓልፉ ነይሮም። እዘን ዝጠቐስናየን ጽርግያታት ካብ ኩሉ እቲ ዝተሰርሐ ከም ኣብነት ኢና ወሲድናያ እምበር ኣብ ነፍሲ ወከፍ ስንጭሮ፣ ኣብ ነፍሲ ወከፍ ዕርዲ፣ ኣብ ነፍሲ ወከፍ ሰራዊትን ህዝብን ዝነበሮ ቦታታት ንኣገልግሎት ዝተሃንፁ ጽርግያታት ቁጽር ይነበሮምን። እቲ ስራሕ ምስ ወተሃደራዊ ኩነታት ዝተኣሳሰረ ብምንባሩ ኣብ ነፍሲ ወከፍ ወተሃደራዊ ምጥቃዕቲ ዝካየደሉ ከባቢታት ንመጓዓዓዚ ዕጥቅን ስንቅን ካልእ ኣገልግሎትን ዝውዕል ጽርግያታት ክህነጽ ግድን እዩ ነይሩ። እቶም ቀንዲ ኣብ ግዜ ሰላሕታ ወራር ዝተሃንፀ ንሓልሓል ዝኸይድ ናይ ተባ 10 መስመር ካብ ናቕፋ ንሮራ ዝድይብ መስመር ካብ ሂምቦል ብጻብራ ንናቕፋ ዝረኽብ 1986 ዝተሃንፀ ድሕሪ ምድምሳስ እዝናደው ንሮራ መንሳዕ ዝድይብ መስመራት ድሕሪ መጥቃዕቲ ከተማ ባጽዕ ካብ ባጽዕ ብሩባ ሓዳስ ናብ ዓዲ ቐይሕ ዝኣቱ መስመር ኣብ 1980 ዝተሃንፀ 300 ኪሎ ሜትር ዝንውሓቱ ካብ ሓስታ ብምህናጅ ሃንበክታ ገይሩ ንመራፊት ዝኣቱ ሳልሳይ መስመር ካብቶም ቀንዲ ቐንዲ መገብቲ ጽርግያታት ህዝባዊ ግንባር እዩ ነይሩ። ንውሓት ናይ ኩሎም ዞም ዝተሃንፁ ጽርግያታት ንግዜኡ ብደቂቕ ዝተተሓዘ ሰነድ እኳ እንተዘይረኸብና ብገምጋም ናይቶም ኣብቲ ስራሕ ተዋፊሮም ዝነበሩ ክእላታት ግን ከምዚ ይመስል።
1: ንውሓት ናይ ጽርግያታት ናይ ኩሎም ኣይበካን ብዙሕ ኣብ ዝተፈላለዩ እዋናት ብዙሕ ሰሚናራት ብዙሕ መፅናዕትታት ንገብረሉ ስለ ፅናሕና ኣነ ካብኣቶም ከዓ ሕጂ ብፍላይ ካብ 93 ናብ ምክልኻል ምብፅሑስ እቲ ሰሚናራት ብዛዕባ ውስ ገዲፈ የ ማለት እየ ሕጂ ድሮ 8 ዓመተይ ወይ ገረገር ለኹም ምክልኻል ማለት እየ። ግን ኣነ ዝከረኒ እንዲሕ ኮይኑ ኩሉ እንዲሕ ኮይና ልዕሊ 10,000 ኪሎ ሜትርስ ብዙሕ ሰሪሕና ኣላ ማለት እየ። ነፍሰከፍ ፕሮጀክት ነፍሰከፍ መስመር ክንደይ ነይሩ እኳ ዘይብልናስ ንገዛ እሱ ካብ ናቕፋ እንድሕሪ ዓይተርባ ኣቲና ወይ ድማ መራፊት ንኣትልና ኮይና ሓደ ናይ 400 ኪሎ ሜትር ሰሪሕና ኣለና ማለት እዩ ብካልእ ኣዘራርባ።
0: ክንዲዚ ዝኣኽሉ ጽርግያታት እሞ ከዓ ብዝተደረተ መሳርሒ ንዘይሕሰቡ ጎቦታትን ስንጭሮታትን ክስንጥቕን ብቑዕ መስመራት ክትሃንፅን ምኽኣል ዕላማን ድሌትን ምህላው እንተዘይኮይኑ ካልእ ዝወሃቦ መልሲ የለን።
2: እቲ ኩነታት እዩ እቲ ዝደፍአ ከምኡ ንክትገብር ሓደ ኩሉ እቲ ኣብኡ ዝነበረ ከምታ ዝገለፅ ኩልካ እቲ ሰብ እዩ እቲ ተሃትብሎ ክገብሮ ኣለኒ እንድሕሪ ኢልካ ዘይግበር ነገራት የለን። ኣፍኮርስ እንድሕሪ ኣብርህ ኮይኑ ዝደፍኣካ ነገራት ስለዘየለ ካልእ ኣማራፂታት ካ ትደሊ እቲ ዝነበረ ኩነታት ግን ናይ ግድን ይኸም ክትገብር ዳይ ከምኡ እዩ ነርቲ ኣራዳዳእ ናይ ዝኾነ ኣብኡ ይንኣስ ይዕበ ዋላ ሽማግሌታት ደቂ 70 ዝነበሩን ዋላ ደቂ 18 ዓመት ዝነበሩ ፊተወራርን ሓደ ዩ ነርቲ ተኻትብሎ ክንገብር ኣለና ይቲ ተኻትብሎ በዚ ከምዚ ዓይነት ኩነታት ኣሎ። ስለዚ መዋፅኦ ክንፈጥር ኣለና ስለ ዝኾነ ኣብርህ ኩነታት ከምኡ ክግበር ኢልካ ክትሓስብ ኣይከኣልን እዩ ብዝኾነ መለክዕ ክኸውን ኣይክእልን እዩ።
0: ኣብ እዋን ምህናፅ ናይዞም ንዛረበሎም ዘለና ጽርግያታት ይኹን ኣብ ካልኦት ስራሓት ሎሙን ኣሎ ኢልካ ዘይትግምቶ ኣወዳድባ ስራሓትን ኣተሓሕዛ ጸብጻባትን ነይሩ እዩ። ኣብዚ ንሪዮ ዘለና ሰነድ ኣብ ነፍሲ ወከፍ ናይ ስራሕ ዕለት ዘጋጠመ ብደቂቕ ተገምጊሙን ትሰኒዱን ኣሎ። እዚ ሰነድ እዚ ብኮምፒተር ዘይኮነ ኣብ እዋኑ ብኢድ ዝተጻሕፈ እዩ። እዚ እቲ ስራሓት ብወጃሃላ ዘይኮነ ክሳብ ክንደይ ብጥንቀቐን ብዓብዪ ፍናንን ይስራሕ ምንባሩ ዘረዳኣና እዩ።
1: ብዘይካዚ ንዓና ኣብቲ ስራሕ ዝያዳ ዝኾነና ሕጂ እውን እተሓዘ ይብሎ ኣነ ኣብቲ ዋንቲ ንሕዞ ዝነበርና ፀብፃባትና ኣዝዩ ፅፉፍ ነይሩ ናይ ገንዘብ መልክዕ ኣይንህቦን ነርና ንኸውን ብገንዘብ ኣይንዛረብን ስለ ፅናሕና ብገንዘብ ኣይንዛረብሉ ነርና ንኸውን እንታይ ዓቅም ሰብ ወፊሩ እንታይ ዓይነት መሳርሒታት ነይሩና ክንደይ ጠፊኡ ክንደይ ኣሎ ክንደይ ተሰይሩ ክንደይ ከነበርክት ንኽእል ሓደ ሰብ ምስ ሓደ ክኢላ ወይ ታእሽሙ ወይ ክንደይ ክኩዕ ትኽእል ኣብ መዓልቲ ምስ ገለ ጉር መሳርሕትና ከመይ ገርና ከ ንውዝዖ ወይ ድማ ፋሕ ንብሎ ንክንደይ ሰብ ዝውሃቦ እቲ ኣድማዕ ዝኾነ ስራሕ ቨሪ ኤፌክቲቭ ክኸውንሲ ከመይ ይኸውን ፅቡቅ ኣተሓሕዛ እዩ ነርና ሽዑ
0: ኮሚሽን ህንፃ ክፍሊ ፅርግያታት ኣብ ግዜ ቃልሲ ኣብ ዘበርከቶም ስራሓት ነፍሲ ወከፍ መስመር ነናቱ ታሪክ ዘለዎ እዩ ኩሉ ተደማሚሩ ድማ ነቲ ፅንኩር ሂወት ገድሊ ኣፋኺሱ ጥራይ ዘይኮነ ንህላዊ ሰውራ እውን ኣረጋጊፂ እዩ መስመር ተዘይህሉ ማየ መሃለወን

0: ሓድነታዊ ቃልሲ ህዝቢ ኤርትራ ክዕወት ዝኽኣለ ኣብ ብዙሓት ካልኦት ተመሳሰልቲ ቃልስታት ብዙሕ ዘይትረአየ መሰረታዊ ጉዳይ ስለ ዘማልአ እዩ። ህላወን ድልዳልን ድጅን ብፍላይ ድሕሪ ምውላድ ህዝባዊ ሓይልታት ሓድነት ኤርትራ እዚ ሕቶ እዚ ከም ቅድሚ ኩነት ንዓወት ስለ ዝተረአየ ካብ መፋርቕ ሰብዓታታት ሒዙ ብዙሕ ተሰሪሑሉ እዩ። ኣብ 1975 ዓቕቢ ሰብ እትውድብ ብብዝሕን ዓይነትን ብዝላ ወሲኹ ተንቀሳቐሲ ቅዲ ኩናት ክኽተል ምስ ጀመረ ድማ ደጀን ንምምስራትን ንገለገለ ጠለባት ሰራዊቱ ኣብ ምምላእ ዝነጥፋ ንኣሽቶ ኣካላት ንምቓምን ግዜ ይወሰደን። እዘን ኣካላት እዚኣተን ኣብቶም ዝቐጸሉ ዓመታት ኢደ ስራሓት ኣብ ዝተባህለ ኣሃዱ ተወዲበን ቀስ ብቐስ ዓብየንን ካብኣተን ትፅቢት ዝተገብረሉ ኣበርክቶ ገይረንን እየን። በዚ ናይ ሎማ ኣተሓሕዛና ግን ንቑም ነገረን ብሰፊሑ ምዝርዛር ዝከኣል ኣይኮነን። ንኣበርክቶኦን መታን ክመዝኑልና ንዝሓለፈኦም መድረኻት ክዕልሉናን ኣብ መወዳእታ ዝበፅሖ ደረጃ ምዕባለ ብመጠኑ ክገልፁልናን ንሓያለ ካብ መስረተንን ገዳይም ኣባላተንን ብሓፂር ክንዘራርብ ጥራይና ክኢልና ካብ ባሕሪ ብጭልፋ ተጋዳላይ ብርሃነ ወልደ ኪዳን ሓደ ካብኣቶም ኮይኑ ኣብቲ ኣሃዱ ንነዊሕ ግዜ ካብ ዝሰርሑ ሓለፍቲ እዩ። ንኣድላይነቱን ኣቃውምኡን ብዝምልከት ዝብሎ ኣለዎ።
1: ሓደ ካብቲ ፍሉይ መለለይ ናይ ህዝባዊ ግንባርሲ ንመግዛእታዊ ስርዓት ብሓይሊ ብረት ምስጓጉ ጥራይ ዘይኮነሲ መሰረት ናይ መጻኢ ኤርትራ ክኸውን ዝኽእል ሰረታት እናንፀፈ ይኸይድ ምንባር እዩ። እዚ ብኩሉ መዳያቱ ምስ ቁጠባብ ዝተኣሳሰረ ምስ ናይ ህዝቢ ምውዳብን ምንቃሕን ዝተኣሳሰረ ናይ ዜናዊ ስራሓቱ ካልእ ዝተፈላለየ መዳያት ሲ ኩሉ ካብ መጀመርታ ሰረት ኣንፂፉ እዩ ክኸይድ ፀኒሑ። እዚ ከዓ ብተመክሮ ኣነ ካብ ዝረእኽዎን ካብ ዘንበብክዎን ከዓኒ ንህዝባዊ ግንባር ፍሉይ ዝገብሮ እዩ። ናብዚ ናይ ናህና ናይ ጨንፈር ኢደ ስራሓታ መሰራርታ መፂና ክንሪኦ ከለና መጀመርታ ኣብ 1974 እዩ እቲ ሽዑ ዝነበረ ተዋጋኢ ሰራዊት ወይቲ ሓይልታት ንዝነበሮ ብረት ዝፅግን ወይ ዝነበራ ረድዮን ሰዓታትን ዝፅግን ስለ ዘይነበረ ሕጂ እዚኣተን ዝተባላሸዋ ከዓኒ ኣብ መኽዘን ይቕመጣ ስለ ዝነበራ ነዚኣቶም ዝፅጉኑ ይኽእሉ እዮም ዝበሃሉ ሰባት ኣርባዕተ ሰባት ክልተ ናይ ፅገና ረድዮን ሰዓትን ክልተ ከዓ ናይ ብረት ምስ ሓሓደ ተሓጋገዚኦም ብ6ዱሽተ ሰባት እዩ ትራሕባ ዝብል ኮይኑ ራሕባ ብመሰረቱ ናይ ዓረብ ቋንቋ ኮይኑ ፅገና ማለት እዩ። ስለዚ ራሕባ ኣብ ወር 5974 በዞም ኣርባዕተ ቁሩብ ፍልጠት ዝነበሮም ክልተ ሓደስትን ብ6ዱሽተ ሰባት ቆይሙ ዕላሙ ከዓ ነዚ ጠቐስኮ ነቲ ወይ ዝድርበ ዝነበረ ወይ ኣብ መኽዘን ዝቕመፅ ዝነበረ ብረትን ረድዮን ሰዓትን ንምፅጋን ተባሂሉ እዩ። ሽዑ ዝነበሮ መሳርሒታት ድማ ኣዝዩ ውስን ናይ ከም በዓ ካቻቢተ መሳሊ ሓደሓደ ፒንሳት እዚ ኮይኑ ዝኾነ መሳርሒ ኣይነበሮን። ምስ ግዜ እዚ እናኸደ ምስ ከደ ግን ብፍላይ ኣብ መወዳእታ ናይ 1974 ምስ ምውዳቕ ናይ ስርዓት ሃይለስላሴን ምምፃእ ናይ ደርግን ኣብ ሰውራ ኤርትራ እውን ሓደ ርኡይ ዝኾነ ናይ ምዕባለ ለውጢ ተኸሲቱ ብዙሓት መንእስያት፣ ብዙሓት ምሁራት፣ ብዙሓት ዝተፈላለየ ሞያ ዝነበሮም ናብ ሰውራ ክውሕዙ ስለ ዝጀመሩ ኣብ 1975 ከዓ ብዙሕ ክእለት ዝነበሮም ሰባት ስለ ዝመፁ እንደገና እቲ ራሕባ ኣብ ወርሒ 1975 ዳግማይ ተወዲቡ ሓደስቲ ተወሰኽቲ ኣካላት ኣብ ርእስተን ዝነበራ ናይ ፅገና ብረትን ፅገና ሬድዮን ሰዓትን ሓደ ኣካል ናይ ሓፂን ኣካል ናይ ዕንፀይቲ ከምኡውን ናይ ስፌት ቆርበት ዝኣመሰሉ ኣካላት ክኸውን ክኢሉ ምክንያቱ እቶም ሽዑ ዝመፁ ብዙሓት ከምዝገልፆ ዝፀናሕኹ ሞያውያን ስለ ዝነበሩ
2: ተኣውራዊት ሳሕል ደጀና መበገሲ እያ።
0: ነዘን ትካላት እዚኣተን ኣብ እግሪ ተኽለን ዘተዋህበን ዕማም ገዚፍ እዩ ነይሩ። ዕማምን ንምስልሳል ዘኽእለን እኹል ዕጥቂ ግን ኣይነበረንን።
1: ካልኦት ዝተፈላለዩ ትካላት ዝነበርዎ ዝበሃል ናይ ሕርሻ ትካል ነይርዎ ዝበሃል ወይ ካልእ ዝነበረ እናኸድካ ዝእከብ ከምኡውን ኣብ ቅድመ ግንባር ዝነበረ ሓይልታት ብውድባት ናይ ከተማ ውድባት ዝነበሩ ዘምፅዎ ዝነበሩ ሒዞም ዝኣትዉ ዝነበሩ መሳርሒታት ቁሩብ እናደለወ ክኸይድ ክኢሉ ማለት እዩ።
3: ክንብገስ ከለናስ ዋላ ሓንቲ ነገር ኣይነበርናን መሳርሒ ኮይኑ ኣይነበሮ ትውድቡ መሳርሒ ኣይነበሮ ሓታ መበገሲትና ሓንቲ ሳንዱቕ ምዘን ትራክተር ናይ እስቡ ዝሰራሓ ዝነበረ ካብ በዓል ከባቢ ሽዕብ ድመፃ ሓንቲ ሳንዱቕ ናይ ሓደ ካርባንቴረ ሕጆማ ምስ መፅኦም እዚኣ ሕጂ መጋዝ ነርዋ መጋዝ ናይ ሓፂን ነርዋ ብያለተካተባት ነርዋ ብዚኣ ኢና ንብገስ ሕጂ መሳርሒ ነበረን ከምዝብለካ ዘለኹ ሲ ኣዝኻ ብጉልበት ኢካ ተሃልኸ ካልኣይ ነገር እንታይ መሲካ ቶም ጥረ ነገራት ብጉልበት ኢካ ተምፆም ንኣብነት ንሕና ማጨው እንተለና ኮይና ተሰኪምና ካብ ደብዓትና ከምፆም ካብ ማጨው ተኻ ባትሕታ ክንወስዶም ከለና 2ሰዓ 3 ሰዓት ናብ ክሳድና ተሰኪምና እዮም ንኸይድ ብሰብ ሕጂ ሓደ ናይ ቀረብ ፀገም ነርና ካልኣይ ነገር ከዓ ናይ መሳርሒ ነሩና እዚ መሳርሒ ከም ዝብለካ ዘለኹ ብምሳር ብመጋዝ ብተኻተሎ ኢና ንጥቀም ነርና ሽዑ ካብ ዳሕራይ ድመፀ ማሽናት ዝመፀ ሽዑ ዝሰራሕ ነ ስራሕ ሕጉሰና ኣነ ምክንያቱ ለይትን መዓልትን ተባላሒትካ ስም ዘለካ ንቶም ጉዳያት ክትፈትሖም ከለካ ሽዑ ዝስማዓካ ዓግበት
2: ራበጃዊት ሳሕል ደጀና ናብኩንኩርናዓት ሃገርና
0: ከንፈር ኢደ ስራሓት ሓደ ካብቶም ካብ ግዜ ናብ ግዜ ርኡይ ምዕባለ ዝረኣዩን እናሰፍሑ ዝመፁን ኣካላት ውድብ እዩ ነይሩ። ብፍላይ ኣብ ሰማንያታት ከዓ ንብዙሓት ሓደስቲ ፋብሪካታት ዝሓቁፍ ገዚፍ ኣሃዱ ንምዃን በቂዑ እዩ። በብሸነኸን ሽዑ ንዝነበሩ ፍሉያት ሽግራት ንምቅላል ዝቆማ ፋብሪካታትን ኣብያት ዕዮም
4: ሽዳ ኣገዳሲት ባእታ ኣብቲ ሓርነታዊ ኩናት ስለዚ ኣብ ክንዲ ሓንሳብ ትርከብ ሓንሳብ ትስዓን ትኸውን ኣብ ሜዳ ክነፍርያ ነብስና ንክእል ኣለና ብሽዳ ዝብል ሓሳባት ምንጭ እዩ። ኣብ 78 ሕጂ ብ79 ካብ ዓዲ ጥልያን ብተሳትፎ ናይ ሓፋሽ ውድባት ናብ ዓዲ ጥልያን ዝነበሩ ተገዚኣታ መሽን ኣብ 1980 ኣብ ስዋኪን ዝበሃል ገለገለ ናይ ሞዲፊካሪ ስራሓት እንዳተሰርሓላ ንገላዋ ርሓብኡ ሰሪሓ ካብኡ ኣብ 1980 ንሜዳ እትያ ኣብ 81 ከዓ ኣብ ሜዳ ሰርሓ ቀፂላ ማለት እዩ። ሽዳስ ዳርጋ ካብ ብረት ፈሊኻ ስለ ዘይተሪያ ቀፃልነት ዘለዎ ወስታይ ቀረብ ክህልዋ ስለ ዘለዎ እዛ መሽን እዚኣ ተገዚያ እቲ ዝበዝሕ እዋን ኣብ መፍራይ ሽዳ እያ ነራ ተኣኸዱ ሓደ ሓደ ናይ ቴክኒክ ክስታይ ጓርኒስዮነታት መሳሊ እውን ብጥበብ ናይቶም ኣብኡ ዝነበሩ ክኢላታት ትስራሕ ነይሩ ዝከረኒ ድሪል ኣትያ ሜዳ ንዓኣ ዝኸውን ጓርኒስዮነ ተሳኢኑ ብጥበብ ናይ ሰራሕተኛታትና ተሰሪሑ ስራሓ ቀፂላ ከምዚ ናይ ቴክኒክ ኣቑሑት ትስራሕ ነይሩ። ብዓብዩ ግን እቲ ስራሕ ናይ ፕላስቲክ ስራሕ ስለዝነበረ ክሰፋሕ ኣለዎ ዝብል ፕሮጀክትታት እንዳተፀንዐ ቀሪቡ ኣብ 88 ናይ ኩባያ እዚ ናይ ፋርማሲ ኣስቃጥላታት ነዚ ኸኒናታት ዝኸውን ብያቲ ራሕባ እዚ ናይ ዲኤምኬ መግቢ ህፃናት መዐሸጊ እውን ክፈሪ ጀሚሩ ካብ 89 እንዮ። ስለዚ እቲ ቀንዲ ስራሓ ንሽዳ ይኹን እምበር ዳሕራይ እንዳሰፍሐዮ ኸይዱ ናይ ፕላስቲክ ኣቑሑት እውን ክፈሪ ጀሚሩ።

0: መጀመሪያት ቀንዲ ዕላማ መቀያሪ ናይ ኣፅዋራት መኻይን ታንክታት እዩ እቲ ቀንዲ ስራሑ። ድሓር ግን ምስቲ ናይ ምብዛሕ ናይ ህዝቢ ዋላ እቲ ሰውራ ሓራ ቦትኡ እንዳሰፍሐ ምስከ ድሞ ኩሉ ኣብ ሕብረተሰብ ዘድሊ ናይ ሓፂን ስራሓት እዩ እቲ ዝዓምም ነይሩ እዚ ኣሃዱ እዚ ኣብቲ ናይ ሽት ሜታል ክምዝብል ከታ መጀመርያ ረሓባ ፈርኔሎ ሰንኬሎ ጥራሕ ድነበረት ቤት ትምህርትታት ኣብ ሓራ ቦታ ቤት ትምህርቲ እንዳተሰርሐ ቤት ፅሕፈታት እንዳበዝሐ ምስ ከደ ኩሉ ማዕፁኡ ሳንዱቁ ምስታይ ኮይኑ ዋላ ምሩኻት እውን ብብዝሒ ስለ ዝነበሩ ንዕኦም ዘድሊ ኩሉ ፈርኔሎ ሰንኬሎ ገለመለ ካልእ እውን ነዚ ነተን ኣህዱታት ናይ ኣልሚኒየም ድስቲ ካብ ብዓብ ኣሃዱ ጀሚርካ ክሳብታ ንእሽተይ ናይ ፋሚሊ ዝኸውን ድስቲ ንእንዳ ህዝቢ ከይተረፈ ብኣልሚኒየም ይሰርሕ ማለት እዩ። እዚ እቲ ወልዲንግ ሾፕ ዝበሃል ከዓ ዓበይቲ ዝለሓም ነገራት የልሕም ጥራሕ ደይኮነ ንመሳርሒታት ባዕሎም ንኣብነት ፕሬሳ የድሊ ናይ ብሎኬቲ ናይ ሕጡብ መስርሒ ዘድሊ ጉንዲ ዝጨድድ ዓርከብ ከባይ ተጨዲዱ ከም ጥረ ነገር ዕንጨይቲ ከገልግል ዝተባሃለ ከዓ ንዕኡ ትጨድድ መሳርሒ ካይ ሰርሕቲ እንዳ ምልሓም ዋላ ዓፃፊት ጠቕላሊት ላሜራ ንሓፂን ዝቆርፅ ሴጋ ዲስኮ ዝኩታ መሳርሒታት ከይተረፈ ይሰርሕ ነይሩ። እቲ ማሽን ሾፕ ዝበሃል ከዓ ካብ ድደቐቐ ከሳብቲ ዝዓብየ ዝበሃል ናይ ውድብ መቃየር ኣቑሑት ዝሰርሕ ኣህዱ እዩ። እዚ ኣህዱ እዚ ብፍላይ ፎንደርያ ሓፂን ከነምክኽ ምስ ጀመርና ሞ ከዓ እቲ እዝዩ ዝተሓላለኸ ቅርፅታት ካይተረፈ የፍሪ ማለት እዩ።
1: መድሃኒት ሚት ካሚት ካብ ደገ መፅእ ስለ ዝነበረ ብውሕድ መጠን ጥራሕ እዩ ዝርከብ ዝነበረ ድሓር ክብሪ ስለ ዝነበሮ ብናይ ወፃኢ ሸርፊ እውን ኣዝዩ ምስቲ ዝነበረ ሓገዝ ዘይምንባር ብዙሕ ስእነት ነይሩ። ገለገለ መድሃኒታት ከዓ ከም ዝበዓለ ኢንፊዥን ከበድቲ ብምዃኖም ንትራንስፖርት ብዙሕ ሽግራት ነይሩ። ስለዚ እዚ ሳብ ሜዳ እንተፍረናዮ ደ መሓሸን ዝብሊት ነቲ ሳይት ኣቢልዎ። ስለዚ ኣብ መንጎ እቲ ናይ ስትራቴጂያዊ ምዝላዕ ስለዝመፀ እቲ ሓሳባት ንገለ እዋን እኳ ተቋሪፁ እንተነበረ ኣብ 1982 ግን እቲ ናይ ኢንፊዥን ኣሃዱ ክቐውም ክኢሉ ብኣዝ

0: ጀመረ እምበር ነቲ ኣብቲ ውድብ ዘድሊ ዝነበረ መድሓኒት ፈፂሙ ክብድሆ ኣይክእል ነይሩ። ምክንያቱ መሳርሒታት ኣዝዩ ድሕርን ትሑት ዓቕምን ዝነበሮ እዩ ነይሩ። ካብኡ ቀፂሉ ውፅኢቱ እንዳተረኣየ ምስ ከደ ኣዝዩ ብዝበለፀ ክምዕብል ኣለዎ ተባሂሉ ዳርጋ ብ 986 ክሳብ 89 ኩሉ መሳርሒታት ናይ ኢንፊዥን ኣሃዱ ዝበሃል ብሓደስትን ሙዕቡልን ፅቡቅ ዓቕሙ ዝነበሮን መሳርሒ ተተኪኡ ናይ ክኒና ውን ልክዕ ኮኑ ዳርጋ ኩሉ ዝነበረ መሳርሒታት ወፅኡ ተተኪኡ ሓድሽ መፍረ ናይ ካፕሱል ከዓ ተጀሚሩ።
1: ምድርን ሰማይን እንተተላገበ ቅምዓይን መርፍእ ሁሉን ተፀበበ ኣትዩ ተብሎ ሓፅር ፈንጢስካ ናይ ኩሉ መብትሕ እናፅትካ ጨቢጥካ ተጋዳላይ ዝብሎኻስ ታዩ ፍጥረታይ
2: 979 ኣብ ጀላሃንቲ ማለት እዩ። ምስቲ ዝነበረ ሕፅረት ምግቢ ናይ ተወሳኺ ምግቢ ናይ ህፃናት ከም መፅናዕቲ መጠን ተጀሚሩ ማለት እዩ። ብድሕሪኡ ግን ከም ፋብሪካ መጠን ብ1983 ካብ 81 ጀሚሮ ክሳዕ 83 ኣብ ፕሮዳክሽን ዝበፅሓሉ 83 እዩ ነይሩ ማለት እዩ። እዚ ናይ ንእስ ኮሽን መግቢ ክቆም ከሎ ነቲ ዝነበረ ሕፅረት ናይ ህፃናት ይኹን ናይ ኣዴታት ይኹን ናይ ሕሙማት ይኹን ናይ ስንኩላን ይኹን ከምኡ ውን ናይቶም ኣብ ከባቢና ዝነበሩ ሰብ ክሳግም ንዕኡ ንምእላይ ተባሂሉ ዝተገብረ መግቢ እዩ ማለት እዩ። እዚ ክግበር ከሎ ከዓ ተወሳኺ መግቢ ማለት እየ ተወሳኺ መግቢ ሓደ ህፃን ካብ 6 ወርሒ ኒኒዎ ተወሳኺ መግቢ ስለ ዘድልዮ ንሕና ኣብቲ ዝነበርናዮ ግዜ ከዓ እዚ ተወሳኺ መግቢ ካብቲ ዘሎና ጥረ ነገራት ማለት ካብ ማሸላ፣ ካብ ፀባ፣ ካብ ሽኮር፣ ካብ ዓተር ማለት እቲ ንሕና እንጥቀመሉ መግቢ ካብኡ ከዓ ንህፃናት ከመይ ገይሮም ክዓብዩ ከም ዝኽእሉ፣ ከመይ ገይሮም ሰብነቶም ክነጥቁ ከም ዝኽእሉ፣ ከመይ ገይሮም ንሕማማት ከዓ ክከላኸሉ ከም ዝግብኦም ኢልና ኢና መሰ

ኣብ ማሰራቱ ናይቲ ኣካል ኣብ ግዜ 75 መፋርቕ እዩ ነይሩ። እሱ ከዓ ኣብ ሳሕልን ኣብ ሰሜን እዩ ተጀሚሩ። እቲ ኣብ ሳሕሊ ዝነበረ ካብ ወፃኢ ዝተገዛእ መኻይን ብ11 መኻይን ክጅምር ከሎ፣ እቲ ኣብ ሰሜን ዝነበረ ከዓ ካብ ፀላኢ ዝተመንዘአ ብ6 መካይን ይጀሚሩ። ስለዚ ብመሰረቱ ናይ ክልቲኡ ዕላማ ነቲ ዕርቃን ናይ ሰራዊት ምሽፋን ተገሪ እዚ እቲ ብውሑድ ዓቕሚ ይኹን ዳ እምበር በብእዋኑ ካብ ማዓስከራት ናይ ፀላኢ እናተመንዛዓ መፃ ስለዝነበረ ቲ መሳርሒታት ዓለባ እውን ከምኡ ዓይነት መፅእ ስለዝነበረ እቲ ትካል ብፍላይ ከዓ ኣብ ሰሜን እቲ ዝያዳ ዓለባታት መፅእ ስለዝነበረ እቲ ናይ ሳሕሊ ዝነበረ ትካል ስፌት ናብ ሰሜን ከም ዝመፅእ ተገይሩ ማለት እዩ። ኣብ ዒራዒሮ ዝተባሃለ ቦታ ተጠርኒፍና ነቲ ስራሕ ናይ ስፌት ክንጅምር ክኢልና ማለት እዩ። ብተወሳኺ እሱ ጥራይ ዘይኮነ ኣብ 76 እውን ኣብ ደቡብ ኣብ ዓሊ ገደ ናይ ስፌት እውን ቆይሙ ነይሩ። ነቲ ኣብኡ ዝነበረ ናይ ሰራዊት ዕርቃን ንምሽፋን ተባሂሉ ዝተገብረ እዩ። ብድሕሪኡ እቲ ኣካል ንሰፍሐ ወይ ናይ ኣድማ ስራሕ ተባሂሉ ድሕሪ ናይ ክረን ምሕራር እቲ ኣብ ሰሜን ዝነበረ ናይ ኢደ ስራሓት ዝበሃል ናብ ሳሕል ክወርድ ኣለዎ ስለ ዝተባሃለ ኣብ ሳሕል ኮይንና ብዝያዳ ብዝሰፍሐ ብዝበዝሐ ኣመካይንኩም

0: ነቲ ዕማም ክንጅምሮ ክኢልና ኣብዚ እውን እቲ ሓደ ካብ ሰሜን ሒዝናያ ዝመፀና ዓለባታት ነይሩ ካብ ወፃ ውን መፀና ዓለባ ነይሩ ተገዚኡ ነቲ ስራሕ ብከምዚ ክንዓሙ ክኢልና ማለት እዩ።
1: ኩሉ መብትሕና ኢትካ ጨቢጥካ ተጋዳላይ ዝብሎ ካስታዩ ፍጥረትካይ
2: ብረት ዝበሃል ተሲሩ ሓንቲ ብረት እንተረዓደዩላትካ ዳርጋ ሓደ ሓይሊ ኣብ ጠጠው ኢልካ ዳርጋ ዝውዕለ እዩ። ስለዚ መጀመርያ ሕጂ ብዕንጨይቲ ዝመፁ ሰለፍ መፃግተኪ ንዓት ሽጎጥ ገለመለ እዞም ናይ ፀላእ ዘነብሩ ኸውን ኤምዋን ካልኦት ዝመሰሉ ይሰብርዎም ነሮም ነዞም ላዓታት እዚኣቶም። ስለዚ መሰረቱ ነዞም ብረት እዚኣቶም ለይትን መዓልተን ፅዕርካ ላዓታቶም ገለመለኦም ኮይኖም ኣብ ኩናት ከም ዝርክቡ ምግባር ካልኣይ ነገር እዘን ናይ ሬድዮ ዘለካ ርክባት ኩሉ ግዜ ሬድዮ ዝክብ ነረና እዘን ሬድዮ ዝክብን ሰነድቆ ድልየን ነረን ማተርያል ገለ ዝበሃል ኣይነበረና ነዘናቶንታሽ መገበርና ካብ ሕሪኡ እውን ሕክምና ኣጋር ሓኪም ገለታት ነሩ ሕክምናታት እናቁማ ይመፅእን እዚ ናይ ሕክምናታት ዝበሃል ዘሎ ሕቶታት ወይን ሕጂ መስሓብ ትራክሽን መራኩስ ካልእ እዚ ንዕዘድል መሳለጢታት ነቲ ሕክምናታት ዝደሊ ብዕንጨይቲ ዝምልከት ኩሉ ተኸትሎ እዮ። ዳሕራይ እውን ኣብተ ፅሕፈታ እንዳተመሰረታ ኸደ ቀደም ተኸትሎ ይነበረ ዳሓር ግን ትሰውራ እንዳዓበየ ቁርፁ እንዳሓዘ እንዳመፀ ከይድ ከሎ ሕጂ ጣባሉ ገዛ ርሱ ኣርማድታት ካልእ መቐመጢ ተኻትሎታት እንዳመፀ ከይዱ ምስኡ ምስተን ሓደ ክልተ ድመፃና ዝነበራ ማካይን እተን ማካይን ስቦንዳ እናተተን እነትርእን መብዛሕተ ነረን ስቦንዳ ናተን ክንገብር ስቡረ ስቦንዳ ናተን ክንገብር ክንክእል ኣለና ካልእ ዳሓር ደፋ እንዳለመፅኡ ፅሕፈታት ዓብዩ ትካላት ወይ መፅእን ሕጂ ናይ ፋርማሲ ናይ ላቦራቶሪ ናይ ካልኦት ተኸትሎታት ገ ነና ፈውስ መድኒት ናይ መድኒት ፋብሪካታት መፅ እዚ ፋብሪካታት ዝኮይን ንሕና ብግቡእ ነቲ ንዕዱ ዝል ፈርኒቸር ይኹን ተኸትሎታት ዝኾን በዓልና ክንዳሉ ክኢልና ማለት እዩ።
3: ምስኡ ትዕጥቂ ጥራሕ ንመትሓዝ ጥይት ገለ ዘይኮነ እንከላይ ነቲ ናይ ጫማ እውን ተወሳኺ እቲ ንእኽሊ ዶ ንምኽዘን ዶ ንገዛውቲ ዶ ቴንዳታት ንምስራሕ እውን ዝዓለመ እዩ ነይሩ። ሕጂ እቲ መጀመርታ ክሰርሖ ዝጀመረ ግን እቲ ምስፋይ ዕጥቂ እዩ ኣብ 1975 ኮይኑ ኣብ ወርሒ 7 እቲ ክቀመሉ ዝደለየ ምክንያት ድማ ነቲ ናይ ዕጥቂ ሕፅረት ዝረአ ዝነበረ ንዕኡ ንምዕማም ወይ ንዕኡ ንምቕራብ እዩ ኮይኑ ቀንዲ ዕላሙ
4: ሓደ መፍራይ ናይ ሞዴስ ማለት እዩ። እቲ ካልኣይ ከዓ ናይ ሳሙና እዚ ናይ ሳሙና ንርእሱ ነዊሕ ፈተነታት ዝካየደሉ ዝነበረ ቅድሚ ምዝላቅ ካብ ከረን ጀሚሩ ዝካየደሉ ዝነበረ እዩ። ኣገዳስነት ናይ ምቋም ነዚ ናይ ንኡስ ኮሚስዮን ፅሬት እንታይ እዩ? እቶም ሳሙና ብቕንዱ ሞዴስ ድማ ኣድላይነት ኣብቲ እዋንቲ ናይ ሳሙና እኳ ርዱእ እተኾነ ናይ ደቂ ኣንስትዮን ምስ ብዙሒ ተሳታፍነት ናይ ደቂ ኣንስትዮ ኣብቲ ሜዳ እቲ ሽግር ኣቃሊልካ ዝረአ ስለ ዘይነበረ ነዚታት ኩሉ ግዜ እንዳ ገዛእካ እንዳዓደካ ክትፈትሖ ነቲ ሽግር ምቕፃል ባዕልኻ ኣፍሪኻ ገለ ናይ ገንዘብ ኹን ናይ ቁጠባ ናይቲ ውድብ ምድሓን እዩቲ ቀንዲ ዕላማ። እቲ ናይ ሞዴስ ኣቅድም ኣቢሉ ጀሚሩ ስለ ዝነበረ ምቕፃሉ እዩ ብመደብ ብስሩዕ ጌርካ ናይ ብፋብሪካ ደረጃ ብስሩሕ እሞ እቲ ጠለብ ፈሊጥካ ድማ ክንደይ ትሰርሕ ባጀት እንዳውፃእኻ ክካየድ ምንቲ እቲ ክታይ ነቲ ሽግር ከዓ ብዓንዲ ርእሱ ይፈትሕዎ። ምክንያቱ እታ ማሽን ተገዚኣ ዝመፀት ተተኺላ ትሰርሐ ዝነበረት ብናይ ብዙሒ ምፍራይ ናይ ሞዴስ ፀገም ስለ ዘይነበረ እቲ ጠለብ ዝበሃል ናይቲ ውድብ ኣብ ናይ ደቂ ኣንስትዮ ተማሊኡ ተፈትሑ ሚኢትካ ሚኢቲ ተፈትሑ ይቕፅል ነይሩ። ሕጂ እውን እንተኾነ ገና ብመደፈራት ተተኺሉ ነዚ ኩሉ ዕዳጋታት ንሪኦ ዘለና ገና እታ ማሽን እቲኣ ተፍልዮ ዘላ እዩ።
5: እዘን ፋብሪካታትን ኣብያቶ ዕዮን እዚኣተን ዕማማተን ብግቡእ ኣሰላሲለን ሽግራት ውድብ መታን ከቃለላ ዘድልይዎን ጥረ ነገራት ብቐፃሊ ክረኽባ ነይርዎን። እንተኾነ ግን ብቐሊሉ ይረኽብኦም ኣይነበራን። ገለ ካብኣተን ብፍላይ ካብ ከባቢአን ኣራርየን እየን ፀገማተን ክፈትሓ ዝፍትና ነይረን። ካብ ፀላኢ ዝምንዝዑ መሳርሒታትን ጥረ ነገራትን ከዓ ቀንዲ ምንጨን እዮም ነይሮም።

0: ስድሽተን ጀሚሩ ወይ ካብ ሰብዓ መወዳእታ ሰብዓን ሓሙሽተን ኣትሒዙ ንጥፈታቱ ኣብ ከበሳታት ናይ ኤርትራ እውን ኣዝዩ ስለ ዘስፋሕፍሐ ምዝ ምስፍሕፋሕ እዚ ተኣሳሲሩ ሕጂ ሓደ ንኡስ ጨንፈር ናይ ኢደ ስራሓት ካብ መጀመርታ 76 ነዚ ሰሜናዊ ግንባር ናይ ፅገና ኣገልግሎት ክህብ ተባሂሉ ዝቆመ ገለ ነይሩ። ሕጂ እዚ ኣህዱ እዚ ጥራይ ነቲ ኣብቲ ሰሜናዊ ግንባር ዝነበረ ሓይልታት ናይ ህዝባዊ ግንባር ኣድላይ ናይ ፅገናን ምስኡ ዝኸይድ ስራሓትን ባል ጥራይ ዘይኮነ ምስቲ ህዝባዊ ሓይልታት ካይዶ ዝነበረ መጥቃዕትን ድምስሶ ዝነበረ ማዓስከራት ናይ ፀላኢ እናኸደ እውን ኣድለይቲ ዝበሃሉ ንብረት ናይ ፀላኢ እናኣከበ ንሳሕል እውን ዝምግብ ዝነበረ እዩ። ተወሳኺ ምስተን ሓይልታት እናተዋሃደ እውን ካብ ከተማ ዝተፈላለየ ንብረት እውን ከም ዝወፅእ ይግበር ነይሩ። ንኣብነት ሽዑ ካብተን ኣዝየን ዓበይቲ ዝነበራ ዝወፃሲ ሓንቲ ዕብይ ዝበለት ጀነሬተር ሓንቲ ዓባይ ናይ ፅርበት ዕንፀይቲ ማሽን ሙሉእ ዘጠቃለት ኮምቢናቶ ትበሃል። ከምኡውን ካልኦት ሰለስተ ቸርኮላር ኢሎም ዝፅውዕዎን ብኤሌክትሪክ ስራሓ ናይ ዕንፀይቲ መሳርሒታት ካልኡውን ዝተፈላለየ ናይ ኢድ መሳርሒታት ዝወፀለን እዩ። ምስ ከምዚ ዝኣመሰለ እቲ ምዕባለ ናይ ኢደ ስራሓት ሕጂ እናሰጎሞ ብዝኸደሉ ዝነበረ እዋን ምሕራር ናይ ከተማታት ከዓኒ ዝያዳ ሕጂ ንዓቕሚ ሰብን መሳርሒታትን ናይቲ ጨንፈር ኣዝዩ ክባቢልዎ ካብ ናይ ፅገናዊ ኣገልግሎት መሃብ ጥራይ ዘይኮነሲ ዝተፈላለዩ ኣቑሑት እውን ከፍሪ ምስ መነባብሮ ናይ ተጋደልቲ ዝኸዱ ኣቑሑት ከፍሪ ንስራሓት ናይቲ ውድብ ኣብ ክፍለ ስራሓቱ ዘገልግሉ ናይ ዕንፀይቲ ኣቑሑት ኮኑ ናይ ሓፂን ኣቑሑት እውን ከፍሪ ጀሚሩ። ከምኡ ውን ካብ ከተማ ዝወፀ ብርክት ዝበለ ዝለፍዐ ቆርበት ክሳብ 4,000 ዝኣክል ቆርበትን 750 ጠቓ ካከ ዓለባን እውን ስለ ዝነበረ እዚ መሰረታዊ ጥረ ነገር ነቲ ናህና ናይ ስፌት ቆርበት ዕጥቂ ዝሰፊ ዝነበረ ኣካል ይኹን ነቲ ናይ ስፌት ክዳን ኮይኑ ስለ ዘገልገለ በቲ ከዓኒ ኣብ ከተማታት ናይ ከረን ደቂ ምሓረ በዓል ግንዳዕ ከምኡ ዝኣመሰለ እውን በዓል ዕላ በርዒ ብርክት ዝበለ ንብረት ስለ ዝተረኸበ ካብዚ ሕጂ እቲ ናይ ኢደ ስራሓት ኣዝዩ ደንፊዑ ክወፅእ ክኢሉ ማለት እዩ።
1: ቀረብ ናይ ስፔር ፓርትስ የፀግም ነይሩ እዩ። ቀረብ ናይ ጥረ ነገራት የፀግም ነይሩ እዩ። ብዝተኻለ መጠን ግን በቢዝመፀሉ ከዓ ኣማቂልካ ንኩሎም መቃሪሕካ ናይ ምሃብ ድማ ሓደ ተግባራት ናይቲ ስራሕ ናይቲ ዕማም ናይቲ ትካል ናይቲ ንኡስ ኮሚስዮን ስለ ዝነበረ ንሱ ብኡ መጠን ግበር ነይሩ። ካልእ ወይን ሓፋሽ ውድባት ክኸውን ኢሎም ዝገመትዎ ግን መምርሒ ወይ ከዓ ከመይ ጌርካ ከም ትተኽሎ ወይከዓ ከመይ ጌርካ ከም ተንቀሳቀሶ ዝሕብር ሓበሬታ ዘይብሉ ውን ይመፅእ ነይሩ። ዓበይቲ ጀነሬተራት መፃ ነይረኒ ናያን ሕጂ ወይን ኩሉ እቲ ናይ ውሽጠን ሳላቶም ዝነበሩ መሃንድሳት ኮነ እቶም ቴክኒሽናት ኩሉ እንደገና ርኢኻ ከም ድቀሳቀስ እንዳገበርካ ነቲ ፀገማት ወይን ክሽፈን እፍተን ነይሩ እዩ ማለት እዩ።

0: ኣብ ኩሉ ኹርናዓት ሃገርና
1: ጥረ ነገር ናይ ወፃኢ ካብ ዓደልያና ንገዝኦ ነርና ግን ከመይ ጌርካ እዘን ዝረኸብካየን ጥረ ነገር ዕድሚአን ተናውሐን ዝብል ሓሳብ ቀፃሊ ስለ ዝነበረ ካብ ሱዳን ኣረጊት ሽዳ ይመፀና ኣብዚ እውን እቲ ኣበርክቶ ናይ ሓፋሽ ውድባትና ኣብ ሱዳን ኣቕሊልካ ዘይረአዩ ነይሩ ካብ ፍቐዱ ጓሓፋት ኣርዮም ኣረጊት ሽዳ ይሰዱልና ሓፂብና ጥሒና ኳሊቲ ናይቲ ጫማ ኣዝዩ ብዘይሃሲ መንገዲ ፍርቂ ፍርቂ ገርና ምስቲ ሓድሽ ጥረ ነገር ሓዊስና ንሰርሖ ካብ ተጋደልቲ እውን ብምእኩል ኣገባብ ብኮሚሽን ስንቂ ተጠርኒፉ መፀና እሱውን ሓፂብና ጥሒና እንደገና ንጥቀመሉ ብከምዚ ገርና እዚና ምቁጠብ ነርና እቲ ሓድሽ ጥረ ነገር
0: ካብቲ ሰባዓታት ሙውላት ናይ ውድብና እግሪ ኸይተኸለት ኣብዕ ሸላገና መደብ

ማለት መጀመርያ እዋን ንናእሽቱ ነገር ክድለ ከለውን እዚ ናይ ዘይቲ ታኒካ ድዩ ገለ ኣቑሑት ዝመፀ ነገር ብኡ ዝርከብ ነገር እዩ ብኡ ጥራሕ ዝርከብ ስራሕ እዩ ክስራሕ ዝኽእል ዋላ እቲ ክእለት ማለት እቲ እንዳ ሓፂን ዝበሃል ኣዝዮም ብዙሓት ክኢላታት ኣብ ኤርትራ ዝነበሩ ኣብ ኢትዮጵያ ዝነበሩ ካብ ደገ ተማሂሮም ዝመፁ ብዙሕ ክኢላ እዩ ነይሩ እንዳ ሓፂን ግን እቲ ዝስራሕ ዝበሃል ብመጠንቲ ከምዚ ትብሎ ዘለካ ናይ ጥረ ነገር ድዩ ናይ መሳርሒ ህላወ ድዩ ዝደረተ እዩ ነይሩ በቲ ዝርከብ ዝበሃል እዩ ዝስራሕ ነይሩ ድሓር ግን ብዙሕ ጥረ ነገር እውን ካብ ሱዳን ዝዓደግና ንምፅእ ነርና ኢና ግን እቲ ኢንትሪኬት ዝበሃል ቅርፅታት ላሜራ ድዩ ፌሮ ኣንጎሎ ድዩ ቶንዲኖ ድዩ ገለ ካብ ሱዳን ከተምፅእ ትኽእል ኢኻ ፍሉይ ቅርፂ ዘለዎ ንስፔር ፓርት መስርሒ ግን ሬዲ ኮይኑ ውን ኣብ ዝኾነ ኣይፀንሕን እዩ ከምኡ ስለ ዝኾነ እቲ ከነምክኽ ምስ ጀመርና ባዕልናን ክነፍርን ክኢልና ማለት እዩ ኣብ ሓራ ከተማታት ዝነበረ በዓል ደቂ ምሓረ ከረንዶ ዋላ ክሳብ ኣውገሮ ከድና ከዓ ሓፂንካ ንምፅኢና ስለዚ ካብ ሓራ ቦታታት ዝርከብ ዘበለ ዝኾነ ናይ ፀላእ ቦታ ከዓ ኣብ ደድሕሪ ዝኾነ ኩናት ከዓ ኣብኡ ኣለና ገለ ንርከብ

0: ራ ነገራት ዳርጋ ሚት ሓሜቲ ካብ ደገ መፅእ ነይሩ እቲ ሓንቲ ጥረ ነገር ኣብ ሜራ ትርከብ ነበረት ማይ እያ ንእሱ እዚ ዓብዪ ብዙሕ ካበር ዝገብር እዩ ማይ ምክንያት ማይ ዲስቲል ትንገብሮ ነርና ነቲ ናይ ኢንፊዥን ቲዝበዝሐቲ ማይ ስለ ዝኾነ ካልእ ግን ኩሉ ካብ ኤውሮጳ እዩ ዝመፅእ ነይሩ ብሱዳን ኣቢሉ እዚ ንምርካቡ ኣብቲ መጀመርታ ኣዝዩ ኣሸጋሪ ነይሩ ናልባሽ ኣይከኣል ኒዩ ዝብል እውን መሳይ ነይሩ ተኾነ መድሃኒት ናይ ግድን ክግዛእ ስለ ዝነበሩ ኣብ ክንዲ ብውዱእ ብጥረ ነገራት ክትካእ ክእል እዩ ስለዝተባህለ ንዕኡ ወፃኢ ግበረሉ ነይሩ ውድብ ማለት እዩ እዚ ከዓ ብናይ ማሕበር ረድኤት ኤርትራ ኣተሓባባርነት ተተገዚኡ ላኣኽ ነይሩ ፋክት ዛ ሓርሲ ብዙሕ እቲ ቀረብናቱስ ኣዝዩ ዝምስገን ነይሩ ክበሃል ይከኣል
1: እቲ ናይ ፀላኢ ዝበሃል ንብረት እቲ ኩነታት እንዳዓበየ ምስከደ ካብቲ ናይ ድብያ ዘሎ ኣብ ቀዋሚ ኣበጥቃዕ ዝኮነ ኩነታት እንዳተሳገርና ክንከይድ ከለና ዝመፅ እዩ ስጋዕ ናብዚ ንበፅሕ ግን እንታይ ኢና ንገብር ነርና ቀዳይ ነገር እቶም ንህና ንጥቀመሎም ንእክቦም ክንክእል ኣለና ተንሕና ተኮስና ግን ንምንታይ ክኾነ ንድልና ዝርከብ ባሽ ዝዓፅዋ ኣይኮነን ካልእ ቀጠፍ ወዲ ቀጠፍ ደምፀ ኮምቤታት ወዲ ኮምቤታት ክንእክቦ ኣለና ንምንታይ ሞ እዚ ከዓ ዝግል እዩ ንሱ ፅራይ ስለዘይኮነ ሕጂ ገምጎም ባሕሪ ብድሕርትሕተና ነሩ ጥሑፍ ሰዲድና ወይ በዓልና ከድና ካብ ገምጎም ባሕሪ ውሕጅ ዳኣዳእክቦም እዞም ማዕበል ድደምፆም ጥዋሉ ንኦም ናዓር ነርና ሕጂ ካብኡ እንታይ ንጥቀም ነርና ስጋ ተሪር ዝኾነ እዚ ናይ ምርኩስ ንጥቀም ነርና ካልእ እውን ሓደ ሓደ ከም ኮምቤታት ከምካል ከምካል ዝመሳሉ እውን ብኡ ድመፀ ንጥቀመሎም ታሽማት ነይሮም ሱ ጥራይ ዘይኮነ ሕጂ ዓል ማልሳ ጉሉ ገለመታት ገለ ዝነበረካ ቦታታት ዓስከረት ቦታታት ነይርዎ ናይ ደናዳይ ንዑ እውን ድሕሪ ክንደይ ቦታታት ግዜ ኣቲንዮ ነቲ ኣብኡ ዝነበረ ዕጫው ኣፍሪሽና ንመኒካትሎ ምፅና ንደጀና ምፅና ሓደ ከም ምንጭ ኮይኑ ማለት እዩ ብድሕሪ ሽዑ ዘናይ ከተማታት ከም ዝከዓሉ ጅምር ዝነበርና እዋናት ዓልናቕፋ ምሳት ምስኮነ ቀሩራ መኒካትሎ ገለታት እናመፃና ክንከይድ ከለና ሕጂቶም ጥረ ነገር እንታይ እንዳኾኑ ኮይዶም ተተኮስቲ ብዙሓት ፀላእን ፃርናት ትኩሶም ብዙሓት ሳነዱቕ ክመፁ ጀሚሮም እዞም ሳነዱቕ እዚኦም ክምንጪ ነቲ ካልእ ገልግለና ዘሎ ጉዳያት ክንወስዶም ጀሚርና ድሕሪ ከተማታት ምስሓዝና ናብቲ ከተማታት ወይን ዝተኣኻኸቡን ንእክቦም ጥረ ነገራት ንመፅኦም ዋላክኑ ዘልእ ከላ ወይን ብዙሓት መቂልና ሕኛም ዝኸድና ኣለዉ መራለታት ድዮም ካልእ ድዮም ተካትሎ ድዮም ስለዚ ምንጪ ናይ ጥረ ነገር ካብ ፀላእሲ ዳሕራይ ዝበዝሐ ጥረ ነገር

ክንወስድ ክኢልና ዋላ ስኹን እምበር እዞም ዝብለካ ኢሉ ክዕበል ሓደ ካብ ሰሜናዊ ባሕሪ ወይ ንብረት ንገለመለ ተጠቐምናሉ ባላሳንድሮ ዝበሃል ገረብ ነይሩ ከዓ እዞም ኩሎም እዚኣቶም እውን ኣብ ጣውላ ኣብ ሴድያ ኣብ ካልእቲ ናይ ፈርኒቸር ንሰርሑ ዝነበርና ኣብቲ ናይ ቤት ፅሕፈታት ይኹን ዋላ ናይ ሕክምናታት ካልእ ተኻትባት እውን ንጥቀመሉ ነርና ኢና። ምክንያቱ ከም ቀንዲ ተንቀሳቀሲ ሓፂን እቲ ተኻትብሮ ክትሪኦ ከለካ ዕበል ስለዚ ኣቶም እዩ ነሮም ማለት እቶም ጥረ ነገር ንጥቀመሎም ዝነበርና ድሕሪኡ ድሕሪ ምዝናቕና ምስ ከድና ውድብ ዓብዩ ንሓንትኩሶ ጠይቱ ዓበይት እዮም ንቁጣታት ክንደፍእ ከለና ስ ንቁጣታት ድፋኣል ዘሎ ምስ ግንባር ተሰማሚዕካ ቶም ዘሉካ ጥረ ነገር ዕንጨይቲ ድዩ ካልእ ድዩ ንዓነት መስል ድዩ ንእክብ ነርና ዋላቶም ግንባራት ዝነብሩ ትእዛዝ ተዋሂቦም ክተሓባበርና ክእኩብና ጀሚሮም ኣብቲ ክእኩብና ጀመሩ እዋናት ኮይን ዳሓን ምንጭታት ናይ ጥረ ነገር ክንረክብ ጀመርና እዩ ዛ ካሊእ ነበረ ዳሕራይ መንግስቲ ኢናተቀይርና ኣብቲ ዳሕራይ እንዳዓበየ ግዜ መስከደ ባጀት ክስላዓሎም ጀሚሮም ምክንያቱ ክንዚ ክም ከለና ገለ 4 ካብ 100 ካብና ንድሕር ዝፍታሕ ኮይኑ 6 ካብ 100 እቲ 20-30 ካብ 100 ድማ ዝግዛአሉ ኩነታት ድማ ክፍጠር ተጀሚሩ ማለት እዩ። ሕጂ እዚ ናይ ብረት ናይ ካልእ ናይ ካልእ ዝብሉና ፀጎድ ሓዘ ግን ሕጂ ብቲ ናይ ፈርኒቸር ዝበሃል ዘሎ ነገር ናይ ኣብየተ ፅሕፈታት ሕክምናታት ካልእ ፋብሪካታት ገልመን ምስመፀ ንዑን ፍሉይ ሓገዝ ክግበርና ጀሚሩ ንኩምቤሳቶ ንኮላ ንቸርኔራ ንማኒልያ ንገልመለ ዝኣመሰሉ ክግበርና ስለዝጀመረ ድሓን እንታሽሙ ገብ ጀሚርና ማለት እዩ።

0: መራሕቲ ሕቡራት መንግስታት ኣሜሪካ፣ ሩስያ፣ ዛምቢያ፣ ስሪላንካን ዮርዳኖስን ናይ ዮሃና መልእኽቲ ሰዲዶም። ዝኽሪ መበል 35 ዓመት በዓል ናፅነት ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ብኽብ ዝበለ ማዕርግ ተፀንቢሉ። ነበርቲ ዞባ ማእከል 143 ኮማ ወዳሳት ብምትካል በዓል ናፅነት ይፅንብሉ ኣለዉ። መንግስቲ ኢራን ምስ ኣሜሪካ ዝካየድ ዘሎ ዝርርብ ኣብ ስምምዕ ንምብፃሕ ከም ዘይተቓረበ ኣፍሊጡ። ሜክሲኮን ኤውሮጳዊ ሕብረትን ታሪካዊ ተባሂሉ ዝተገልፀ ነፃ ንግዳዊ ስምምዕ ተፈራሪሞም። ፕረዚደንት ሩስያ ዩክሬን ኣብ መደቀሲ ተምሃሮ ንዝፈፀመቶ መጥቃዕቲ ሕነ ናይ ምፍዳይ ስጉምቲ ከም ዝውሰድ ሓቢሮም። ዝርዝር ዜና። ፕረዚደንት ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ፣ ፕረዚደንት ፌደሬሽን ሩስያ ቭላድሚር ፑቲን፣ ፕረዚደንት ሪፓብሊክ ዛምቢያ ሃካያንደ ሂችሌማ፣ ፕረዚደንት ሪፓብሊክ ስሪላንካ ኣኑራ ኩማራ፣ ከምኡውን ንጉስ ዮርዳኖስ ዓብዱላሂ ዳግማዊ ብምክንያት መበል 35 ዓመት በዓል ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣብቲ ብስሞም ከምኡውን ብስም መንግስታቶምን ህዝብታቶምን ዝሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና፣ ንኤርትራን ህዝባን ድማ ራህዋን ምዕባልን ተመንዮም። እቶም መራሕቲ ወሲኾም ሕውነታውን ሽርክነታውን ዝምድናታት ሃገራቶም ምስ ኤርትራ ንምምዕባል ከም ዝሰርሑ ኣረጋጊፆም። ፕረዚደንት ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ ኣብ መልእኽቱ ብምክንያት መበል 35 ዓመት ናፅነት ኤርትራ ብስመይን ብስም ህዝቢ ኣሜሪካን ዮሃና እብል ንመንፈስ ፅንዓትን ተፃዋርነትን ህዝቢ ኤርትራ ከምኡውን ንሃገራዊ ልኡላውነት ኤርትራ ንዘለካ ተወፋይነት ኣኽብሮተይን ኣድናቆተይን ይገልጽ። ፕረዚደንት ትራምፕ ኣስዒቦም ከምቲ ዓሚ ኣብ ሰረድክዎ መልእኽቲ ዝገለጽክዎ ዝሓለፈ መዋእል ሕቆና ሂብናዮ ስለ ዘለና ንቕድሚት ክንስጉም ከምኡውን ንሓባራዊ ሰላምን ብልፅግናን ዞባ ቀርና ኣፍሪቃን ቀይሕ ባሕርን ብሓባር ክንሰርሕ እቲ ምቹእ ግዜ ሕጂ ኮይኑ ይስማዓኒ ኢሉ። ኣብ ሰሜናዊ ቀይሕ ባሕሪ ዝኽሪ መበል 35 ዓመት በዓል ናፅነት ብደረጃ ዞባ ትማሊ ብኽብ ዝበለ ማዕርግ ተፀንቢሉ። ነቲ ስነስርዓት ዝተኸታተለ ወኪል ኤሪና ደምሳስ ፀጋይ ዝለኣኾ ዜናዊ ፀብጻብ ያሲን ሳልሕ ከቕርቦ እዩ።
1: ወግዓዊ ፅምብል መበል 35 ዓመት በዓል ናፅነት ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ፅንዓትና ዋሕስና ብዝብል ቴማ ብ22 ጉንበት ብኽብ ዝበለ ማዕርግ ኣብ ስታድዩም ከተማ ባፅዕ ተባዒሉ። ኣብቲ ሰበስልጣን መንግስትን ግንባርን ኣዘዝቲ ሰራዊት ሓለፍቲ ሃገራውያን ማሕበራትን ባይቶን ከምኡውን ብርክት ዝበሉ ነበርቲ ከተማ ባፅዕ ዝተረኽብሉ ስነ ስርዓት ኣደ መንበር ኣዋሃዲ ሽማግለ በዓላት ወይዘሮ ዘይነብ ዕመር ኣብ ዘስማዕቲ ቓል መበል 35 ፅምብል ናፅነት ካብ 13 ጉንበት ኣትሒዙ ብባህላውን ስፖርታውን መደባት ኣብ ኩለን መማሕዳራት ከባብን ንኡስ ዞባታትን ብኽብ ዝበለ ኣገባብ ክፅምበል ከም ዘቐነየ ሓቢራ። እቲ መደባት ኮማዊ ዳሳት፣ ባህላዊ ምርኢት ብጉጅለታት ባህሊ ሓይልታት ምክልኻል ኤርትራ፣ ምርኢት ወታደራዊ ሰልፊ፣ ባዛር ስነጥበባዊ መሳናድኦታትን ካልእን ከም ዘጠቐልል ብምግላጽ ነቲ በዓል ንምድማቕ ንዝፀዓቱ ኣካላት ኣመስጊና። ኣካየዲ ዝስራሕ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል በወገኑ ህዝቢ ኤርትራ ንዕለት ናፅነቱ ብልዕል ክብርን ማዕርግን ዝፅምብላ እቲ ንኣ ንምርካብ ዝሓለፎ መሪር ቃልሲ ጥራይ ዘይኮነ እቲ ብድሕሪኡ ንዘጋጠሞ ውዲታት ንምብርዓን ንዘርኣዮ ሓያል መኽተ ንትርጉማን ርዝነታን ዝያዳ ስለ ዘዕዝዞ ምዃኑ ገሊጹ። እቲ ፅምብል ብወተሃደራዊ ሰልፊ ኣባላት ሓይሊ ኣየር፣ ባሕርን ምድርን፣ ደርፍታትን ትልሂታትን ብዝተሰነየ ቋንቋታት ሃገርና ከምኡውን ግጥምታትን ካልእ ስነ ጥበባዊ መሳናድኦታትን ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ብ21 ጉንበት ህዝቢ 5 መማሕዳራት ከባቢ ንእዞባ ባፅዕ ኮማዊ ዳሳት ብምትካል ንመበል 35 ዓመት ፅምብል ናፅነት ሃገሩ ብልዑል ሃገራዊ ወኒ ፀምቢልዎም።
0: ነበርቲ ዞባ ማእከል ብ22 23 ጉንበት 143 ኮማ ወዳሳት ብምትካል በዓል ናፅነት ይፅምብሉ ኣለው። ትማልን ዝተኻይደ ቀዳማይ ክፋል ንዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ንዘዳለወ ትሕዝቶ ሚካኤል ሓድጉ ከቕርቦ እዩ።
2: ነበርቲ ዞባ ማእከል በብኑ ዞቦውን መምሕዳር ከባቢውን 143 ኮማ ወዳሳት ብምትካል መበል 35 ዓመት በዓል ናፅነት ይፅምብሉ ኣለው። ላዕለዎት ሰበስልጣን መንግስትን ግንባርን ኣዘዝቲ ሰራዊትን መራሕቲ ሃይማኖት

0: ነቱን ካልኦትን ኣብዝ ትረኽብሉ ነበርቲ ንኡ ዞባታት ፀፀራት ማይ ተመናይ ማእከል ከተማ ዕዳጋ ሓሙስ ቲራቮሎን ፓራዲዞን በብከባቢኦም ምዕሩግ ዳሳት ብምትካል ፀንቢሎም ከምኡ ዳሳት ኣብ ዝተኻየደለ ንኡ ዞባታት ተሳተፍቲ ኣብ ዝሃቦ ርእቶ በዓል ናፅነት ብድንቀት ንምፅምባል ብነበርቲ ንዝተረኣየ ድሌትን ዝተወስደ ተበግሶታትን ሞጊሶም ሓላፊ ክፍሊ ባህልን ስፖርትን ዞባ ማእከላቶ ኣስመሮም ፅጋ ብርሃን ኣብ ዝሃቦ ሓበሬታ ከምኡ ዳሳት ኪንዮ ፅምብል ዝሰግር መልእኽቲ ከም ዘለዎ ብምጥቃስ ህዝቢ ብዝተወደበ ኣገባብ ኣብ ሓደ ማኣዲ ተጠርኒፉ በዓሉ ከድምቕ ክብርታት ናፅነት ናብ ተረከብቲ ወለዶታት ከመሓላልፍ ከምኡ እውን ኣብ ሃገራዊ መደባቱ ንኽላዘብ ደራኽተራ ከም ዘለዎ ኣገንዚቦ ኣብተን ካልኦት ንኡ ዞባታት ማእከል መደብ ከምኡ ዳሳት ትራንስሰን ግንቦት ክካየድ እዩ ዞባ ዓንሰባ እውን ብተመሳሳሊ ህዝቢ ብደረጃ ምምሕዳራት ከባቢ ከምኡ ዳሳት ተኺሉ ናፅነቱ ይፅምብል ኣሎ መደብ ከምኡ ዳሳት ካብ ዓመት ናብ ዓመት እናማዕረገ ዝኸይድ ሃገራዊ ክብርታት ዝኽስከሰሉ ባይታ ስኒትን ሓድነትን ከም ዝኾነ ኣካየድትን ተሳተፍተን ገሊፁ
1: ካብ መንፈስ ፅምብል ናፅነት ከይወፃእና ኣብ ካናዳን ጅዳን ዝነብሩ ኤርትራውያን መበል 35 ዓመት በዓል ናፅነት ብልዕሊ መዓርግ ፀንቢሎም ከካበትኡ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ኣብርሃም ዓንደ ማርያም ክቕርቦ እዩ
2: ኣብ ዝተፈላለያ ከተማታት ካናዳ ከምኡ ናብ ጅዳን ከባቢኣን ስዑድያ ዝነብሩ ኤርትራውያን ፅንዓትና ወሓስና ብዝብል ቴማ መበል 35 ዓመት በዓል ናፅነት ብልዕሊ መዓርግ ፀንቢሎም ኣብ ካናዳ ከተማታት ኦታዋ ዊኒፔግን ለንደንን ዝተኻየደ ኣብ ኩሉ ክልታት ዕድመ ዝርከቡ ኤርትራውያን ብብዝሒ ዝተሳተፍዎ ፅምብላት ብባህላዊ መደባት ንብሄራት ኤርትራ ዝውክል ኣልባሳትን ትልሂትን ከምኡ ናብ ቆልዑን መንእስያትን ሃገራውነትን ሃገራዊ ክብርታትን ብዘስርጥ መሰናድኦታት ደሚቑ ነይሩ ኣብቲ ኣጋጣሚ ቃል ዘስምዑ ወከልቲ ሃገራውያን ውዳበታት ናፅነት ኤርትራ ፍሉይ ዝገብሮ ድሕሪ ናይ 30 ዓመታት ነዊሕን መሪንን ቃልሲ ብደምን ህወትን ዝተረጋገፀ ብምዃኑ እዩ ድሕሪ ምባል ነዛ ብረዚን መስዋእቲ ዝተረጋገፀትን ሰዋሕሰትን ናፅነት ብልምዓት ምኩላዕ ሓላፍነት ናይ ነፍሲ ወከፍ ዜጋ ከም ዝኾነ ብምግላፅ ድልውነቶም ኣረጋጊፆም እዚ ከምዚ ኢሉ እንከሎ ማሕበረኩም ኤርትራውያን ኣብ ጅዳን ከባቢኣን ብ2021 ጉንቦት ብቐንዱ ኣብ ሓደስቲ ወለዶታት ብዘተኮረ መደባት መዓልቲ ናፅነቶም ብልዑል ሓበን ዘኪሮም ኣብቲ ንቆልዑ ዝተፈለየ ናይ ቀዳማይ መዓልቲ መደብ ተምሃሮ ኣህጉራዊ ቤት ትምህርቲ ኤርትራ ንትርጉም ናፅነትን ስለኣ ዝተኸፍለ ዋጋን ዘብርህ ከምኡውን ምዕቃባን ልምዓታን ንቕሓትን ተወፋይነትን ከም ዝሓትት ዘረድእ መዛሙር ግጥምታት ባህላዊ መሰናድኦታትን ካልእ ትሕዝቶታትን ኣቕሪቦም ብርክ ዝበሉ ወለዲ ኣባላት ኤምባሲን ማሕበረኮምን ከምኡውን ካልኦት ዕድማት ዝረኽብሉ ካልኣይ መዓልቲ ድማ ንመበል 35 ዓመት ናፅነት ዝምልከት መደረታት ሓብራዊ ባህላዊ ፀወታታትን ካልኦት መሰናድኦታትን ዘጠቓለለ ነይሩ
1: ኣምባሳደር ኤርትራ ኣብ ሪፓብሊክ ደቡብ ሱዳን ይቕሬታ ኣብ ሪፓብሊክ ሱዳን ኣቶ ዒሳ ኣሕመድ ዒሳ ንኤርትራውያን ነበርቲ ዞባ ቀይሕ ባሕሪ ሱዳን ንህልውናት ሃገርናን ዝካየድ ዘሎ ልምዓታዊ መደባትን ከምኡውን ተሳታፍነት ህዝቢ ኣብ ኩሉ መዳያት ህንፀት ሃገርን መኸተን ሰሚናር ኣካይዱ ኣብቲ ኣብ ከተማ ፖርት ሱዳን ዝተካየደ ሰሚናር ኤርትራ ሃገርና ኣብዝሓለፈ ዓመታት ንዘጋጠማ ተፃብኦታትን ብድሆታትን ገጢማ ኣብ ብረኣማን ዝበፅሐት ሳላ ንቑሕ መኸተ ህዝባን ሰራዊታን ከም ዝኾነ ብምጥቃስ እዚ ንክድራእ ንቑሕ ተሳትፎን ኣበርክቶን ኣገዳሲ ስለዝኾነ ከም ዜጋታት ወዳቤታቶም ክሕይሉ ተላብዩ ብዘካዚ ንቆንስላዊ ኣገልግሎትን ካልእ ዜጋታት ዝሓተወ ወግዓዊ ሰነዳትን ዝምልከት ሰፊሕ መብርሂ ሂቦም ተሳተፍቲ ብወገኖም ንዝተዋህቦም እዋናዊ ሰሚናር ብምስጋን ብወገን ኤምባሲ ክማልእ ኣለዎ ብዛዕባ ዝበለዎ ኣገልግሎታት ሕቶታትን ርእቶታትን ኣቕሪቦም ኣምባሳደር ዒሳ ኣብ ከተማ ካርቱም እውን ተመሳሳሊ ሰሚናር ኣካይዱ ምንባሩ ዝዝከር እዩ እዚ ከምዚ ኢሉ እንከሎ ኣብ ዞባ ቀይሕ ባሕሪ ሱዳን ዝርከባ 6 ኣብያተ ትምህርቲ ማሕበረኩም ኤርትራ ካብ ወርሒ ጥሪ ንኣሳት 4 ኣዋርሒ ዝቐፀለ ልዕሊ 3,000 ተምሃሮ ዝተሳተፍዎ ዓመታዊ ባህላውን ስፖርታውን መደባት ኣካይደን ኣብ መዛዘመ ናይቲ ብምክንያት መበል 35 ዓመት ናፅነት ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ዝተወደበ ቅነ ብመልክዕ ውድድር ኣብ ዝተኻየደ መደባት ንዝተዓወቱ ከምኡ ውን ኣብ ሃገራዊ መርመራ ልዑል ነጥቢ ንዘምፁ ተምሃሮ መተባብዒ ሽልማት ተዓዲሉ ኣብ ዞባ ደቡባዊ ቀይሕ ባሕሪ ካብ 1991 ክሳብ 226 ዝርግሐት ትምህርቲ ንምስፋሕን ተሳታፍነት ንምዕባይን ዝተኻየደ ፃዕሪ ዓበ ዓወት ከም ዘመዝገበ ሓላፊ ጨንፈር ትምህርቲ መምህር ፍስሃ ይኺዳነ ገሊፁ ቁፅሪ ትካላት ትምህርቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ካብ 5 ናብ 151 ብምዕባይን ምዕሩይ ሸፈነ ንምርጋፅ ስለዝተሰርሐን ቁፅሪ ተምሃሮ ካብ ሒደታ ማኢት ናብ 15,000 ክብ ከም ዝበለ ኣብሪሆም ኣብቲ ዞባ ምስ ዘሎ ተፈጥሮኣዊ ብድሆታት ኣብ ጢዖ ኣፋንቦን ዓሰብን ሓደርቲ ኣብያተ ትምህርቲ ከምኡውን 35 ሓውሳ ኣሕደርቲ ኣብያተ ትምህርቲ ኣብ ኩለን ዞባታት ተኸፊተን ኣብ መስርዕ ምምሃርን ምስትምሃርን ልዑል ኣበርክቶ ይገብራ ከም ዘለዋ ኣርድዮም መምህር ፍስሃይ ኣስዒቡ ኣብ ጉቡእ ዕድሚኦም ትምህርቲ ዘይጀመሩ ከም ዝርከቡ ማሃይምነት ዘየጥፍኡ ድማ ከም ዘጥፍኡ ንምግባር ብዝተወስደ ስጉምቲ እውን መደብ ዓረዮትን ትምህርትን ዓበይትን ኣብ 4 ዞባታት ከም እተኣታተወ ገሊፆም ኣብ መወዳእታ መምህር ፍስሃይ ተበፃሕነት ትምህርቲ ናብተን ተሪፈን ዘለዋ ዓድታት ንምርጋፅ ብዝሓየለ መልክዑ ክስራሓሉ ምዃኑ ኣረጋጊፁ። ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ዋሕስና ብዝብል ቴማ ከካይዶ ዝቐነየ መደባት ቅነና ፅነት ተዛዚሞ እቲ ካብ 7 ክሳብ 21 ጉንቦ ዝተካይደ ቅነ ማእቶታዊ ንጥፈታት ስነ ጥበባዊ ውድድራት ዓውደ ዘተ ምውርራስ ተመክሮ ስፖርታዊ ንጥፈታት ከምኡውን ፋኑስ ሓርነትን ስእላዊ ምርኢትን ዝሓቆፈ ነይሩ። ዕላማት መደብ ብመልክዕ ውድድር ክብርና ፅነት ኣብ መንእስያት ተማሃሩ ንምስራፅ ሃገራውነቶም ንምሕያል ክብርታት ሕብረተሰብ ንምክስቋስ ትምህርታውን ፈጠራውን ዓቕሞም ንምዕባይ ከምኡውን ወለንታዊ ተሳታፍነትን ናይ ምትሕጋዝ መንፈስ ስንምትባዕ ከም ዝኾነ ተሓቢሮም ዲናይቲ ኮሌጅ ዶክተር ወልደ ትንሳኤ ተወልደ ተኣካል መደባት ፅምብል መበል 35 ዓመት ናፅነት ዝኾነ ቕነ ህዝቢ ኤርትራ ናፅነቱን ምምፃእን ንምዕቃብን ዝኸፈሎ ዋጋ ዘርኣዮ ፅንዓትን ተፃዋርነትን ከምኡውን መኸትኡን ተወፋይነቱን ድሕሪ ምግላፅ ዘሰክሞ ሓላፍነት ረዚም ብምዃኑ ተምሃሮ ብትምህርትን ጥበብን ሃገሮም ክሃንፁ ኣሰኻኺሮም ኣብ መወዳእታ ኣብቲ ውድድራት ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደል እንከሎ ናይ ፋኑስ ሓርነት ሽምዓ ተወሊዓ እዚ ከምዚ ኢል እንከሎ ኮሌጅ ስነ ፍልጠት ማይ ነፍሒ ብምክንያት ፅምብልና ፅነት ካብ 16 ጉንበት ኣብ መንጎ ተምሃሮ ክካየድ ንዝቐነየ ስፖርታውን ፍልጠት ጠቀስን ውድድራት ብ20 ጉንበት መዛዘሚ ገይሩሉ ዲናይቲ ኮሌጅ ፕሮፌሰር ገብረ ያስጎዶም ኣብ ዘስምዖ ቃል ኤርትራ ኣብ ዝሓለፈ ዓመታት ንዝሓለፈቶ ብብድሆታት ዝመልአ መድረኻት ከምኡውን ንምስጋሩ ህዝቢ ኤርትራ ብሓፈሻ መንእስያ ድማ ብፍላይ ንዝገበርዎ መኸተ ድሕን ምግላፅ ልምዓት እውን ካብኡ ዘይንእስ ንቑሕ ኣበርክቶ ከም ዝሓትት ኣገንዚቦም። ዝስዕብ ዜናታት ሃገራት ወፃኢ እዩ ንምክታልኩም ደጊመ ብክብሪ ዕድም መንግስቲ ኢራን ብመንገዲ መንገኛታት ምስ ኣሜሪካ ዝካየድ ዘሎ ዝርርብ ኣብ ስምምዕ ንምብፃሕ ከም ዘይተቃረበ ኣፍሊጡ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ትማል 22 ጉንቦት ኣብ ዝሃቦ መግለፂ ኣብ መንጎ ሃገሩን ኣሜሪካን ገና ዓሚቕን ሰፊሕን ፍልል ከም ዘሎ ሓቢሩ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ብወገኑ ሃገሩ ኣብቲ ምስ ኢራን ተካይዶ ዘላ ዝርርብ ሰላም ሒደት ገስጋስ እኳ እንተተመዝገበ ዘላቂ ስምምዕ ንምብፃሕ ተወሳኺ ስራሕ ከም ዘድልዩ ገሊፁ ጉዳይ ወሽመጥ ሆርሙዝን ምብልፃግ ዩራኒየምን ካብቶም ቀንዲ ዘየሰማምዑ ነጥብታት ከም ዝኾነ እዩ ዝሕበር ፕረዚደንት ትራምፕ ኢራን ጠለባት ኣሜሪካ ተቐቢላ ምስ ዘይተተግብር ኣብ ልዕሊኣ ከቢድ ክሰራታት ዘውርድ ተወሳኺ መጥቃዕቲ ከም ዝካየድ እዩ ኣጠንቂቑ ዘሎ ኢራንን ኣሜሪካን ካብ 28 ለካቲት ን4 መዓልታት ዝቐፀለ ኩናት ደው ንምባል ብመንጎኘት ፓኪስታን ግዜያዊ ምቁራፅ ተኽሲ ክገብራ ኣብ ዝሓለፈ ወርሒ መያዝያ ከም እተሰማምዓ ዝዝከር እዩ ወከልቲ ክልቲአን ሃገራት ብ11 12 መያዝያ ኣብ ከተማ ኢስላማባድ ፓኪስታን ሓደ ዙርያ ዝርርብ ሰላም እኳ እንተካይዱ ኣብ ናይ መወዳእታት ስምምዕ ክበፅሑ ከም ዘይከኣል እዩ ዝግለጽ ክልቲአን ሃገራት ኣብ ዝሓለፈ ሰሙናት ብመንገዲ ፓኪስታን እማምታት ሰላም ከም እተለዋወጣ ፀብጻባት ይሕብሩ ሜክሲኮን ኤውሮጳዊ ሕብረትን ታሪካዊ ተባሂሉ ዝተገልፀ ነፃ ንግዳዊ ስምምዕ ተፈራሪሞም እቲ ኣገልግሎታት መንግስታዊ ዕድጊ ዲጂታላዊ ንግዲ ወፍርን ፍርያት ሕርሻን ዘጠቃልል ስምምዕ ብፕረዚደንት ሜክሲኮ ክላውዲያ ሻምባብ ፕረዚደንት ኮሚሽን ኤውሮጳዊ ሕብረት ኡርሳላ ቮንደርላየንን ፕረዚደንት ቤት ምክሪ ኤውሮጳ ኣንቶኒዮ ኮስታን ኣብ ከተማ ሜክሲኮ እዩ ተኸቲሞም እዚ ሓዱሽ ስምምዕ ነቲ ኣብ መንጎ ክልቲኦም ወገናት ኣብ 2000 ዓመተ ምህረት ዝተኸተመ ኣብ ኢንዱስትርያዊ ፍርያት ጥራይ ተደሪቱ ዝፀንሐ ንግዳዊ ስምምዕ ዘሐድስን ዘስፍሐን ከም ዝኾነ ተገሊጹሎም ሚኒስትሪ ቁጠባ ሜክሲኮ ኣብ ዘውፅኦ መግለፂ እቲ ስምምዕ ንሰደድ ፍርያት ሃገሩ ናብ ኤውሮጳዊ ሕብረት ክሳብ 2030 ካብ 24 ቢልዮን ናብ 36 ቢልዮን ዶላር ከም ዘዕብዮ ሓቢሮም ኣብ 2025 መጠን ንግዳዊ ምልውዋጥ ኤውሮጳዊ ሕብረትን ሜክሲኮን ልዕሊ 91 ቢልዮን ዶላር ከም ዝነበረ ፀብጻባት ይሕብሮም ኤውሮጳዊ ሕብረት ኣብ ዝሓለፈ 8 ኣዋርሕ ንብራዚል ኣርጀንቲና ኡራጓይን ፓራጓይን ምዝሓቁፍ ቁፅሪ መርኩሶር ኢንዶኔዥያ ህንድን ኣውስትራልያን ነፃ ንግዳዊ ስምምዕ ከም እተፈራረመ ዝዝከር እዮም ኣሜሪካ ትኽተሎ ዘላ ንግዳዊ ፖሊሲ ምስ ሃገር ጥቡቕ ንግዳዊ ዝምድና ዝፀንሐን ካናዳ ሜክሲኮ ጃፓንን ኤውሮጳዊ ሕብረትን ኣብ መንጎእን ዘሎ ዝምድና ንምድላል ዝሕግዝ ስምምዓት ክኽትማ ከም ዘገደደን እዩ ዝግለጽ ፕረዚደንት ሩስያ ቭላድሚር ፑቲን ዩክሬን ኣብ ከተማ ስትራቦሊስክ ኣብ ዝርከብ መደቀሲ ተምሃሮን ዝፈፀመቶም መጥቃዕቲ ሕነ ናይ ምፍዳይ ስጉምቲ ከም ዝውሰድ ሓቢሮም። ብመሰረት መግለፂ ፕረዚደንት ፑቲን በቲ ኣብ ትሕቲ ቁፅፅር ሃገሩ ኣብ ዝርከብ ዞባ ሉሃንስክ ዝተኻየደ ናይ ሰብ ኣልቦ ነፈርቲ መጥቃዕቲ 6 ተምሃሮ ክቕተሉ እንከለዉ ብውሕሉ 39 ከም ዝቆሰሉ ከምኡውን 15 ድሃዮም ከም ዝጠፍአ ተፈሊጡ። ነቲ መጥቃዕቲ ሽበራዊ ተግባር ክብል ዝኾነኖ ፕረዚደንት ፑቲን ሰራዊት ሩስያ ሕነ ንምፍዳይ ዝሕግዝ ውጥን ወይ ኣማራፂታት ንኸዳሉ ትእዛዝ ይብሎም። ሚኒስትሪ ጉዳያት ወፃኢ ሩስያ ብዛዕባ እቲ ገበን ንኣህጉራዊ ትካላትን ንማሕበረሰብ ዓለምን ክሕብር መምርሒ ተዋሂብዎ ከም ዘለውን ገሊፆም። ይኹን እምበር ሰራዊት

ዩክሬን ነቲ ብሩስያ ዝቐረበ ክሲ ብምንጻግ እቲ መጥቃዕቲ ንወተሃደራዊ ዕላማታት ሩስያ ዘነጻጸረ ምንባሩ ኣፍሊጡ። እዚ ከምዚ ኢሉ እንከሎ ባይቶ ጸጥታ ሕቡራት ሃገራት ትማል 22 ግንቦት ነቲ ጉዳይ ብዝምልከት ህጹጽ ኣኼባ ኣካይዶ። ኣብቲ ኣኼባ ወኪል ሩስያ ኣብ ውድብ ሕቡራት ሃገራት ቫሲሊ ነበንዝያ ዩክሬን ኮነ ኢላ ንሰላማውያን ሰባት ዒላማ ዝገበረ መጥቃዕቲ ተካይድ ከም ዘላ ከሲሱ። ህንድን ቆጵሮስን ትማል 22 ግንቦት ኣብ ዝተፈላለየ መዳያት ሓበራዊ ናይ ምርዳእ መዘክር ከቲመን። እቲ ስምምዕ ዝተኸተመ ኣብ ህንዲ ናይ 4 መዓልታት ምብፃሕ ዝፈፀመ ፕረዚደንት ቆጵሮስ ኒኮስ ክሪስቶዶሊደስ ኣብ ከተማ ኒው ደልሂ ምስ ቀዳማይ ሚኒስተር ህንዲ ናሬንድራ ሞዲ ተራኺቡ ኣብ ዘካየዶ ዝርርብ እዩ። ክልቴን ሃገራት ኣብ ዓውድታት ፀረ ሽበራ ምርምር ምህዞ ትምህርትን ባህልን ዝካየድ ምትሕብባር ንምድንፋዕ ተሰማሚዐን። ብዘይካዚ ክልተኣዊ ዝምድንአን ናብ እስትራቴጂያዊ ሽርክነት ንምዕባይ ኣብ ምርድዳእ በፂሐን ኣለዋ። እዚ ከምዚ ኢሉ እንከሎ ኣሜሪካን ሽወደንን ትማል 22 ግንቦት ኣብ መዳይ ቴክኖሎጂ ዘተኮረ ስምምዕ ተፈራሪመን። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮን ሚኒስተር ጉዳያት ወፃኢ ሽወደን ማርያ መልመርን ጎኒ ጎኒቲ ኣብ ሽወደን ዝተካየደ ኣኼባ ሚኒስተራት ጉዳያት ወፃኢ ኣባል ሃገራት ኔቶ ኣብ ዘካየደዎ ርክብ እዮም ነቲ ስምምዕ ከቲሞምሎም። እቲ ስምምዕ ኣብ መዳያት ሰብ ሰርሖ ብልሒ ህዋን ምክልኻልን ዝካየድ ክልተኣዊ ምትሕባር ንምዕባይ ዝዓለመ ምዃኑ መንግስቲ ሽወደን ሓቢሩሎ። ምንቅስቓስ ሕዝቡላ ኣሜሪካ ብልዕሊ ኣባላት ባይቶን ሰበስልጣን ፀጥታን ሊባኖስ ንዘፀቐቶ ሓድሽ እገዳ ብትርኮኒኑ። እቲ ስጉምቲ ንህዝቢ ሊባኖስ ንምርዓድ ከምኡውን እስራኤል ኣብ ልዕሊ ሊባኖስ ንተካይዶ ዘላ መጥቃዕትታት ንምድጋፍ ዝዓለመ ከም ዝኾነ እቲ ምንቅስቓስ ወቒሱ። ብዘይካዚ ቅድሚቲ ኣብ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ክካየድ ተመዲቡ ዘሎ ኣኼባ ንሰበስልጣን ፀጥታ ሊባኖስ ኣብ ዝርዝር ናይቲ እገዳ ምእታው ንልኡላዊ ትካላት ሊባኖስ ንምድኻምን ኣብ ትሕቲ ቁፅፅር ኣሜሪካ ንምእታውን ዝግበር ቁልዕ ፈተነ ምዃኑ ሓቢሮም። እቲ ሓድሽ እገዳ ንፖለቲካዊ መርገፂኡን ምርጫሃቱን ክፀልዎ ከም ዘይክእል ዝገለፀ ምንቅስቓስ ሕዝቡላ መንግስቲ ሊባኖስ መንግስታውን ወተሃደራውን ትካላቱ ካብ ግዳማዊ ምትእታው ክከላኸል ኣተሓሳሲቦም። ቤት ፅሕፈት ግምጃ ኣሜሪካ ብ21 ግንቦት ንመስርሕ ሰላም ሊባኖስን ምንቅስቓስ ሕዝቡላህን ዕጥቁ ንምፍታሕ ንዝካየድ ፃዕርን ዕንቅፋት ከም ዝኾኑ ኣብ ልዕሊ ዝኸሰሶም 9 ውልቀ ሰባት እገዳ ከም ዘፀቐዩ ኣፍሊጡ። እዚ ምዕባለታት እዚ ዝኽሰስ ዘሎ ሊባኖስን እስራኤልን ኣብ ከተማ ዋሽንግተን ቀጥታዊ ዝርርብ ከካይዳ ኣብ ዝቀራረባሉ ዘለዋ እዋን እዩ። ክልቴን ሃገራት ዝመፅእ 2-3 ሰነ ፖለቲካዊ ዝርርብ ክጅምራ ወተሃደራውያን ወከልተን ድማ ካብ 29 ግንቦት ዘተ ከካይድ እዩ መደብ ተታሒዙ ዘሎ። ምምሕዳር ፕረዚደንት ዶናልድ ትራምፕ ብሰንኪ ኩናት ኢራን ንደሴት ታይዋን ዋጋ 14 ቢልዮን ዶላር ኣፅዋር ክሸጠላ ውፅኢዎ ንዝነበረ ውጥን ንግዜኡ ከም ዘወንዘፎ ኣፍሊጦም። ብመሰረት ግዜያዊ ዋና ፀሓፊ ሓይሊ ባሕሪ ኣሜሪካ ዝሃቦ መግለፂ እቲ ስጉምቲ ኣሜሪካ ብልዕሊ ኢራን ኣብ እተካይዶ ዘላ ወተሃደራዊ ስርሒት ናይ ተተኮስን ኣፅዋርን ሕፅረት ንኸየጋጥማ ንምክልኻል ዝተወስደ ምዃኑ ተፈሊጡሎም። ፕረዚደንት ትራምፕ ብወገኑ ነቲ መሸጢ ኣፅዋር ምስ ቻይና ኣብ ዝካየድ ንግዳውን ፖለቲካውን ዝርርብ ከም መዋገዪ ነጥቢ ከም ዝጥቀመሉ እዩ ክገልፅ ፀኒሖም። ባይቶ ኣሜሪካ ብዝሓለፈ ወርሒ ጥሪ ነቲ ስርዓት ንምክልኻል ኣየር ፓትሪዮት ዘጠቓልል መሸጢ ኣፅዋር ከም ዘፀቐ ዝፍለጥ ኮይኑ ተግባራዊ ክኸውን ግን ፕረዚደንት ትራምፕ ክትሳምኑ ከንብረሉ ኣለዎም። እቲ መሸጢ ኣፅዋር ምስ ዝትግበር ኣሜሪካ ኣቐዲማ ንደሴት ታይዋን ካብ ዝለኣኸቶ ኣፅዋር ዝዓበየ ክኸውን እዩ። ኣሜሪካ ምስ ልኡላዊት ግዛኣቱ ዝኾነ ደሴት ታይዋን እትገብሮ ዲፕሎማስያውን ወተሃደራውን ዝምድናታት ንፖሊሲ ሓንቲ ቻይና ዝወስ ምዃኑ ዝገልጽ መንግስቲ ቻይና ብተደጋጋሚ ክኽንኖ ጸኒሕ እዩ። ምትእታው ኣሜሪካ ኣብ ደሴት ታይዋን ኣብዚ ዓመት እዚ መሊሱ ስለ ዝዛየደ ምትፍናን ኣሜሪካን ቻይናን ዝኸፍአ ኣንፈት ከይሕዝ ስጋኣት ኣሎ። መንግስቲ ጀርመን ወተሃደራዊ ወፃኢታት ሃገሩ ሎሚ ዓመት ናብ 400ታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዝብል ኣፍሊጡ። ሚኒስትር ጉዳያት ወፃኢ ጀርመን ዮሃን ዋደፉል ብ21 ግንቦት ኣብ ሽወደን ኣብ ዝተካየደ ኣኼባ ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኔቶ ኣብ ዝሃቦ መግለፂ ሃገሩን ወተሃደራዊ ወፃኢታታ ናብ 500ታዊት ንምዕባይ ትሰርሕ ከም ዘላ እውን ሓቢሮም። ወተሃደራዊ ወፃኢታት ጀርመን ኣብ ዝሓለፈ ዓመት 2.4ታዊት ካብ ጃምላ ሃገራዊ እቶት ከም ዝነበረ ፀብጻባት ይሕብሮም። ኣባል ሃገራት ኔቶ ክሳብ 2035 ናብ ዘሎ ግዜ 500ታዊት ካብ ጃምላ ሃገራዊ እቶተን ንምክልኻል ክስላዓ ኣብ ዝሓለፈ ዓመት ከም እተሰማምዓ ዝዝከር እዩ። ፕረዚደንት ትራምፕ ዳግማይ ናብ ስልጣን ድሕር ምምፁ ኣባል ሃገራት ኔቶ ንምክልኻል ዝሰልዖ ባጀት ከዕብዮ እዩ ብተደጋጋሚ ክፅውዕ ጸኒሖም። በዚ ድማ ሓያሎ ሃገራት ኤውሮጳ ባጀት ምክልኻልን ናይ ምዕባይ ስጉምቲ ይወስዳ ከም ዘለዋ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ወፃኢ ጀርመን ሃገሩ ምስ ዩክሬን ዘለዋ ወተሃደራውን ኢንዱስትርያውን ምትሕብባር ንምሕያል መደብ ከም ዘለዋ ገሊጹ። መጻኢ ወተሃደራዊ ጠለባት ዩክሬን ብሃገራት ኤውሮጳን ካናዳን ብቐፃልነት ክምወል ከም ዝግባእ እቲ ሚኒስተር ብተወሳኺ ሓቢሮም። ጀርመን ድሕሪ ኣሜሪካን ንዩክሬን ዝለዕለ ወተሃደራዊ ደገፍ ካብ ዝገብራ ዘለዋ ኣባላት ኔቶ ምዃና ይጥቀስ።

ሰራዊት ፓኪስታን ኣብ ሰሜናዊ ምዕራብ ሃገሩ ብዘካየዶ ስርሒት ልዕሊ 23 ሽበራውያን ዕጡቃት ከም ዝቐተለ ኣፍሊጡ። በቲ ስርሒት ዓሰርተታት ከም ዝቆሰሉን ብርክት ዝበለ ኣፅዋር ከም እተማርኸን ኣዘዝቲ ሰራዊት ሓቢሮም። ሰራዊት ፓኪስታን ኣብ መወዳእታ ዝሓለፈ ወርሒ ጥሪ ኣብ ኣውራጃ ባሎቺስታን ኣብ ዘካየዶ ስርሒት ልዕሊ 40 ሽበራውያን ከም ዝቐተለ ምሕባሩ ዝዝከር እዩ። ፓኪስታን ብደባት ጎረቤተ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ጠንቂ ፀጥታዊ ፀገማት ይኾኑ ከም ዘለው እያ ትገልጽ። ኣብ 2025 ኣብ ፓኪስታን 5397 ሽበራዊ መጥቃዕትታት ከም እተኻየደ ዝሕብሩ ፀብጻባት 29 ሚታዊት ካብኡ ኣብ ኣውራጃ ባሎቺስታን ከም ዝኾነ ይጠቕሱ። ዕጡቃት ጉጅለታት ብፀጋታት ነዳድን ባህርያዊ ጋዝን ሃብታም ምዃኑ ዝጥቀስ ኣውራጃ ባሎቺስታን ንምቁፅፃር ኣንጻር መንግስቲ ፓኪስታን ዝቐንዐ ስርሒታት ከካይዱ ምፅንሖም እቶም ፀብጻባት ብተወሳኺ የረድኦም።

ዜናዊ መሰናዶና ንምዛም ቀንድ ነጥብታቱ መራሕቲ ሕቡራት መንግስታት ኣሜሪካ፣ ሩስያ፣ ዛምቢያ፣ ስሪላንካን ዮርዳኖስን ናይ ዮሃና መልእኽቲ ሰዲዶም። ዝኽሪ መበል 35 ዓመት በዓል ናጽነት ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ብኽብ ዝበለ ማዕርግ ተጸንቢሉ። ነበርቲ ዞባ ማእከል 143 ኮማ ወዳሳት ብምትካል በዓል ናጽነት ይጽንብሉ ኣለዉ። መንግስቲ ኢራን ምስ ኣሜሪካ ዝካየድ ዘሎ ዝርርብ ኣብ ስምምዕ ንምብፃሕ ከም ዘይተቓረበ ኣፍሊጡ። ሜክሲኮን ኤውሮጳዊ ሕብረትን ታሪካዊ ተባሂሉ ዝተገልፀ ነፃ ንግዳዊ ስምምዕ ተፈራሪሞም። ፕረዚደንት ሩስያ ዩክሬን ኣብ መደቀሲ ተምሃሮ ንዝፈፀመቶ መጥቃዕቲ ሕነ ናይ ምፍዳይ ስጉምቲ ከም ዝውሰድ ሓቢሮም። ዝኸበርኩም ተዓዘብትና ሓፈሻዊ ዜናዊ መሰናድኡና ኣብ ዝተዛዚምሎ ምስተረፉ መድባትና ሓድገኩም ብወገናይ ብሩኽ መዓልቲ።

ኣራይ ኣነ ንግስቲ ሓጎስ ይበሃል ምምሕዳር ከባቢ ትራበሎ ማለት እዩ። ናፅነት ንዓይ ደስታ ደስታ ዝዓበየ ካብቲ ናፅነት ቀደም በረኻ ዘምፃእናዮ እንዳገንፈለ እንዳገንፈለ ኣብዚ ሕጂ ልክዕ ከምኡ ኮይኑ ይስምዓኒ። ምዝ ትማሊ ዝነበርናዮ ምዝ ከኒባል ዝነበርናዮን ምዝ ሕጂ ዳስናን ልክዕ ከምቲ ዝኣተናዮ ናፅነት ልክዕ ታሽዓት ተሓጎስና ኣላ ከምኡ ኮይኑ ይስምዓኒ። ኣነ ኩሉ ዓመት እየ ዘለሎ ኣነ ናይ ብሓቂ ከምታ ገድለ ይስምዓኒ። ናፅነት ንዓይሲ ከመይ መክብለኪ እየ ብፍላይ ሕጂ ገገንፊል ይረኣየኒ መመሊሱ ይሕጎስ ከምታ ዝነበርናያ ከምታ ዝኣተናያ

0: ኣብዚኣ ከም ኮሚቴ ናይ ኣዋሃር ሽማግለ በዓላት ናይ ዝንኡዘባ ቲራበሎ ከባቢ ምሕዳር ካንበበሎ ከም ኣዋሃር ሽማግለ በዓላት ኣለኹ ማለት እዩ። ሰይድ መሓመድ ብርሃን ይበሃል። እዚኣ ዳ ነዚኣ ዘላትና ሰላምናን ክብሪናን ዓቂምና ክንከይድ ክንክል ኣለና። ተወሳኺ ናብቲ ዝመፅ ዘሎ ወለዶታት ድማ እቲ ዝነበረ ናይ ቃልሲ ዝሓለፈ ሂወታን ከነመሓላልፈሎምን ከነውርሶምን ግባኣና። እዚ ዘለና ሰላምን ፍቕርን ኣስላማይ ክርስትያን ካልእ ሃይማኖት ብሄር ቀቢላ ከባቢታት ከይተጓጃጀለ ብከምዚ ተጠርኒፉ ዝነብር ዘሎ እዚኣ ክንዕቅባ ዝደሊ
1: ንባዕሉ ተዘጋይፆ ልበይ መሊኡለይ ደልዲሉ ኣጋርየ ዝረግፆ ኣብ ኣኮየ ዝምርኮስ መን ምዃነይ ክግለፅ ሕድረይ ብግብረይ ዝድበስ ምስጢር ዝኽሉ ኣነ ኮየ ኤርትራ ኤርትራ ድማ ኣነ
2: ከምቢልና ብሓደ ክነብዕሎ ብፍላይ ናይ ለዘበን ኣስላምናን ክስታንናን ኣብ ሓደ መኣዲ ኮይንና እቲ ናይ ቀደም መኣዲ ናይ ሳሕል ተራእይና መኣድና ብሓደ ኮይንና የሕሊፍና እዮ ስላማይካ ይበልና ክስታናይካ ይበልና ዕድመ ንመንግስትና ካብ ዝኾነ ይኹን ፅብእን ኩሉ ዕግርግርን ዝሓሸን ዝኸበረን ሳላት ብሩኽ መራሒና ንሕና ንነብር ኣለና። ብፍላይ ንሕና ኤርትራውያን ዓለም ከመይ ኣሉ ዕግርግር ንሕና ግን እቲ ብሩኽ መራሒና ደው በለልና ኢልና ንሐጉስ ንሕና። ስለዚ ሕጂ እወ ደው በለልና ካብ ዓለም ዝሓሸ ኣለና። እቲ ናጥነትና ፅናዮ ዘለና ዝሓሸ ኮይኑልና ኣሎ ንዓና ንሕና ኢና ብደስታ ዘለና። ንዕቡ ክቡር ፕሬዚደንት ከዓ ደው በለልና ንብል ሓላፊና መራሒና

ሽመይ ደበሳይ ጌታ ንበሃል ኣብ 985 ናብ ህዝባዊ ግንባር ከባቢ ከተማ ከሰላ ሱዳን ተሰሊፈ ቅድሚ 35 ዕድመ ተዘክሮ ብጣዕሚ ከቢድ እዩ ክንደ ጀጋኑ ከፊልና ኢና ኣብ ቅድሜና ድሕሬና ቀቢርና ኢና መፂና ነዚ ክዝክሮ ከለኹ ጥንኩር ኩነታት ዝሓለፈ ኣዝዩ ከቢድ እዩ መግለፂ የብለይኒ ከመይ ገይሮማ ንዓቕሚ የብለይ ንዑ ክገልፆ ኣነ ኣብዚ ድሕሪ ተመልሸ ክሪኦ ከለኹ ዳሓለፍኮ ቦታን ሽንጭሮን ጎቦን ምድረበዳን ክሪኦ ከለኹ ጀጋኑ ድወደቕሉን ደልዓልኩሉን ዝቐበርኩሉን ክዝክሮ ከለኹ ኣዝዩ ንዓይ ክገልፆ ኣይክድኒ ነዚ ሓሊፉ ህዝቢ ኤርትራ ኣብ ከምዚ ደረጃ ብብቁዕ ግን ብጣዕሚ ሕጉስ እየ

0: ስመይ ዓብዱ ሓሰን ኑራ ይበሃል 977 ሰሊፈ እዚ ነብሓጊ መልእኽቱ ከቢድ እዩ እንታይ መለክቲ በቲ ናጡነሲ እንታይ ከም ትኸፍሎ ንመግለፂ እዩ ናጡነሲ ብትርሑ ይመጠህኒ ምክንያቱ ኣብ ሳታት ይኹለን ናጡነተ ብክሳየ ተዋሂበ ንሃና ግን ልዕሊ 65,000 ስዋት ልዕሊ 10,000 ስንኩላን ዝተኸፍሎ እዩ ተኸፍሎ ስለዝኮነ ዝክዕሎ ከለና ከቢድ እዩ ነብሓጊ ከዓ ፅቡቅ ሓጎስ ማዕለ
1: እዚ መልእኽቲ ኣሎ ዓብ መልእኽቲ ኣሎ ፅንዓቱን ኣብ ሃገሩን ልኡላውነትን ዘለዎ ክብሪ መግለፂ ናት እዩ ከምዚ ኢሉ ብዳሳትን ብኮማትን ክውዕሎ ከሎ ዓብይ ረዚን ንህዝቢ ዓለም የመሓላልፍ ኣሎ መልእኽቱ ምክንያቱ ክብሩን መንነቱን ይሕልፍ ኣሎ ኩንዩ መልእኽቲ የለን ከምዚ ኢልካ ተኣኪብካ ክትሕልፎ ከለኻ ብዛዕባ ሃገርካን ብዛዕባ ልኡላውነትካን ክትሓስብ ከለኻ እንታይ ማለት እዩ ኩንዮ እዚ ዝኸይድ መልእኽቲ ትህብ ኣለኻ ስለዚ ከምዚ ንምኻዱ ብጣዕሚ ሓላፍነታውን ዓቢ ክብርን ከመሓላልፈሉ ዝኽእል ኣለዎ ኢነ እየ ዝኣምን
2: ኣቦ ብተግባሩ ፍጹም ተገሪሙ ዘይሓፍር ድሙስ ወዲ በሻሻ ሽሙ በልስከ ንገረና እንታይ ዓይነት ዓሳዩ ምርጫኻ ከማኻሳ ይገጥመንን ብሃም ፍጥረት ኢኻ ብሓቂ ነዳ ይፈራሕ ስሱዕ ኣብ ዘይማኣዲ ኮይዱ ዝበልዕ ምሩፅ ዓሳ የ ዝምነይ ዓሳ ቀይሕ ባሕሪ ደስ ኢልካ ትምገቦ ብሓጎስ ብፍቕሪ እዚ እንተተመጊበ የ ዘመስግን ንፈጣሪ ምስኡ ከኣባ ሓደ ነገር ኣሎ ደስ ዝብለኒ ናብ ዓሰብ ወይ ምፅዋዕ ዕባ ውሰዱኒ ኣብ ደሰታት ክናፈስኩ ትርባሕ ገለኒ

0: ኣብዚ ኮማውዳስ ከም ፀሓፊት ኣለኹ። እዚ ኣስከር ደንደን ኣፀቢቆ ብዝክብ ዝበለ ፅምብል እዩ ዘብዕሎ። ስለምንታይ ዋጋ ዝኸፈለ ህዝቢ እዩ ዘሎ። እዚ ኢዱ እግሩ ቀቢሩ እዩ ዘሎ፣ ዓይኑ ዝተደፍነ ናፅነትሲ ሰብ እዩ ዘስተማቐራ እምበር ንሶም ምእንቲ ናፅነት ዋጋ ዝኸፈሉ እዮም። ስለዚ ኣብዚ ባህብለኒ ነዚ ዋጋ ዝተኸፍሎ ናፅነት ምንባር ንዕኦም ገዲፎም ነቲ ዝመፅዎሎ ደኢሎም መስዋእቲ ዝኸፈሉ ምስኦም ከምዚ ኢልና ክንዝክሮ ንውዕል ብጣዕሚ ደስ ዝብለኒ።
1: ዓትና ዋዕስና ብዓውታ ዘሚርክዮ ዓደይ ሰማይ ዓሪጉ ዝናኺ ወትሮ ሃርነት ወትሮ ሃርነት ናፅነት ዜማኺ ደሴት ሰላም ኮንኪ እፈይሉ ህዝብኺ ዓደይ ሰጊርክዮ ጸላም ብሉፀት ደግኺ ፈፂምክዮ ትዕማም ደጊም ረሃዋ መፅዩ ኢሉ ይህቡ ፀገም ዓደይ ወናኒት እሙን ሰራዊት ወትሩ ሰዓሪት ንምኳሓት ኣሸሓት ኮንክልና ኸዓ ኣርማ ፃዕሪ ዕቤት ኣብ ኩሉ ብኩሉ ቀንዲ ማእኸል ፅሕበት ዓደይ ዓዲ ፍትሒ ፀገም የለን ፍርሒ ዓደይ ዓዲ ሓቂ ሓሊፍክዮ ጭንቂ ዓደይ ዓደይ ርትዒ ብዜጋታት ክፍርዒ ባዕፈርፈር በለና ከም ሓረት ተትዒ ስልምቲ ልማዝ ሃገረይ እያ ናዝሓለፈ ስምኪ ይፀዋዕ ብር
2: ዕቁባይ ይበሃል ዕቁባይ በርሀ ይበሃል ንባር ዚ ማዓስከር ማዓስከር ደንደን ዞባ ትረወሉ እየ ንዓይቲ ዝሓለፈ እዩ ዘዘክረኒ ዝሓለፈ ካብ ቁልዕነተ ሒዘ ከለኹ ዝሓለፍክዎ ሂወት እሱ እዩ ዘዘክረኒ እቲ ዝነበረ ገልጠንጠም ዝነበረ ሽግር እሱ እዩ ዘዘክረና ስለዚ ንዕኡ ዘኪርናስ ከምዚ ዝሓለፈስ ትንሳኤ ሙታ ንበሃል ነይሩ የሱስ ክርስቶስ እንታና ሓሊፉ ንሕና ከዓ ብሉፃት ከፊልና ኢና ነዚ ናጥነት ንፅምብሎ ዘለና ስለዚ ዳግማይ ትንሳኤ ሙታን እዩ ዝና

ሽመይ መላእከ ዘርኣይ ይበሃል። ነባሪ ማእከላይ ዞን ናብዚ ማዓስከር ደንደን ማለት እዩ። ነዛ ናይ ሎሚ ዓመት ናይ መዓልትና ፅነት እናፅነትና ድማ ኣብ ንገብሮ ዘለና ፅምብል ናይታ ኮሚቴ ኣቦ ወንበር እየ ማለት እዩ። ንኣብነት ናይ ሎሚ ዓመት ሕጂ ክንሪኦ ከለና ኣብ ነፍሰ ወከፍ ዓመት ዝተፈለየ መድረኽ እናሓለፈ እዩ ድኸይድ ዘሎ እዚ መዓልትና ፅነት። ናይ ሎሚ ዓመት ከዓ ካብቲ ፍሉይ ዝገብሮ እቲ ዘይምኹኑ እገዳ ዝበሃል ንሱ ተላዒሉ እዚ ሃገር እዚኣ ካብቲ ኩሉ ተፃብኦ ወፅያሲ ከም ሃገር ክብረት ዝሓዘትሉ ፍሉይ ኣጋጣሚ ገይረ ክገልፆ ክእል ናይ ሎሚ ዓመት ናፅነትና ማለት እዩ።

ሎ ከይተድሪስ እስና ንብሉኒ ዓውል ግን ንጥፋዕ ዓውል ግን ንጥፋዕ እትብና በዲር ቃይሒት ደፋዕና ጣላይም ደፋዕና ንኣይሽ ደፋዕና ዓበይ ደፋዕና ኣዳ ከማ ከማ ከምሰሊሓ ሄነ ሕርያት ኣምጣና ኣደ ሄኒ ኣጀኒትና ሃብናሃ ኣጀኒትና ሄ ከመናይና ወምና ናይና ዝያደት ከማን ሸቁ ዲባ ኣሎ ኣደ ዓውል ሰበት ደፋዕና ዲባ ላዝም እበት ተረዳ ሄኒ እገን ኣቃበብ ዲብኒ

ንኣብነት ኣብ ዓለም ብገንዘብ በፅዋር ብብዝሒ ሰራዊት ይኣምን ተቓለ ህዝቢ ህዝቢ ኤርትራ ግን እቲ ሓንቲ ዘላቶም መትከሉ እታ ፅንዓቱ እያ። ስለዚ እዛ ፅንዓት እዚኣ ዋሕስና እያ እዚኣ ክሳብ ዝሓለናያ ኣለና ማለት እዩ። ስለዚ ፅንዓትና ዋሕስና ክንክብል ከለና ኣብቲ ዝሓሰብናዮ መደብን መንገድን ፅኑዓት ክንከውን ከም ዘለና ትምህርቲ ማለት እዩ።

ኣዕነብ ዝጥቃይ ኣለዉ ብዙሓት ካብ ዓራቶም ዘይትስንኩላን ኣለዉ ንሶም ምንባር ናቶም ገዲፎም ንዓይ ከምዚ ኢለ ከም ብተይ ክዕንድር ዝገበሩኒ ስለ ዝኾነ ንዓይ ፍሉይ ዝስማዓኒ ብጣዕሚ ከምዚ ብንብዓት እየ ዝገልፆ መብዛሕት ዋላ ተጋዳላይ ኢሉ ክላዓል ከሎስ ከመይ ማለት እዩ ተጋዳላይ ሲ ኣይፈልጠካ ኣየፍቅረካ ናይ ፀላእካን ዘይፈልጠካስ ንዓኻ ኢሉስ መስዋእቲ ከፊሉስ ዝኽመውት እስኻ ከዓ ክትነብር ዝፈቐደ ህዝቢ እዩ እዚ ቀሊል ኣይኮነና

የውሃና ንሓይልታት ምክልኻል ንፕሬዚደንት ኢሳያስ ኣፈወርቂ ንኩሉ ህዝቢ ኤርትራ እንኳዕ ኣብዚ ኣብቃዓና ብል እንኳዕ ኣብ መበል 35 ዓመት ብዓል ናፅነትና ኣብቃዓና ይብል።

ዋንኻ ዮሃና ዮሃና ንኩሉ ህዝቢ ኤርትራ ንኩሉ ምክልኻል ሓይልታት ነዚ ንዓና ኢሉ ጠጠው ኢሉ ኣብ ግንባር ዘሎ ሰራዊትና ነቲ ሓያል ነዚ መኸተ ነዚ ኩሉ ፈንፂጉ ነዚ ኩሉ ተኸላኺሉልና ዘሎ መራሒና እስያስ ኣፈወርቂ ዮሃና ይብላ ዮሃና ዘብፅሓና

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ነቶም ነዛ ክብርቲ መዓልቲ ንፅምብል ንፋስ ናፅነት ከነስተማቕር በጃ ዝሓለፉ ሰማዕታትና ንምዝካር ካብካብ ዘለናዮ ሓፍ ንበል ዝኽረ ሰማዕታት ንበሮም

ልባትኩም ደቂ ሓደ ልቢ ሕላበትኩም ፅንዓት ልበናኹም ዓብዪ ድባብ ፅንዓት ዋሕስ ናይ ህላወ መንፈስካ ርዕኳን እዩ ባብ ሰላም ዘርሐወ ብቓልን ብግብርን ማዕተቡ ዘይፈትሕ ብጀለምታ ርሃጡ ህላወና ዘጣጥሕ ኣንከ ድልድል ኣብ ማሕላ ቕልፊ ዓፅመ ስጉኡ ንሩፍና ዘወፊ ልጅ እንዳረኣየን ፀላም መሪፁ ጨው እንዳፈረየ ንምቾት ረጊፁ ብሃገር ዝሓምም ንሃገር ዘቕድም ናይ ውልቂ ዘየስድዖ ናይ ሓባር

ስምደን ፍሊት ውሽጡ ብሃገር ዝምር ማህሌት ዋዜማ እነ ዘይዕብር ተድለህርመት ልቡ ህላወና ክዕንትን ብደሙን ስሁን ወሕስና ይንብር ሰላም ነዘን ጀጋን ዋርሳይ ኣብትውረሩማ ፀሓይ ዘይትፋደሃይ ዘይነጥፍ ጅር ዘበነ ተጋድሎ ቀዛ ሞራልን ንልብና ዝጥውሮ ህላወይን እዩ ንጉርዞና ዘመክሮ ዕድመ ንእስነተን ንሪመን ዘወፈያ ሕሰብ ማይሂ ኣብ ዝባነ እንዳፀሓያ መሰታ ዕድመኖ ከይዕረፋ መዋእል ሰገራ ብርከን ከይዓፀፋ ሰላም ልዕልማን ንንፍጡር መርሓ ውድምና መስለሆ ሽግር ምስሌና ይድባ እምባ ምስኩርባ መስገደል ሰግራ እሾኽ ትመርባ ዓለባ ልቢ ሓልነት ዘጉረሳ እምነጉርናዕ ናይ ሃገርና ዋሕዝ

0: ከምዚና ንሕና
1: ህወ ክብሪ ሃገር ገድሊ ታሪኽ ህዝቢ ሕድሪ ሓሊፈዮ መድረኽ መስዋዕቲ ዝሓሪ መስመረይ ጠሚተ ናጽነት ዓቂበ የከኣሎ ኾይነ ኸይበልኩ ረብሪበ ካብ ብልጭሊጭ ድልየታት ንገጸይ ዓቲበ የከኣሎ ኣለኹ ከይበልኩ ረብሪበ ከውርስ ንዋርሳይ ባህሊ ተጋዳላይ ኣሰሩ ዝኽተል ተኪአ መንዳላይ ትርጉም ሃገር ምንባር ህላውነት ዝወርሶ ሓርነት ነባሪ ናጽነት ዋርሳይ ተኪአ የዕጢቐ ኣብነት ውዕለቶም ርእዮ ውዕለት በዓት ጅግንነት
2: ኣነ ዋርሳይ ዋርሳይ በዓል ምህሮ ኣለኹ ተቐቢለ ውዕሎ ተጋድሎ ቅሰነለይ ገዲም መምህር ይከኣሎ ኣኺለ ክንዳኻ ሒዘ ተመክሮ ኣብቲ ብርቱዕ ዂናት ውዒለ ተኳሲ ሓላፍነት ሒዘ ዋና ዕማም ቃልሲ እዙ ውዕለተይ መስዋተይ መልሲ ልዕሊ ፍርቅ ዕድመይ ሃገረይ ደባሲ ተኪአ ወሊደ ናጽነት ኣውሓሲ

0: ኣጆኻ ዋርሳይ ኣለኹ ዘይነዓሰ ኣሰርካ ይኽተል ንኡስ ሕሳስ ልደ ብረትካ ዓጢቐያ ርየድኻ ሒዘያ ብራሸኻ ተኸልፊለ ተንሶላኻ ጠውየያ ኪዳንካ ኣጽኒዐ ሕድርኻ ተረኪበ ኣብ ኣሰር ዋርሳይ ብስምካ ምሒለ ምስ ብሬን ኣርቢጂ ምስ መዳፍዕ ታንኪ ንልምዓት ሓለዋ ኮይነ ዓይነ ብርኪ
1: እወ እወ ኸሪዐ እንቋዕ ኾንካ ናተይ ወራስህ ዝባሕረይ ርስዛ መሬተይ ኣሕቢንካኒ ዋርሳይ ናይ ዘት እለት ሓበን ወራስህ ኽብርታት ናይ ሻዕብያ ኣርከን ኣመስኪርካ ጅግና ሰሪሕኻ መስተንክር ብሕሙም ከብድኻ ደቅሽካ ዘይተሓድር ርእዮ ውዕለትካ ዘኪርካኒ ይነቕፋ የዕሊለ ምስናዶ ፈንቅል በብታርታ ተራእይኒ ሕሉፍ ዘኪረ ምስናድካ
2: ንምንታይ ደ ሳዋ ተዓሊመ ምስ ጸገም ገጢመ ኣንጊሀ ለቢመ ሳላ ዝመሃርካኒ ምንባራ ዝዓለም ፈሊጠዮ ውሽጣ ብዘይ ቀል ዓለም ከም ዕጥቅኻ ወሪቐዮ ዕጥቀይ ከም ድፋዕኻ ሰሪሐዮ ዕርደይ ሓልሓል ደዘኻኽር ጊንዳ ዓድረሶ ወሪሰዮ ንጥበብ ብልሕኻ ዝሃንደሶ ወሪሰዮ ንጽንዓትካ ሃገር እትሓቶ ተኪአ ኳር ኪብሉ እንህለ ይምልሶ
0: ሓቅኻ ኣለኻ ዋርሳይ ኣይነኣስኩን ኣነ ሓሳብካ ሰኒቐ ኤርትራውነት ወኒነ ምስ መድረኽ ገጢመ ንህዝበይ ከኣሊ እነኹ ይምክብ መተካእታ ገድሊ ናጽነት ክዕቅባ ወፅላ ዋርድያ ሃገረይ ክሃንጽ ማዓቢላ ክርኣ ኣለኹ ተኪአ ኤረና ኸስምያ ንዋርሳይ ከብሪ ሌንጀረይ ለቢሰዮ ሽዳ ኣርማ ሻዕብያ ኰሪዐ ወደዮ ወዲ በረኻ ኾይነ ምስ ለይቲ ተሳነ ከም ዋርሳይ ጨኪነ ከምይከኣሎ መኒነ ኣነ ተኪአ ተኪአ መሪሕ ፈጻሚ ውሳነ
1: ጻባ ኣሲኹምኒ ጻባ ሓፋሽ ሃገር ደቂ ጽንዓት መትከል ደቂ እምባ ሓበን እንቋዕ ደቀይ ኮንኩም ዘርኢ እምባ ደንደን ዘርኢ ኣዳል ሳዋ ኤርትራውነትኩም ማእኸል ግጥምኹም ዜማኹም ኤርትራ ምዕራፉ ልብኹም ዝጭንጉዕ ደምጅግና ትንፋሱ ኣብየት ዝበልኩም ድምፂ ወዲ ዓወተ ድምፂቶም ጀጋኑ ሓደ ንዓሰርተ ወሪስኩም ዝተካእኹም ወትሩ ንሃገረይ ኣሚነ ብሓቂ ርእኩም ብዓይነይ ዓወት ኣይፈለየኹም መዛዘሚ ቓለይ
2: ኣጆኻይ ካኣሎ እንታይ ጸገማኣሎ ንስኻ እኳ ሓሊፍካዮ ጓንደ ብረት ከሎ ቊጽረ ገድሊ ብዘይ ክዳን መግቢ ንኡስ ሓይሊ ዘይብልካ ዘብሪ ሎሚ ግዳ ሎሚ ግዳ ማሚቐ ሰላኻ ብግብሪ ንስኻ ኸለኻ መምህር ልዕሊ ምድሪ ኮምባሰ ያርኢኻኒ ጉዕዞ ዝኸደሉ ካርታ ኣፍሪቃኒ ዓለም ዝርየሉ ምስ ህዝበይ ክምርሽ ኣብ ፂሕኻኒ ጐልጐል ክብርታትካ ሒዘ ታሪኽ ሰነድ ሃገር ኣለኹ ተረኪበ ባንዴራ ኤርትራ ሎበዋይ ክፍጽም ናይ ስዋተይ ማሕላ ተኪያዊን ኣርኪብለይ ተቐቢሉ ሓደራ
0: ኣይሰሓትካን ዋርሳይ ዋርሳይ ዕርዲ ሃገር ሓይሊ ምክልኻል ዋልታ ወሓስ ማእገር ሓይሊ ምድሪ ባሕሪ ሓይሊ ፖሊስ ኣየር ንስኻን ከለኻ ኣብ መንጎና ድርዒ ማህደር ዝሓለፉ ናይ ጀጋኑ ብርዒ ምሳኻ መኺረ ንልምዓት ወፊረ ምሳኻ ሓዲረ ንዂናት ስዒረ ክንደይ ዝተማህዘ ንሞተይ ዝተፍሓረ ኣጽሕዮ ንማዕበል ኣብ ጐንኻ ኾይነ ተኪአ ተሰሜ ተኪአ ፈዳይ
2: ንሕና እወ ንሕና ማይን ጸባን ኮይንና ይከኣሎ ዋርሳይ ተኪአ ዝስምና ሃገር ሃገራውነት መለለይና ኣርማ ኣብ ኣሰር ጀጋኑ ንምሕል ንዕላማ
1: ዓወት ንሓፋሽ ዝበልናሉ ምዕራፍ ሕድሪ ስዋኣትና ንትውልዲ ንምሕላፍ ሰሪሕናዮ ጽምዶ ዕደት ምውርራስ ውርሳ ሓርበኛታት ተቢዕኻ ምቀላስ እዙዩ መትከልና መትከል ሓርበኛታት ደቂ ወልዳኣብ እብራሂም ቃልና ንዘበና
0: ቁሰኑ ሰማዕታትና ቁሰኑ ጀጋኑ ዘለዓለማዊ ክብሪ ክነብፅሖ ምዃኑ ጽንዓትናዩ ዋሓስና ቴማና ትርጉሙ ረዚን መልእኽትወ ማህደርና ቀለሙ
2: ኣለና ዓጢቕና ዕጥቂ ህዝቢ ጽንዓት ያታ ስራሕ ሒዝና ንያት ሓበን ኩርዓት ይከኣለው ዋርሳይ ንኡስና ተክየ ንምሕል ባሃገር ናኣቱ ስባኤ
3: ይከኣሎ ዋርሳይ ንኡስና ተክየ ንምሕል ባሃገር ናኣቱ ስባኤ ንምሕል ባሃገር ናኣቱ ስባኤ

ክቡር ሓረቀ ስታፍስ ምዕራብ ብርጋዴር ጀነራል ፀሓየ መኮነን፣ ዝኸበርኩም ኣዘዝቲ ሓይልታት ምክልኻል ህዝባዊ ሰራዊት ፖሊስን ፀጥታን፣ ዝኸበርኩም ሓለፍቲ ግንባርን መንግስትን ባይቶን ሃገራዊ ማሕበራትን፣ ዝኸበርኩም መራሕቲ ሃይማኖት ዓበይቲ ዓድን ህዝቢ ባርንቱን፣ እንቋዕ ኣብ መበል 35 ዓመት ዝኽሪ ናፅነትና ኣብፅሓና። ዝኸበርኩምን ዝኸበርክንን መበል 35 ዓመት በዓል ናፅነትና ፅንዓትና ዋሕስና ኣብ ትሕቲ ዝብል ህዝብናን ሓይልታት ምክልኻልናን ኣብ ምምፃእ ናፅነትን ምውሓስ ልዑላውነትን ዘረአይዎ መዘና ኣልቦ ፅንዓት ተወፋይነትን ናይ ምፅዋር ክእለት ብልክዕ ዝገልጽ መድረኻዊ ቴማን ሰላምን ርግአትን ኣብ ዝሰፈና ህዝባ ብስኒትን ሓድሕዳዊ ምክብባርን ዝነብረላ ሃገረ ፅንዓትን መኸተን ናብዕላ ኣሎና። ዞባና ዞባጋሽ በርካ ብዘለዎ ሰፊሕ ዘይተመዝመዘ ናይ ሕርሻን ማይን ሃብቲ እንስሳን ፀጋታት ኣብቲ ብሃገር ደረጃ እቶትን እቶታውነት ብምዕባይ ውሕስነት ምግቢ ንምርግጋፅ ዝካየድ ፃዕሪ ልዑል ኣበርክቶ ክህልዎ ትፅቢት ዝግበርሎ ዞባ ብምዃኑ ሱታፈ ህዝቢ ኣብ ልምዓት ብምስፋሕ ኩሉ ብክረምታውን መስናኣውን ሕርሻ ክለምዕ ዝኽእል ከም ዝለምዕ ብምግባር ሕርሻዊ እቶት ብዓይነትን መጠንን ንምዕባይን ጥሪት ንምስሳንን ከይተሓለና ብኣድማዕነት ክንሰርሕ ኣዘኻኽር። ዓወትና ሓፋሽ ዘለኣለማዊ ዝኽሪ ንሰማእታትና ፅንዓትና ዋሕስና።

ርሻን ልብኹም ሰላም ዝድጋሙ ካብ መዓር ወለላ ንስኻትኩም ትጥዕሙ እርባት መልሓስኩም ነገ ዘየኹም ሰዓ ድምቀት ሓድነትኩም ፀሓይ ፀሞር በዓ እትለውሃትኩም ከም ሓዚ ዛሪ ካበይ ትልቦና ካበይ ትምኽሪ ትሸዓተ ህርመት ናይ ልብኻ ነድሪ ኣብ ሓንቲ ማርሳ ብስኒት ብፍቕሪ ስኒት ሓድነትካ ንዓለም ዘገረመ ፅንዓት ሰናድርካ ሎሚ ከም ቀደሙ ኣሙንተኻ ሓንቲ ማህሌትካ ቁርንካ ኣስላማይ ክስታናይ ሓደ ዝቕናትካ እወ ኣስላማይ ክስታናይ ሓደ ዝቕናትካ የውሃና የውሃና

0: ኣደ ግደፍኒ ግደፍኒ በጃ ኢለኪ
1: ግደፍ ባና ዓሳብኩን
0: ሕጂ ከንታይ ድ
1: ንነብስኻ ሕተት ካባይ ካበዳ ሓሊፉ መን ክዛረበካ ሓደ ድኻ መትከል ትኾነ ኣብሃውኻ እዩ
0: ተኾነ ኸሞ
1: ተኽብሮ ንሱ ተቐንዕቲ መንገዲ ይነግረካ ኣሎ
0: ኣደ በዚሕኒ በዚሕኒ በቃ ክሳብ መዓስዮ ንሱ ብዝበለን ጥራይ ክኸይድ መሳተ ይባርዮም ንነብሶም ኮይኖም ንስድሮኦም ይሕግዙ ኣለዉ ኣነ ግዳ
1: ናይ ባሃግ ካሊኻልና እንተ ኮንካ ነዚ ቀትርን ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሃውኻ ንስኻውን ብዓምሃ ገለ ኣበርክት ዮናስ
0: እምበኣር ንስኽካ ኸም ኢልክኒ
1: ግደፈኒ በጃኻ ኢለካ ንነብስኻ ምሰል
0: ሕጂ ከንታይ ደመሲሉ ኣለኸ
1: ላዕሊ ላዕሊ ትጠምት
0: ኣድ ኣባህላ ክተረዳእኒ
1: ዮናስ ወደይ ብልጭልጭ ንዒንትኻ ይዕውሩ ኣሎ ኣብ ትሕቲ ዕባ እንታይ ከም ዘሎ ርአታ ዮናስ ወደይ
2: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፉን
0: ስለዚ
2: ካብ ለላዕላዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ይትወሳኒ ነገር ንክድግዳ ናብ ስራሕና ንመለስ
1: ሓቁሎ ዝወደይ ስምዓዮ
0: ፅቂኢልካ በቃ ፍረዘይ ትህብኦም ዕድሜና ምሉእ ኮለል እንዳበለ ትወዲኣቶ
1: ምሳይ ድኻ ዮናስ ወደይ
0: ብነብስ
2: ዮናስ እዛኦም ህይወት መድሕን ደቀ ምናልባት ሕጂ ቁም ነገራት ኸውኢልካ ይኸውን እዩ ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን
0: ኣታ መትከልሓወይ ነዛኦም ዕድሜኻ ሙሉእ ተኻና ክንከያ ንሓሊኸን ግን ወላ ሓንቲ ዝዕግ ፍረ ይብላን ነብስና ኸማ ኣለኪማትና
2: ፃዕርኻን ጉልበትካን ኣወሃሂትካ ምስ ተዓመም እኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ይተባኽረና
3: ኣስመረተይ ከመይ ውዒልክን ድሓ እንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
0: ማማገነት ከመይ ውዒልክን
3: ፅቡቕ ዮናስ ወደይ
1: ዋይ ገነተይ ዲኸን ከመይ ኢልክን ውዒልክን
3: ፅቡቕ ኣስመረተይ ድሓን ኢና ኣትን ኣስመረተይ ሎሚ ፅባሕ ክመፅ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለ ክምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩ ክንቀኒ
1: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
3: እንክነበላ ዝሓዝኦ ሓዝኦ ተቐበላኒ
1: ዋይ ኣንት እንታይ ኣሰኪፍክን ነይሩና እንድዩ
3: ኣንትን ኣስሚረይ እዚ ረኣየናይ ኮይኑ ፀብሒ ደርሆ እንዳኣሉ
0: ኣንትን ማማ ገነት ክንደይ ጥዑም ቃል ተዛሪብክን ደርሆ
2: ኣደ ሓንሳ እስከ ሓንሳ እሞይ ትቀበል እያ ይህ ደ ኣስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
3: ዎ ወሪድ ንዶ ገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሑ ደርሆ እዩ ዳሓር ከዓ ተኻፊልካ ምብላዕ ፅቡቕ እዩ ኢለ የ እምበር ብኻልእ ኣይኮንኩን
2: ዳሓን ዳሓን ድሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ኬት ካሃብ እዮም
0: ኣታ መትክልሓወይ እንታይ ኢኻ ዛርበ ኣለኻ ነዚ ዘረበስ ክትመልሶ ያበጃኻ ኸሊ ንበጃኻ ኢለካ
3: እዛናትካ ጠራዓርዕካ ኣነሲ ካብ ለውጢ ዘይብሉ ዓሰርተ ግዜ ድግምጋም መግቢ ትበልዑ ገለ ለውጢ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
2: ብትካቦ ዝድልል ኣካላት እሞ ዘየድልየና
3: ለማኒት ኢኹ ማለትካ ድዩ
2: ንብድዕ ዝኸውን ልሳን የብለዩ
3: እንታይ ንምባል ዳኢኻ
2: የቐኒልና ንምባል
3: ኣየ ካብ ፍረ ዘይብልኦም ዓሰርተ ግዜ ምጉሳይ ግዳ

0: ሂብኩም ጸጋታትኩም ምጥቃም ኣይመሓሸኩምን።
1: ስምዐኒ፣ ትንፋስ እዛኦም ኣብ ደመረ ሃፅና ዝተዓቕበ እዩ። ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ።
0: ኣይ ብዘይ ሓገዝ ኣይከውን እዩ። እዚ ሕጂ ዘለኹም እዋን ከዓ ኣዝዩ ከቢድን ፈታንን እዋን እዩ። ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተጸጋዒ ነገራቱ።
1: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና እኮ እዩ ትቐንዲ ነገር። ከምኡ ከዓ ይሕሸና።
0: ኣመና ምትራርሲ ጽቡቕ ኣይኮነ። ተሴርካ ምትራፍ ውን ኣሎ። ሓደሓደ ግዜስ ልምልም ምባል ከድልየካ እዩ።
1: ዳሓን ዳሓን ዳሓን መምርጫና ሕሕርያና ይዋፃና።
0: መቸም ምዕባለታተይ ትርዮ ትህሉ ኢኻ። ኣብ ቀረባ ግዜ ገለ ተኣምራታዊ ዝኾነ ነገር ከርእየካ እየ። ኣበይልካዮ እምበር ንስኻ በዓል ንስኻ ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ።
2: ይኣክል ይኣክል ዝዘረባ እምበር ኣነ ከይፈላጥኩ ጠዋይ ልብሒዝ ክልህን ቀሪብክናኒ ህዋ
1: ኣደ ኪኖቲ ጻዕዳ ፍሽኽታ ጸሊም ሰሓቕ ተሃቢኡ ኣሎ።
3: መትከል ኣደ ኣቱም ሰባት ታይኹም ትኾኑ ዘለኹም ክንዲ ክሕግዘኩም እየ ዝበለሲ ተሳውግዋ
0: ዳሓን ዳሓን ዮናስ ወደይ ንስኻ ኣብ ደስ ዝበለካ ግዜ ሰዓትን ገዛ ይርሕቡ ይንዕኻ ምፀኒኻ ናይዚኦም ግንድሓን ወይለይ
2: ዮናስ ተንከስ ሞበል ካብዛ ገዛ ክንርአ ኢና ቺ ድሞ ድሓን
3: ጽቡቕ ዝገበረ መቸም ጽቡቕ ኣይፍደን እንድዩ
2: ኣተቓልዕ ዘረባ ሓደ ይትዕርዮ
3: ኣደ ህድእ ሞበሊ ማማ ገነት እኮ ጎደለኹም ክምላኣልኩም ዝተረፈኩም እንተሎ ኸዓ በዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ በዕልኹም ተሰዋጉ ዋዕ
1: ዮናስ ከም ስድራ ነብስና ዝኽኣልና ኹርዓት ክንከውን ዘብቅዐና መትከል ኣለና። ብነብስና ንሕደር ኢኸዓ ዝብል ትጭርሖ
3: ምንባር እኳ ሓንሳያ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸዓ
1: ከም ቤትካ እምበር ከም ጎረቤትካ ዶ ንበር እዩ።
3: ማእሲኻ ግን ንዓይ ክሰምዓኒ
1: ብልብኻ ክትሓስብ ምጀመርካ
3: መትከል።
1: ኣቤት ኣቤት ዮናስ ዮናስ ኣስተውዕል እስከ ኣስተውዕሉ ሞ እዚ ሕጂ ብሃብታማት ጎይቶት ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪን እዩ ህልም ዝበለ መሓዩር ጊላነት ኣለዎ ዮናስ።
2: ሓኩሎ ዘረባ ዓብኻውኻ ዶ ይሰምዕ
3: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹም ኣብዚ ከርተት እንዳበልኩ ዘሕልፎ ከይደልኩም ኣለኹ ከይደልኩም ከይደልኩም ናብ ዓዲ ገነተይ
2: ኣተቓልዕ ንዓኻ እንዴ ዮናስ
1: ዮናስ
2: ኣተሓሰዮናስ ናቤ ዮናስ
1: ዮናስ ንዓኻ እንዴ ኣይ ዮናስ ሓዊ ኪኖ እዚ ሕጂ ብልጭልጭ ኢሉ ዝረአይካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልጥ ሲ እንታይ ኮን ምበልካ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካ ነይሩ።

0: ገነት ገነት ገነት እዚ ኩሉ መንግስተ ሰማይ ተቐምጠካ ያልክኒ እዚ ኩሉ ዝደለካ ክበካ ያልክኒ ገነት ገነት ሕጅዳ ናበይ ናይ ምድረበያ ደርቢኽኒ
1: ካብ ቤትካ ወፂኻ ፅቡቕ ይርከብኒ ንስኻ ድማ ካብታ መድሃኒት ኩሉ ዝኾነ ትቐምኩም ርሒካ ከመይ ከመይ ፅቡቕ ትፅበ ካብ ሕጂ ድማ ዲና ናተይኮካ ክትነብር ኢኻ
0: ገነት ገነት ግደፊ ግደፊ ቃልካ ሓልው ግደፊ
1: ክትፈልጥ እዛ ብርሃና ውሽጣ ኮይኑ ዘይተርዐት ከደላ ዓድኻ ሎሚ ተመኒኻ ይትረኽባን ኢኻ ምክንያቱ ንስኻ ጉዙናተይ ባርኻ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ድሓንዶ ውዒልካ
0: ከንደይ እኳ ፅቡቅ ስራሕ እሞ ከመይ ይኸደልካ ኣሎ
1: እለባምዓሙ ተሉ እዩ ነገሩ
0: ኣይሓዝኩኻ
1: እሞ ቃልወሉባ እንተ ነጊረካ ድኣ
0: መቸም እዚ በፂሕኻዮ ዘለኻ ከምሱ ጉምቲ ተሓስቦ እንተለኻ ገናገና ደቂስካ ኢኻ ዘለኻ
1: ሓቅኻ ምናልባት ውሑድ ኮይኑ ክረኣየኩም ይኽእል እዩ ብገዛእ ጉልበተይ ዝዓመምኩ ምዃኑ ግን ኣመና

0: ኣይሕብነኒ።
1: ሕጂውን ኣይሓዝኩኸን
0: ብሃም ዲኻ
1: መን ይኻታ
0: ወግዓዊ ቋንቋ እኮ የተጠቂም
1: ኣዘራርባኻ ንጹር ኣይኮነ
0: ንነባም ኣምተሉ እኮ ኢለካ
1: መትከል ትኽምትኽ እንዶ ተዛረብ
0: ግርም ብትካቦ ዝለመሰ ጉልበት ስለ ዘይብለዩ እዚ ናተይ ዕማም ድኹም ኮይኑ ዝረአየኩም እብለካ ኣለኹ
1: ናብ መምፅአ ኢዶ ኸኣቱ
0: ከምኡ ኸሓይሽ
1: ብኽብረትካ እዛ ኣምዶ ኽትበኒ
0: ወጣዒትኸ ንየኒትኦም ኢኻታ
1: ነዚያ
0: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
1: ቀሊ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ርስቲ ዘውረሱን እዮም ንዓመታት ክትቀመላ ድሕር ምፅንሐይ ሕጂ ድማ ብጌጋ ቕማረ ምሳኻ ጸንያ ሕጂ ግን ንብረተይ ክተረክበኒ
0: ኣባሓጎኻ ንፉዕ ደራሲ ጽውጽዋ እዩ ኣብዚኣ ግን ዓባይ ስሕተት ፈጺሙ ክተረጋግጽ እንተ ደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
1: ደሓን ደሓን ብዛዕባ ዝጸገም ዘለዎ ኣይኮነን ሕጂ ጥራይ ነዝን 35 ዓመታት ጽቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፅ ኣመኻኽበካ ዓስብኻ ነገረኒ
0: ካብ ዝዕቡድ ሕልምኻ ኸበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ግደፈኒ ስራሐይ ክሰርሕ
1: ስማዕ ንስኻ ነበይንኻ ጥራሕ ነዛኦም ክትጥቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሒ ሕዝበይን ጥራሕይ ክተርፍ ኣበደን
0: ኣነ ዶ ጸማም ዲኻታ እዛኦም ናኽና ናይ ዋናታ ተያብለካ ኣለኹ
1: መን ኢሉ
0: ኣነ ኢለታ እዚ ዝረአየካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮናት ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
1: ስለዚ
0: ኣይኮነን እንዶ ክትሓስቦ እንተ ሓሊምካያ ጥራይ ኣሰራ ቦታትካ ክትስዕብ ኢኻ
1: ድሓ ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
0: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰራ ቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍረኻ ታለ ሕጂ ስራሓኒ
2: ኣተ ሰብ የሎ እንድዩ ውያነ ወደ ውያነ ወደ ውያነ ኣተ መትከል ወደ ና ሓግዘኒ ውያነ ወደ ኣተይኖስ ወደ ውያነ ኣተይኖስ ወደ እንዳነገርኩኻ ውያነ ወደ ውያነ ወደ
0: ይደ ይሄ ናስሓወይ ኣተ ደ እንታይ ረኺቦ ይሄ ናስሓወይ እንታይ ኮይኑ ወይ ሓወይ ኣንታ ተፃዊቶምሉ እንደማታ ኸላ
3: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
0: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤት ከኣቲኻ ኒኻ እንካ ሞ እንካ ካብዚ ፍርኦም ሂወት ቅመስ ብድድ ክትብል ኢኻ ዝሓወይ
2: ተቐበሉ ዝወደይ ኣጆኻ ዮናስ ወደይ ኣጆኻ
0: ኣየ ዮናስ ሓወይ ደጊረካ ንዲ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ሂወት ተፈሊና ትንፋስ የብልና ፈጺምና ክንነብር ኣይንኽእልኒ ኢና ሰምዓ ኣለኻ ኣብ ትሕቲ እዛ ጽላልኦም ብደመ ሰማዕታት ይዕጽምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ኽብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብር ኣይንኽእልኒ ኢና ንሕና ዮናስ
1: ልከ ንዓና እውን ከምዚኣ እያ ትብጽሐኒ
0: እንታይ ኢልካ
1: ትብጽሐኒ ኣብለካ ኣሎ
0: ኣነ ዶ እስከ ድገማ ኣብለካ ኣለኹ ትብጽሓና ይብጽሓና እዩ ዋላ ግብኣተ መሬት ኮይኑ ዓለም ትገማጠን እዛኦም ናህና ናይ ዋናታታይ ኣብለካ ኣለኹ ኣኮ ንዶ ክብጽሓኩም ነቒጹ ዝወደቐ ቈጽላ ክትንከፍ ከማ ናይ ነፍቅድኒ ኢና ሕጂ ግን ዝኸፍአ ኸይሰዓበካ እንከሎ ኪጥፋ
1: ደሓ ኣነ እንተዘይኣሳለጥኩ እቲ ብድሕረይ ዝመጽእ ወሎደ ግን እንታይ ይገብር ክትርአ
0: ጥፋ ኣብለካ ኣለኹ ነዳይ ነዳይ እውን ነዳይ
2: ሰነፍ ሰነፍ ወ ሰነፍ
0: ፈራሕ ስሱዕ ቦጅባጅ ናይቲ ዝበልካያ ኸዓ ብሓደ ኣለና ደፋ ኢልና ኽንርዮ ኢና
3: መትከል ሓወይ
0: ዮናስ ከም ዓለምና ንኹን ዲተሓሳስባኻ ንሕና ካብዛኦም ሂወት ተፈሊና ክንነብር ኣይንኽእልኒ ኢና ዮናስ ገላዩ ኮይንና ክንነብር ማለት ኮዩ
2: ሓቁሎስ ወደይ ዮናስ ወደይ እዛኦም ዋላ ድኣ ፍሪኣ ውሑድ ይኹን እምበር ጾምና ግን ሓዲርና ይንፈልጥኒ ኢና
0: ኣብዚ ዝሓየረ ዝመሰሎ ድላዩ ዝገብረሉ ሕጊ መዓሙቕ ውልቅያኖስ ኣብ ዝነገሰሉ ጊዜ ብፍልጠትን ብሓይልን ሓያል ክትከውን ዘገድድ ዘበን እዚ ድማ ኢድ ንኢድ ተተሓሒዝና ጥራሕ ኢና ክንሰጉሮ ንኽእል ዮናስ ሕጂ እውን ነዛኦም ሂወት ደምና ንረሃፅናን እናኸፈልና ክንሕልዋን ከነልማዓን ክንግደድ ኢና ምኽንያቱ
4: ናትናይ ንህብን ዘይናትናይ ንገልን

ሳላ ዝኾና ኣብቲ ነዊሕ እምባ ምድረ በዳ ጎልጎል ሃሩሩ ቐስሑ ወራራት ምስ ማዕበል ሰጊርናዮ ኾይና ብሓቦ ንገሊ ርኢናዮ ኾይኑ ብርሃን ኣስቢ ፃዕሪ ሳላ ዝኾና መስረ ሓደ መስመር ንመትከል ንብጆ ንባንዴራ ሃገር ንሕና ኾይና ትብዓት ሓደ ክንድሽሕ ህዝቢ ተጋዳላይ ብፅንዓት ንረብሕ ሳላ ዝኾና ውሉድን ወላድን ማሚቕና ኣብ ፀገም ኣብ በረኻን ዓድን ሳላ ዝኾና ብሃገር ንዝምር ኣለና ኩሪዕና ከም ንሕና ንነብር ንብሎ ንሰርሖ ኣብ ሎሚ ዝጉየ ረጊና ንኸዶ ንፅባሕ ዝዕየ ራእይ ጭርሖና መሪሕ ሓድነትና ትርጉሙ ነህለ መንነት ዓወትና ብደምና ረሃፅና ፅሒፍና ናፅነት ፀላእቲ ኣፍሽልና ኣብ ቅያ ጅግንነት ቀንደልና ወልዕና ሰሪሕና ተኣምር ኤርትራዊት ባንዴራ ርኢናያ ተንበልብል ሳላ ዝኾና ማይን ፀባን ሓደ ፅቡቕና ርኢና ብርሃንተት ተወልደ ሳላ ዝኾና ባይቶ ስሙር ዓዲ ሰላም ተሰሊምና ሓርነታዊ ዘውዲ ሳላ ዝኾና ወነንቲ ክብሪ ዓደቦ ስምና ኾይኑ ሃበን መዳርቲ ኣልቦ ወሪና ቕልቁለት ደይምና ዓቐበት ተኺልና ዓብቤት ርኢና ፍረ ህይወት ንሕና ኾይና ንሕና ሰብ ኪዳን ሰብ ሕድሪ ልብና ገዳምና ብሃገር ንፅሊ ታቦትና ስውኣት መስጊድና ሓድነት በስመኣም በስሚላ ቅዋምና ብእምነት ሳላ ዝመድመና ንኸዶ መንገዲ ማዕርነት ርኢናዮ ጓል ፍትሒ ወዲ ኤርትራዊ ህዝቢ ወዲ መሬት ባሕሪ ቋንቋና ኤርትራ ብረቢ ፈጣሪ ተሰይምና ቐደም ብወርቃዊ ቀለም ፅሒፍናዮ ብደም ብኣፍ ከም ዘይድገም ሻዕብያ ምስ ሓፋሽ ዝመስሎም ክልተ ማይ ምልማንዩ እኽሊ ምስ ሰወተ በቕሊ ክትወልድ ንሰማይ ዝምህለሉ ክረምቲ ክቕይሩ ምስ ሓጋይ ዝመኽሩ ባሕሪ ኸንፅፉ ካውሒ ዝፍንቅሉ ኣናጡ ዘዋስቡ ምስ ድሙ ኸዳቕሉ ኣይገርመናን እዩ ኩሉ ሓሳብ ተጠጠንሰ መሬት ምስ ወግሐ ጠላም ተሓንከሰ መዓሲ ጠፍኣና ኣናቕዋ ኣንበሳ ስውኣት ዝሃቡና ናይ ጀጋኑ መልሳ ሳላ ዝኾና ከምኡን ክንድኡን ወኒናዮ ንያት ዋጋ ሓቅን ፍሪኡን ንሕና መሲልና ባህልና ዝሓቶ ሃገር ኣውሒስና ብደቃ ትፍቶ ከምዚኢና ኣብ ሩባና ንውሕዝ ኣብ ዳስ ዓድና ፀቢቕና ንምእዝ ኤርትራውያን ንብሃል ዓለም ትመስክር ትሸዓተ ብሄርና ብሓደ ንምሕል ብዝኽሪ ሰማዕታት ኤርትራ ንዝምር ኣብ በቕልና ንውጣሕ ክንወፍር ንስራሕ ወጣጢ ንደልን ንኸዶ ንምምራሕ ሸቶ ምዕባሌና ክንሃርም ዕላማ ባዕልና ሓንፀስቲ ዋናታት ሕርያና ሳላ ዝኾና ብሕድሪ ንዳነ ቅዋምና ስውኣት ብቓሎም ንሳነ ሓድነት መልክዕና ኤርትራና ንመስል ባይቶና ክለዓል ብሓባር ንዓስል ከምዚኢና ከምዚ ካብ ቁራዕ ዝበሰልና ምረትን ጣዕምን ብሓደ ሰገርና ዓይንማይና ፅንዓት ትብዓትና ወሓዚ ኣውሒስናያ ሃገር ወጋጊና ሕንዚ ኣምዒርናያ ዓዲ ኮይና መዓር ብርዚ እወ ኣምዒርናያ ዓዲ ኮይና መዓር ብርዚ ዘለኣለማዊ ክብርን ዝኽርን ንስውኣትና ዓወት ንሓፋሽ

ፀጋ ይበሃል ፓራዲዞ መካነ ገነት ብምሕዳር ከባቢ መካነ ገነት ህዝቢ ነፍሲ ወከፍ ተረዲእዎ ነዚ ከቢድ ዋጋ ዝተኸፍሎ ሃገር ንውሉድ ወለዶ ታሪክ ስለ ዝኾነ ንድርዳእ ኣረዲእኻ ንደቅናኻ በዚ ታሪክ እዚ ክሓልፉ ክንደይ ዋጋ ከም ትኸፍለ ክንደይ ፃዕሪ ከም ትገብረ ማዕረ ክንደይ ናፅነትካ ከዓ ረዚን ዋጋ ከም ትኸፈሎ ደቅኻ ከትንዕድን ክትምህርን ኩሉ ህዝቢኻ ነዚ ተረዲኡ ሸጣቢሉ መዓንጡ ክነብር ኣለዎ ኢልብል ኣነ

0: ኣማራሽ ሕድሪ ትበሃል። ናፅነት ንዓይ ዓብ ትርጉም ኣሎ። ህያብ ስዋኣትናያ ናፅነት ከዓ ብምሉእ ህዝቢ ኤርትራ ካብቲ ዝነበሮ መሪር መግዛእቲ ካብቲ ዝተጨፍጨፎ ናይ ፀልማት ግዜያት ሓራ ዝወፀሉ ወይ ብርሃን ዝረኣየሉ ግዜ እዩ። ስለዚ ናፅነት ንዓይ ህያብ ስዋኣተይን ደቀይ ዝረአ ኩላን ዕምባባ እያ።
1: ኣበይ መሃሎና እቲ ቀደም ግዜ ባህጉታትና ግዜ መግዛእቲ ቱርኪ፣ ግብፂ፣ ጥልያን፣ እንግሊዝ በብተራ ኢትዮጵያውን ብፌደሬሽን ተጓልቢባ ነዛ ቅድስቲ ሃገርና ጎቢጣ መግዛእቲ ባዕዳዊ እምብዛ ምስ መረረ

0: ጀጋኑና ተበራበረ ካብ ሱሩ ክለቁን ገዛኢ ሓይሊ ብዙሕ ፅዒሮም ብፖለቲካዊ ቃልሲ ፍታሕ ምስተሰኣነ ፈዋሲ ሰውርኦም ኣልዒሎም ጎነፃዊ ሓይሊ ሓደ መስከረም 1961 ሓምድ እድሪስ ዓዋተ ኣብ ጎቦ ኣዳል ቀንዴል ናፅነት ብተኽሲ ጀመረ እስከ እሞ ሕስብ ነብል ነስተንትኖ እንተ ዘይስውኡ ምእንታና 24 ግንቦት እንተ ዘይትወልድ ናፅነትና ንሕና ኸ ሎሚ ኣበይ መሃሎና እንተ ንፍጣይ ምተፈጠርናን ከም ሰባት እንተ ንፍጠር ከዓ መሃሎና ኣብ ጋህነመ እሳት ምተ ኣሰርና ኣብ ናይ ባዕዲ ጊላነት ምተ ኣሰርና ኣብ ናይ ባዕዲ ጊላነት
1: ራይ መጀመርያ ይቐኒልና ሽም ክኸተላኒና
2: ሽመይ ጀሚል ኣደም ኣብበከር ይበሃል ምምሕዳረይ መካነ ገነት ደስታ ዘለዎ ዓመት ናብ ዓመት እንዳሓደስካያ ክትመፅእ ኮለኻ ክትራኸብ ኮለኻ ነቶም ዝሓለፉ እንዳዘከርታ ነቶም ዘለዉ ከዓ ንዓመታ ንሓና እንዳበልካ ብጣዕሚ ታሽሙ እዩ ደስታ ስምዓኒ ኣነ ሕጂ ሕምምቲ ደየ ገዲፈ ኣብ ገዛ ግን ተሓጒሳ ወላ ንሳ ክድላ እዚ ኩሉ ከርተት ድረኣና ኣሎ ናፅነት ኣነ ብ ገዛይ ኣለኹ ኢላ ኣደይ ክብርቲ ወላዲታ ኣላትኒ ብጣዕሚ ተተባብዓካ ንኩሉ ነገር

ፅነትና ንሕና ክብረትና እያ ክብረትና እያ ክዳንና እያ ኩርዓትና እያ በቃ መግለፂ ይረክበሉን እዩ ብዋጋዕ ዳጋ ይመፀትን ብክቡር ደምን ዓፅምን ዝመፀት እያ ብሉፃት ኣሕዋትናን ሓትናን ዝኸፈልናና ሃገር እያ እዚኣ ኮርዕና ንክንረግፃ ንዖም ሰማእታት ኣሕሊፍና ንሕና ከዓ ብሳለኦም ከቢርና ሓንቂቕና ስሕቕና ደልዲልና መሬትና ንረግፅ ኣለና ኩርዓትን ሕቡናትን ኢና ንሕና ዓብ መልእኽቲ ኣለዎ ረዚን መልእኽቲ ንሕና ህዝቢ ኤርትራ ብቐደምና ጥርንፋትን ፅኑዓትን ኢና ኣብ መንጎና ዝኾነ ኣባይን ፀላእን ዘይንእቱን ዘይንቐርብን ኢና ንሕና ምስልምና ክርስታና ከዓ ብሓባር ተጠሪፍና ኣብ ኮማውዳስና ከዓ ብክብረት ብሓጎስን ብደስታን ንገልፆ ኣለና ልዕሊ እዚ ከዓ ክብረት የለን ሓደ ኢድ ኢና እስላማይ ንብል ክርስትያናይ ኩሉና ብጥርንፍ ህዝቢ ኤርትራ ሰብ ሓበን ሰብ ኩርዓት ኢና ዓለም በኣና ትቐንእን ትግረምን ትዛረብን ዘላ ሃገር እያ እዚኣ

ብጣዕሚ ፅቡቕ ብጣዕሚ ነፍሲ ወከፍ ዳስ ሓቢርካ ኮሚቴ ኮይና ንሕና ሕጂ ልዕሊ ሓደ ወርሒ ወሲድና ነዚ ከነዳልዎ ጥራይ ስጋዕ ትማ ንምሸትካ ኩሉ ህዝቢ ብምውቕ መንፈስ ብምሉእ ብውዕውዕ ዳስ መሊኡ ክሰርሕ ከሎ ኩሉ ነገር ዕእጃሙ ሒዙ ከምዚ ገይሩ ክሳተፍ ከሎ ብጣዕሚ ፅቡቕ እዩ ዓብ ነገር ኢናዓና

0: መጀመርታ ስመ ህያብ ተስፋ ይበሃል። ቤት ትምህርተይ ድማ ቤት ትምህርተ ወት ሕጂ ሒዘልኩ መፅእ ዘለዎ ግጥሚ ከዓ ሃገራላ ሃገራላ ገምገም ባሕሪ እግራ ቆላ ርእሳ ቁሪ ንእስ ኢላ ከብጫ ጓሪ ዕብይ ኢላ ልባ ምኽሪ ርእሳ ኽኢላ ብናታ ፃዕሪ ኣይ ብኣፋን ብግብሪ ፈጢሩላ ምስ ደቃኽ ፍቕሪ መን ክኽእላ ሓራስ ነብሪ ተዓዲላ ብፈጣሪ ይኣኒለ
1: ኒልና ሽምካተላሊና
2: ሽመይ ፅጌርዳ የማነ በሃል ካብ ምምሕዳር መካነገነት እወ ትርጉም ናፅነት እንታይ መስለኪ ንዓና ካብ በረኻ ብሰላም ምስ ኣሕዋትና ምስ ስድራና ኣብ ማእከል ኣስመራ ምዝ ኩሉ ህዝብና ሕጂ ንውዕሎ ዘለና መጀመርታ ፍሉይ ኮይኑ ይስምዓኒ። ስለምንታይ ኣብ በረኻ ነርና ሕጂ ግን ኣብ ማእከል ህዝብና ንህዝብና መሲልና ኣልባስ ናይ ህዝብና ተኸዲና ቁነ ናይ ኣዴታትና ተቆኒና ሰላምን ናፅነትን ነብዕል ስለ ዘለና ብፍሉይ ፅቡቅ ይስምዓኒ።

ኣብቲ ሓድነትና እታ ፅንዓትና ኣብ ሓድነትና እዩ ኣብቲ ትብዓትና እዩ ፅንዓትና ኣብቲ ትብዓትና እዩ ፅንዓትና ኣብቲ ገድልና እዩ ኣብቲ መሰረትና እዩ ስለዚ ሲ ፅንዓትና ውሕስና እዩ ሕብረትና እዩ ሓድነትና እዩ ከምኡ ዘየ ዝትርጉማ

0: ኑርያ መሓመድ ብርሃን ይበሃል። ምቕማጠይ ብያ ጅዳ ሕጂ ከዓ ብዝበዓል እዚ ክካፈል መፅእ ኣለኹ። ናፅነት እሞ እንታይ ሂወት እዩ ናፅነት፣ ብሓቂ ትንፋስ እዩ ሂወት እዩ ኩሉ ነገር ኢና ብጣዕሚ ኢና ንሕጎስ። ናፅነት ናፅነት እያ በቃ ካልኣ የብሉን።
1: ኣሜን ሽመይ ኣንጎሶም ሚክኤል ተክለ ይበሃል። ምምሕዳር ካብ ዕዳጋ ሓሙስ ካብ ነባርነት ብያ ጅዳ። ብሓቂ ናፅነት ንዓይ ኣዝዩ ዓብ ነገር እዩ። ምክንያቱ ኣነ ብሰላም ብቕሳነት ንክነብር እሞ ድማ ብተራ ነገር ብቓል ወይ ድማ ብገንዘብ ክርከብ ዘይክእል ነገር ብደምን ብዓፅሚ መስዋእቲ ዝተረኽበ ዓብዪ ትርጉም ዘለዎ ብምዃኑ እሞ ድማ ኣብዚ ዕለት እዚ መደምደምታ ናቱ ወይ ድማ ከዓ እቲ ናይ ዝነበረ ረዚን ዝኾነ መስዋእቲ ወይ ድማ ኔቃ ቃልሲ ተኻይዱ ነዚ ነይሩ ኣብዚ 24 ጉንቦት ተረከብናዮ ናይ ዓብዪ ክብሪ መግለፂ ዝኾነ መዓልቲ ወይ ድማ ኔካ እቲ መወዳእታ ናይቲ ሽግርና ሰብና ደቕን ጠጠሉ ትብረታዊ ኣልሲ ዘዕርፈሉ መዓልቲ ምዃኑ ኣዝዩ ዓብዪ ትርጉም ዘለዎ ረዚን ዝኾነ መዓልቲ እዩ። ብኡ ድማ ዓብዪ ሓጎስ ዝስምዐኒ ማለት እዩ።

0: ናይ ፍሮይን ሚክኤለ ይበሃል ተቕማጠ ኣብ ምሕዳር ረቢዕ ዳጋ ሓሙስ ንእሶባ ሓዝሓዝ ተራቢብያ ጅዳ ማለት እዩ ዝነብር እግዚኣብሔር መስገን ንህዝቢ ኤርትራ ከዓ እንቋዕ ናብ ዝኽብር በዓል ኣብፀሓካ ሳላ መስዋእት ደቅኻን ፅምዓትካን ኣብ ትሕቲ ፅምዓትና ውሕስና ዝብል ቴማ ዝኸበረን ሕጉስ መንፈስን ኮይንና ፅቡ በዓል ናዕዝነት ነሕልፍ ኣለና ኣምላኽ መስገንና ዓመታ ከዓ ከም ቀደምና ብፅንዓትን ብተወፋይነትን ኮይንና ካብዚ ዝበለፀ ዝለዓለን ከነሕልፍ ይምነ ንህዝቢ ኤርትራ ንኩሉ ኣብ ደገ ደሎ ውሽጡ ደሎ ንኩሉ እንቋዕ ብቃዓካ ይብሎ ንዓመታ ከምዚ እዋን ብሓጎስ ብሰላም የብፅሓና ካብ ዝበለፀ ካብዚ ዝዓዲ ክነውዕሎ ከዓ በዓልቲ ሙሉእ ተስፋ እየ
1: ኣነ እስሚ ከዲጃ መሓመድ ንጉስ ወምን ምምሕዳር ንእዞባ ዕዳጋ ሓሙስ ከባቢ ሓዝሓዝ ወቤን ቆሴን ድየ ጅዳ ሓሲ ዓንቢን ፈጉ ልእሕትፋል ዳ ومبسوطين شديد يعني بالاحتفال يعني ما اقدر اوصف لك فرحي لاني انا وحدي ذاتي ابوي من الرعيل الاول وعشان كذا يعني الحريه دي بالنسبه لي انا حاجه كبيره شديد لانه انا صغيره عمري 3 سنه امي كانت ابوي مرق الميدان وسجنونا وانا وامي وبسبب هذا المكان مشينا السودان ومن السودان لما التحرير رجعنا اريتريا يعني اكثر انسانه يمكن انا بحس اني اكثر انسانه فرحانه بالمناسبه دي
2: ኣዝዩ ዓብዪ ረዚን ታሪክ ዘለዎ ቃል እዩ ናይ ባሓቂ ህዝቢ ኤርትራ ስለ ዝፀንዐ ሳላ ዝተረረ ኣብዚ ኩሉ ደረጃ ዝበፂሑ ብማንም ህዝቢ ዘይድፈር ብማንም ፀላኢ ዘይድፈር ዘይንቕነቕ ህዝቢ ኮይኑሎ ናይ ባሓቂ ኣዝ ረዛን ቃል እያ ንዓየ ዝብል ማለት እዩ

0: ሽመይ ኸሊፋ ኑር ኣሕመድ ይበሃል። ንቁማጠይ ኣብዚ ዲባብ ከባቢ እያ ጅዳ ምምሕዳር ካብ ዕዳጋ ሓሙስ እያ ጅዳ ይበሃል ነበር። ናፅነት ብዙሕ ትርጉም ኣለዋ። ንዓይ ናፅነት ሂወት ናይ ኩሉ ሰብ ክብላ ክእል ናፅነት ደይብሉ ሰብ ሂወት የብሉን። ምክንያቱ ንሕና ኣነ ከም ዝብል እዚ ክነግረኪ ዕድመ ዓብየ ወዲ 84 ዓመት ናይ ዕድመ ፅባዕ ፀጋይ ክብለ ክኽእል ኣብዚ 84 ዓመት ከዓኒ ተባዕተ ኩ ኣይፈለጠኒ 8 ዓመት ብዙሕ ነገር ፈሊጠ ብዙሕ ነገር ርአ ናፅነት ምስ መፀ እንታይ ለውጡ ከም መፀ ካርአ። ስለዚ ናፅነት ስለ ዘይነበረና ገና ክወፍር ከለና ኣዴታትና ኣብ መንገዲ ይምለስ ዶ ከም ዝወደ እዳክፋና ነበር። ምክንያቱ ክንደይ ኣብ መንገዲ ምስ ወፈረ ብዘይሓደ ሓፅያት ብዘይሓደ ጌጋ ስኢሎም ኣብ መንገዲ ርሽኖ ነይሮም ነፃነት ስለ ዘይብሉ ነፃነት ምስ መፅ ግን ሕጂ ዓደና ሰላም ኮይኑ ኣብድላይካ ትሓድር ኣብድላይካ ትውዕል ትግሓተካ ይብልካ ዘዳፋእካ ይብልካ ብሕጂ ድማ ህዝብና ደሎ ፍቅርን ሰላምን ከዓኒ ነዚ ኩሉ ዘምፅኦ ንስ እዩ ፍቅሪ ሰላም ነዚ ናፅነት ዝከምፅ ኽእሉ ሕውነት ብትሕላይ ነዚ ናፅነት ምፅ ናፅነት ኩሉ ነገር ባሓቲ
1: ናፅነት ንዓና መግለፂ የብላ ብብዙሕ ትግለፅ ናፅነት ትበሃል ከሎስ ካብ ናፅነት ዝጥዕም ሽም የለ ሕርያ ንሽመይ ናፅነት ማለት ሕርያ ኸ ሕጂ ካብ ናፅነት ዝጥዕም የለ ኣይኮነ ዶ ኣብ ዓድኻ ወ ዓድኻ ወላ ኣብ ምድሪ ቤትካ ኣብ ገዛኻ ኣብ ኳንሸሎኻ ከማ ናፅነት ትደሊ ኢኻ። ንሕና ግን ኣቲና ወፂና ኣብ ዝኾነ ሰዓት ብሰላም ናኣቱ ኣብ ዝኾነ ኸይድና ድላይና ንርክብ ማሻኣላ ከምዛ ዘላታ ዓድና ትለምልመልና
0: መልእኽቲ ኣለዎ ንርእሱ መልእኽቲ ማ እንታይ እዩ ይሕደሰካ እዩ እቲ መዓልቲ ናፅነት ኣብ ዝተዘበበና እንታይ ከም ነበረ ርኢና ኢና ንጎሆ እንታይ ነርና ምሸት ነፃነት ረኪብና ናይ ንጎሆ በዚ ጎቦ ትሪኦ ኣለክ ናይ ሓዝሓዝ ብኡ ዘኩላ ወታደር እንዳዓ ተወፅእ ነራ እንታይ እዮም ክኾኑ እዚኦም ከም ተመልሶም ድዮም ካሃርሙና ተመልሶም ድዮም ክቀትና ንበለና ግን መዓልቲ ኣኺሉ ብኣገሮም ጠፊኦም ናይ ምሸትካ ኣሕዋትና መፂኦም ከዓ ኣብዚኻ ነፅነት ረኪብና ብሓደ መዓልቲ። ስለዚ ነቲ ቆንቲ የዘክረኒ ግን ኣነ ኩሉ ሰብ ነዛ መዓልቲ ክሕድስ ኣለዎ ይሕደሰካ ኢናይ ባሓቲ ተሓለፈስ ኩሉ ይዝክረካ።

0: መጀመሪያ ርሕስ በዓልና ፅነት ሽምኩም ከተላሊና
1: ኣነ ክብሮም ገብረ ማርያም ትወልደ ብርሃን ይበሃል ምሕዳር ንዞባ ማይተመናይ ብርሃን ዓይኒ ከምኡ ውዳሳት ብዙሕ እንድዩ እቲ ትርጉሙ ካብ ወለዶ ናብ ወለዶ ካብ ዓበይቲ ናብ ናእሽቱ ብሓባር ተኣኪብካ ትርጉም ናፅነትካ ከተሰማቕር ነቲ ዘሎ ናፅነትካ ከዓ ብሓጎስን ብእልልትን ብመዝሙርን ብግጥምን ብኩሉ ነገራት ከተውዕሎ ከለኻ ንናእሽቱ ወለዶ ነቲ ዝመፁ ወለዶ ከዓ ሓደ ዓብይ ስእሊ ገዲፍካ ንቐፃሊ ከምኡ ንክቕፅል ወለዶ ተመሓላልፈሉ እዩ።

ሽመይ ተእዛዝ ስታ ኪዳነ ይበሃል። ናይዚ ማይተመናይ ናይ ኮሚቴ ናይ ፋይናንስ ሓላፊ እዎ። ከምዝብልከ ዝፅምብል ዓመት መበታት ዓምሻ ካብ ልክዕ ካብ መጀመርያት ዓጂ ንፅምብሎና ዘለና ካብ ዓመት ና ዓመት ድማ ይመሓሻ ኣሎ። ሕጂ ድማ ና ዝሓዝናዮ ካብቲ ዝሓለፈ ገጋታትና ተማሂርና ንመፃእ እውን ካብኡ ንላዕሊ ዝዓበበ ዝዓዘን ጌርና ናብ ትውልዲ ክንዓልፈ ኢሉ ማለት እዩ።

ነዚ ሃገር እዚኣ ነቲ ዝመፅእ ወለዶ ንምዕቃብ ወለዶታት ብሓባር ኮስኪስና እቶም ንኣሽቱ መንእሰያት ደቅና ባህሎም ክብሮም ሓልዮም ክኸዱ ናፅነት ብኸመይ ከም ድመፀ ናፅነት ብሸለልትነት ከም ደይመፀ ዋጋ ከም ዝተኸፍሎ ደም ሰማእታት ጀጋኑ ሰማእታት ኣቦታት ኣዴታት ሓርበኛታት ትኸፈልሉ ከም ዝኾነ ክነውርሶም

ናይ ብሓቂ ክገልፆ ዘይክእል ሓጎስ ብጣዕሚ ናይ ብሓቂ ሓያል ኣብ ውሽጢ ድስምዓኑ ዘሎ ሓጎስ መዳርግቲ ኣይርከቦን እዩ። ምክንያቱ ሃገርና ደሴት ሰላም ስለ ዝኾነት ጎረባብትና ኣብ ውከት ኣብ መከራ ከለዋ፣ ንሕና ግን ነፅነትና ብምዕሩግ ኣገባብ ብሰላም ብፀጥታ ውከት የብልና መከራ የብልና ብሰላም ንሕልፎ ስለ ዘለና ድስምዓና ሓጎስ ወሰን እዩ። ሓጎሰይ ክገልፆ ይክእልኒ። ሓጎስ ናይ ህዝቢ ከዓ ኣብ ገፁ ድንበብ። እዚ ህዝቢ ኣብቲ ዳስ ዘሎ ሓጎሱ ኣብ ገፁ ዝንበብ ሓጎስ እዩ ዘሎ ኩሉ ድምስክሮ። ዋላ ስኻትኩም ንሪኢኹሞ ትኾኑ ደቅና ደቂ ህፃውንትና ዳሶም ፈሊና ዓበይቲ ኣብቲ ሓንቲ ዳስ ንኣሽቱ ኣብቲ ሓንቲ ዳስ ባህሎም ኮርሱ ተባሂሉ ከዓ ኩሉ እቲ ዝነበረ ኣገባብ ንክሪኡ ድማ ኣብቲ ዳራሽ ነምፆም ዓመት መፅእ ከዓ ንደቅና ድማ ከም ኣጌርና ብኣገባብ ማኣዶም ኣቢልና ባህሊ ክወርሱ ከዓ ናብቲ ዳራሽ ወሲድና ከዓ ባህልና

0: እንኳ ናብ መበል 35 ዓመት በዓል ናጽነት ኣብቃዓና ዕድመና ብምኽባርኩም የቐኒየልና ነዚ ኽቡር በዓል ንምድማቕ ብግዜያዊት ኮሚቴ ስነ ጥበብ ክፍሊ ኢሚግሬሽንን ዜግነትን ዝተዳለወ መዛሙር ደርፍታት ድራማታት ንሕልፉን ህልውን ጦብላሕታታትኩም ከዘኻኽር ተስፋ ይገብር። ናጽነትን ልኡላውነትን ሃገርና ኤርትራ ዋጋ መስዋዕቲ እዩ። እዛ ሎሚ ዝያዳ ተኸሊዓን ተባሂጋን ዘላ ሃገርና ወሲኻ ክትደምቕ ክትብርኽን ምረሻኣ ክንህርን ከም ቅድሚ ሕጂ ሎሚ እውን ማህላና የሐዲስና ከይተዛነና ክንውፈየላ ሓላፍነትና ኸነልዕል እናዘኻኸርኩ ደጊመ ርሑስ በዓል ኣብ መደምደምታ ምስጋና ንኮሚቴታት ስነ ጥበብን ምድላው በዓልን ኣባላት ክፍሊ ኢሚግሬሽንን ዜግነትን ምስጋና ኣብዝ ዝተዳለወ ስነ ጥበባዊ ስራሕ ኣበርክቶ ጌርኩም ዘለኹም ተዋሳእትን ደረፍትን ምስጋና ንሚኒስትሪ ዜና ጽንዓትና ኩሉ ግዜ ዋሕስና እዩ ዘለኣለማዊ ዝኽርን ክብርን ንስዋኣትና ዓወት ንሓፋሽ ክጸምቆ ወይታ ግምደጀናት ካብሒስካ ተዓርዳ ከብዶም
1: ክቡራት ዕዱማት ተሳተፍቲ ፈለማ ቅድሚ ኩሉን ልዕሊ ኩሉን ደጊመ ደጋጊመ እንቋዕ ናብ መበል 35 ዝኽረና ጽነትን ኣብቃዓና ክብል ሓበነይ ወሰን የብሉን። ሎሚ ዓመት እውን ነዝረዚን በዓል ንምድማቕ ኣባላት ክፍሊ ኢሚግሬሽንን ዜግነትን ዘዳለናዮ ስነ ጥበባዊ መሰናድኦ ክትዕዘቡን ክተስተማቕሩን ዕድመና ስለ ዝኽበርኩም ንኣወሃሃቲ ናይ ዝመደብ ወኪለ ክብረት ይሃበልና ብል ተዳልዩ ዘሎ ስነ ጥበባዊ ምርኢት ዝተፈላለየ ጅራት ስነ ጥበብ ኮይኑ ነቲ ጽንዓትና ዋሕስና ዝብል ቴማና ጽነትና ዝያዳ ዝዅልዕን ዘድምቕን እዩ። ብመገዲ ዚ ምርኢት ኣቢልና ኸዓ ጽኑዕ ባህሪ ህዝቢ ኤርትራን መሪሕነቱን ከምኡውን ነቲ ኣብ ዝኾነ እዋን ፈጺሙ ዘይክማ ሃገራዊ መትከልናን መስመርማን ከም መኸተን ጽንዓትን ርእሰ ምርኮሳን መሃዝነትን ክብሪ ስራሕን ትምህርትን ማኅበራዊ ፍትሕን ተመኣዛዝነት ንሕግን ዝኣመሰሉ ክብርታት ጐሊሖም ክንጸባርቑ እዮም። ሳላም መትከልና ዝጸናዕና ኸዓ እነህለ መትከልና ደሚቑ ሃገር ተባሂጋ ኾይኑ ዝብል ጥቕሉል መልእኽቲ መደብና እዩ። በዛ ኣጋጣሚ ኣብ ምዕዋት መደብና ኣበርክቶ ንዝገበሩ ዅሎም ብስም ኣወሃሃዲ ኮሚቴ ልዑል ምስጋና ኣቕርብ። ብወገን ሚኒስትሪ ዜና ንዘረኣናዮ መንፈስ ናይ ስራሕ ምውህሃድ እውን ኣፍልጦ ህብ። ንመላእ ህዝቢ ኤርትራ ክቡራት ዕድማትን ተሳተፍትን ሕልፊ ዅሉ ግን ዋልቲ ሃገር ንዝኾነ ሓይልታት ምክልኻልና ርሑስ ቅንያትና ጽነት እናበልኩ ተዳልዩ ናብ ዘሎ ስነ ጥበባዊ መሰናዳድኡ ከሰጋግረኩም እየ። ጽቡቕ ናይ ምስትምቓር ግዜ።

እዚ ዛንታ እዚ ኣብ ሓቀኛ ታሪክ ዝተመርኮሶ ኾይኑ ነቲ ኣብ መፋርቕ 19 ክፍለ ዘበን ኣብ 1840ታት ህዝቢ ምድረ ባሕሪ ብኣራግፅ ገዛእቲ ተዋሪድሉ ዝነበረ ዘበን ዝደህስስ ምርኢት እዩ።

0: እዚ ህዝቢ እዚ ከምቶም ኣብርባ ደቂሶም ማይ ዝጾሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግፅ ሓዊ እግሮም በዚሕዎ።
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነ መን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎ? ሃገሪ ምና እኳ እዩ ደሎ።
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይ ከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊትሲ ክንጸራርጎ
1: ጸሪግና ዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልኣኽካ ኮነዓይ ፍጹም ኣይፈትዎን እዩ፣ ፍጹም ኣይብርኸን እዩ። ኣነ ደቀደልካ
1: ብቁፅበን ሽለል ወረኻ ቤት ዝተፈጥረ እዩ እዚ።
0: እዚሲ ዓይናህናን እዩ
1: እፍፍ
0: ናይዚ ነገር ጡብ ተበልካዮ ኣብ ጭሕምኻ ኾይኑ ደሓን ደሓን ንሕደጎ እሞ ንኺል ናብ ጉዳይና ንእቶ።
1: እንታይ ከሎ ሓድሽ ነገር?
0: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ።
1: እዚ ሞ ይከውንን እዩ ዓይኒ ግብርን ኣይፋል ይመልስና ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራሪግና ሩባ ኸነሳግሮም ኢና ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጭኦም ክነልሕሶም ኢና።
0: ኣያ ሰብኣይ ናይ መንዳ ክትወስድ ወዲ መንዲኻ ንኣቦታትካን ኣቦሓጐታትካን እምበር ወዲ ቶም ኣንበሳ ዘጕርዑ ንጐት ሓርማ ዘጽዑ ኣርካናት እንዲኻ

ኣጀኹ ዛጓለ ደጊም ተዓዊቶም እዮም ደቃትና ጸላኢ ጭሩእ ደጒሉ ሩባ ተሳጊር እዩ ዘሎ መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺል እዩ

0: ዘድ ዝነገሰ ክንስዕር ሓዴና ጀማሪ ሓዴና ኣብ ቃልሲ ዝገረረ ሓዴና ኣብ ሓቂ ሓዴና ኣብ ሓሰት እናነበረ ሓዴና ከዳሚ ሓዴና ኣብ ነፍሱ ዝኣመነ ሕርያና በበይኑ ከመይ ኣቢልና ንሳኒ
1: ወዳጀ
2: ወዳጀወ ልቢ የብሉ ንዓሻ ዩ ደላይ ሕሉፍ ዘይምህሮ ንጥፋኣት ጐያይ ውልዶ ፖለቲካ እግሪ ዘይተኸለ ኣሸቃሊ ኸናዲ ሰንደልደል እናበለ ክጐይ ተዓንቂፉ ኣብ ጐልጐል ዝወድቕ ክበልዕ ዝሕነቕ ሰቲ ዝስርነቕ ማይስ ካሃብዎ ማይስ ካሃብዎታ ዋላ ኻብቲ ሕማቕ

0: ከምዚ እኳ ይረኣና ናይ ታሪክ ጨብረቕረቕ ያ ሕማም ዳ ኣበሃል
1: ብርኪ ምስ ጠለመ ኣብ ተሪር ዓቐብ ጸሎት ኣቕሊ ጽበት ኣብ ትጥሕል መርከብ ከንቱ ፈንጠርጥር ኣጋጸሓይ ዕርበት ክንደይ ዘይረአና ኣፍራሕ ንቓት ኣየ ዓገብ ዓገብ
0: ወዝ ሰኣነ ዝፈሰመ ታሪኽ ብሓሰት ከድምቖ ንሓቂ ክሓክኽ ሓጊ ከሪሙሉ ናብራ ፍሑኽ ፍሑኽ ብስቡር መንፈስ ብብቱኽ ሕልና ብሉ መሳቲ ዕዳው ከወጣውጠልና እሞ ድማ ንዓና ዓጀብ ዓጀባታ
1: ብቐንዛ ባሕሪ ዝእነን ምኽሉእ ጸማልያ ልሙስ ናይ ዓራት ኣብ ዝባን ዓረብያ ኣብ ዝጋልብ ሓሶት እና ሞትካ ጀህራ ናይ ሰዓት ሕላ ፍሉይ ፈኸራ እሞ ድማ ነታ ንፈልጣ ኤርትራ ወጋህ
0: ወጋህ ወወጋህ ዘይምሕር ሕማም ብርቱዕ ቃንዛ ጉዕዞ ንመቓብር ኣብ ዝባን ቃሬዛ ንዘይትመልኮ ቋንቋ ዄናት ክትዝምር ያኢ ኸብድና ሓቝፍና ኽንሓድር ከነርእዮ ደታ ከነርእዮ ደታ ናይ ኣቦታቱ መቓብር ከነፈትኖ ደታ ዘዝነገሰ ከም ንስዕር ዕላጅ ዋእ
1: ክሱ ብዓቕሚ ሕልና ዝዓረበ ክሱስ ክንሱ ከሳሲ ኮይኑ ቀረበ ልበይ ኣንጢሀ ቀሪበዮ ኽንሰይ እሾክ መርገም እምበር ዘርእዎ ልበይ
0: ብሓያል ባህጊ ብቕንጣሮ ኽእለት ዓገግ እናበልካ ኣፈፌት ጻዕሮ ሞት ሃንቃ ሃንቃ ባሕሪ ንዝመጽእ ወለዶ ዋእ ግድን ካብ በለ ከነፈትኖ ዶ ደድሕርቶም ዝኸዱ ኸነስዕቦ ዶ ችላ ዓገብ ያ ዓገብ ዘዝነገሰ ኽስዕር ዶታ መከራ ትጸግብ
1: ዘዝነገሰ ክንስዕር

0: ነዞም ስእልታት ኣትኩርካ ኣጥምቶም ከለኻሲ እንታይ እዩ ማዕረ ክንዝ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ኽብል ጸኒሐ።
1: ሓቂ ኸይኸየዱ ነዞም ባጤራታትና ክጥምት ከለኹ እቲዝሓለፈ ጸቢብ መንገዲ እዩ ዝረኣየኒ። ገለ ሰብ ገንዘብ ክርኢ ከሎ እንታይ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓ ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
0: ናቕፋ ማለት ስም ናይ ሓደ ከተማ ዘይኮነ ባጤራ ናብ እዚ ከተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
1: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቆርፈፈ፣ ሰራውርዶሙ ዝተገታተረ፣ ብጥሜት ተሓሊቡ ብፅምኢ ነቒፁ፣ ብዕሩቕ ዝባኑ ብልሕ እሾኽ ብእግሩ እናደርቀመ፣ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
0: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሒ ከውሒ፣ ምስ ሓዊ ሓዊ ኮይኑ፣ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ
1: ይኽእል እዩ ብዓብዩ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ፣ ሓሌቱን ሕውነትን ዝመሃረ፣ ኣብ መጋርያ እቶን ደቁ ስሒሉ ንሓቅን ንፍትሕን ዝተሰየፈ፣ ሃገራውነትን ሓድነትን ዘድመቐ ዘይድፈር ዕርዲ እዩ ናቕፋ።
0: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
1: ዘተሓሕዝ መሊ እዩ ዘሎ። ናቕፋ ሰፈር ጽንዓት፣ ሰፈር ውሕስነት ርእሰ ኸተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቦ። ናቕፋ ሃገራዊ ግምጃ ቓልስና እዩ።

0: ነቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕቤት ቁጠባና እዩ።
1: ተረዲእካ ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈር ኣናብስ እዩ።
0: ሃገራዊ ባጢራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ። ናቕፋ ክትርዮ ኸለኻ ባህ ዝብለካ ኣሳል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪኽናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል ማለተይሲ ብስእሊ ብሔራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ኽለኺ ኤዱ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ሰረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ኻብ ሽሕ ቃላት ይበልጽ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል
0: ይመስል ጥራይ ኣይኮነን ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕና ጽነት ክኾኑ ተወፌምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሩ ኻብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ ጽቡቕ ጌርካ ኸ ክተስተማቑሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሔራትና ባህልን ኣነባብራን ንምጉላሕ ማለት ድዩ?
0: ቃልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኪርካ ተተዓዚብካ ኢኻ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ከለዉ ኸዓ ረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክ ዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክሁሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ግዜ ቓልሲ ጠያየት ብርእስ እናሓለፈ ኣብ

0: እቲ ብርሃን እንዳብርሃኻ በቡ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን ሎሚ ግን እዛ ሓደና

0: ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንማሃይምነት ሰዓረ ብርሃን ሒዝኪ ከም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
1: ተረዲእና ዓምና፣ ሓደ ናቕፋ ቐዳምነት እዩ። ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባ ጤራና ሰፊሩ
0: ንሱ እዩ ተሓቂ። ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸ ረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጤራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ፣ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት?
0: ኤደን፣ ንድሕሪት ምጥማት ኣይኮነን እዚ ሱርካ ጽቡቕ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሩ።
1: እዚ እሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
0: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ጽላል ዓደቦ እዩ ዘሎ። ቁጠባናን ህይወትናን ክምዕብል እንተ ኮይኑ ከዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኺ ሕሰብ እዩ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት
1: እዚ ዳዓረኮሞ ሓደ ዓብ ጽላል ጥራይ እዩ ዝመስል።
0: ጽቡቕ ኣለኺ። ጽላል ብጽላሉ ንዅሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ዳባ ኣኻኻቢ ካብርዑ ካብ ቀረባ ዛዳዕሮና ኣርማ ዓዶቦና ካብ ቀደም ካብ ጥንቲ መርሓናይ ህዝብና መርሓናይ

እዚ ምስሊ እዚ ምስሊ ዓሰርተ ናቕፋ እዩ። ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን፣ ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓፂን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ። ዓሰርተ ናቕፋ ምስሊ ዘይሕለል መንፈስ ጽባቐ ታሪኽና እዩ ኣብ መትንና ዝመላለስ። ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ ኣብ ውሽጢ ልብና ርእሰ ምርኮስ ኣንጊሱ መንነትና ይንሱ በቃ ንሕና ኢና ንሱ

0: ብሽግር ብዘይ ክማ ህዝቢ ንሽግር ብዘሰንብድ ብዘይ ዓስቢ እንታይ ኣሎ ዘይከኣሉ ንዝመፀ ኣለኹ ዝብሎ ኣቦ ጽንዓት እዩ ኣቦ ኒሕ ዘይሕለሎ ሓፂን ክቕጥቀጥ ረሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጢኻ ኩዓቶ እትብል ናይ ዓወት ቃና ሃገር ክትህነፅ ብእምነት ርእስና ርእሰ ምርኮሳ እዩ ዋሕስ ህላውና እወ ርእሰ ምርኮሳ እዩ ዋሕስ ህላውነትና
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃኢ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም
2: ድሕሪኡ ዳኣ እሞ እንታይ ተገብረ
1: እዚ ትርእዮ ዘለኺ ባቡር ካብ ኦራል ተጣቢቡ ዝተሰርሐ ነቲ ኣይከኣልን እዩ ዝብል መንፈስ ዝሰዕረ ርእሰ ምርኮሳኻ እንታይ ምዃኑ ብተግባር ዘርአየ ዓይነት ስራሕ እዩ
2: እዚ ዓሰርተ ናፋስ ንኽብሪ ስራሕ ዝምህረና እዩ ዝመስል
1: ጽቡቕ ኣለኺ ዓሰርተ ናፋ ካብ ሰብ ኣይትጸበ ኣብ ውሽጢኻ ዘሎ ዓቕሚ ይዕብዮ ቁጠባናኻ ብናይ ደቁ ጻዕርን ብናይ ደቁ መሃዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽሪ ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሰርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ
2: እዚ 20 ኣቕፋ እውን ንረአዮ ሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ እዚ ኸዓ ሓደ ልሙድ ናይ ገጠር ህይወት እዩ
1: ኣይፋልክን እዚ ልሙድ ጥራይ ኣይኮነ እዚ ምስሊ እዚ ሕቆ ናይ ሃገር እዩ ሓደ ሃገር ሰላምን ናጽነትን ክህልዎ ኽእል እዩ ካብ ገዛእ ነብሱ እንተ ዘይተመጊቡ ግን ልእላውነቱ ሓደጋ እዩ ዝወድ እዚ ምስሊ እዚ ኸ ልእላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና
3: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘበናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና
4: ኣንታ ወደይ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመልን እዩ ንስዩ ኸ እቲ መሠረትና
3: ብዕራይን ገመልን ሱርናዮም እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበባ ተሓሒዝና ንሰርሖ ዘለና እዩ ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና
4: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ
5: ቁጠባና ኣብ መሬትና እዩ ዘሎ ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታይ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ
3: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት ክልተ ወይ ሰለስተ ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና
5: ቤትና ሽሻይ ክመልእ ንነብስና ኾይንና ንጎረባበትና ክንከውን
4: ሃገር ብቐጠልያ ተሸፊና ምድረ በዳ ክሰዓር
3: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ክካየድ ሃገርና ብፍረ ረሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጽ እዩ ዘሎ ናይ ቀትርን ለይትን ጻዕርና
4: እወ እዚ ራእይ እዙ እዩ እቲ ሓቀኛ ራእይና
5: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ከም ዝኸይድ ክኸውን ይባግና

0: እዚ ሲ እቲ መንፈሱ ህዱእ ልክዕ ከም ሰማይን ባሕርን።
1: እዚ መግለፂ ሰማያዊ ሃብቲ እዩ። ሃገርና እኮ መሬት ጥራይ ኣይኮነት ልዕሊ 1200 ኪሎ ሜትር ዝዝርጋሕ ገማግም ባሕርን ዋንነትን ከም ዘለና እዩ ዝነግር። እዚ ከዓ ማዕፆ ናይ ዓለም እዩ። ብዓብዩ ኸ ባሕርና መትኒ ቁጠባና እዩ።
0: ንዘለና ፅባቐ ዝያዳ ዘጉልሕ መስል
1: ፅቡቅ ገይሩ እዩ ዘጉልሕ። ሓደ ሃገር ንበይኑ ክነብር ኣይክእልን። ንሕና ኸ ፍርያትና ናብ ዓለም ክንሰደድ ካብ ዓለም ከዓ ዘድልየና ነገራት ክንቅበል ወደባትና ትቐንዲ ውሕስነትና እዩ። ቀይሕ ባሕርና ኸ ሃብትና ጥራይ ዘይኮነ እቲ እስትራተጃዊ ዝኾነ ሓይልና እዩ።
0: እወ ባሕርና፣ እዚ ቀይሕ ባሕርና ቀንዲ መስመር ዓለምና።
1: ባጤራና እውን እዚ ምስሊ እዚ ክሕዝ ከሎ ንሕና መስሕብ ዓለም ምዃንና ንባሕርና ኸዓ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጂኒ ኢኑ 50 ናቕፋ ክትሕዝ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጤራ ትሕዚ ከም ዘለኺ ዘክር።
0: እዚ ብሓረስታይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቅድሚ ወጋሕታ ዓንጊሁ ወፋሪ ካብ ጽፍሩ ድራሩ ሓራሲ ጫኳሪ ሰማዩ ኣሚኑ ዝጽዕት ዓኳይ ጕልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሓጹ ነጺጉ

0: ፈጻሙኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ በቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓላ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣሰር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ
1: ባጤራና ሰንሰለት እዩ ሓደ ናቕፋ ትምህርቲ ሓሙሽተ ናቕፋ ፍትሒ ዓሰርተ ናቕፋ መሃዝነት እቲ መሃዝነት ከዓ ሕርሻ የደንፍዕ እቲ ዝፈረየ ምህርትና ኸዓ ብወደባትና ገይሩ ናብ ዓለም ንነግደሉ እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውሎ እዙዩ እቲ ሰንሰለት ናይ ባጤራና
2: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ እዩ ዝኹርዕ
1: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ ባጤራ ባጤራ ናቕፋ

0: ኣነዶ
1: እንታ ንዓና ይባእ እንታ ኸ ጠጠመጠው ትብል
2: እንታ ተኢኻ ወይልከ ናበይና ንኸይ ዘለና ኸ ያ ንዓናይ እንዶ ግዳ ናብቲ እንዳጓድ ዘመድ ሓደሓደ ክብለካ
1: ባስ መቼም ከተማ እንተወፂኻ ብለን ምለልኺን እዩ ዝረአየካ ካልእ የለን
2: እንታይ ሞሉ ዩ ኻልእ ዳ
0: ዋይ ኣታ በልበልበልበልበል ዞም ንኣሽቱ ኸይሰምዑኻ
2: ይ
0: እንታይ ድዩ ዝቕንያት እዚ እንታ
2: ጥቕንያት ዳ ናፅነት
0: ኣሎራ ብምኽንያት ዝበዓል ናፅነት ዝተዳለወ ኤግዚቢሽን ኣሎ ናብ ኢና ንኸይድ ዘለና ዘይተባሃልና
2: ካብ በልካ ዳ ንርአዮ
0: ኣንታ ዓርከይ ናይዛ ዓለም ነገር ሲ ከምዚ ኸማይ ግርም ደብለካ ኸውን
2: የከየ እንታይ ዘገርም ኣለዋ እሞ እዚ ዓለም እዚኣ
0: እንታይ ዘገርም ኣለዋ
2: እወ
0: ዋይ ኣታ ሎምሲ ዋላዋላዋላዋላ ፈፂምካ ውሒትካ እኒኻ
2: ዶ
0: ኣታ እርጋ ናብ ኩልናያ ዘላ እሞ ኣባኻ በፂሓሲ ስጋቦይ ምኽኣላ ሲኢንካ በርቲዓትካ እታ ኸላቸት
2: ያ ደር ቁም ነገር እንደግደምፅእ እምበር እዚ ዓለም እዚኣዳ ትወግሕ እትመሲ ንሕና ኸዓ ንበልዕ ንሰቲ እቲ ዝገርመካ ነገር ሲ እንታይ እዩ
0: ኣይ ኣታ ሰማይ ዝበፅሐ ጥልመታ ክዝክር ከለኹ ሲ ቈለጭ ብለኒ እንታ ብፍላይ ብፍላይ እቲ ፎስተር ዝበሃል ጽቂ ሰብኣይ እሞ ኸዓ ድቃስ እዩ ዝኽእልኣኒ
2: መን ኢልካ ፕላስተር መኾስተር
0: ኤህ ምስኦምቲ ኾስተር ፎስተር እየ ዝብለካ ዘለኹታ
2: ኩሉ ሓደ ኣነ እሞ እንታይ ፈሊጥ ኢልካ እኒኢኻ
0: ስምዓን እንደ ግዳ ያይ ዲፕሎማት እንዲኦም ከዓ ዝብልዎ ነይሮም
2: ሰይቈጢ እሞሊቕ ነይሩ በለኒ ስማዕ እንዶ ብምንታይ ኢኻ ተማሂሩ ብመንደቕ ድዩ ብማዕረስ ዶ ወይ ሰብ ሚኖዋለ
0: ብጥልመትን ክሕደትን በራታ ዋይ ተደፊንካ እንበራታ ሎምስ
2: ፀቢበካ ድሓቀይ
0: ፀቢብካ ንጥራይ ኣነ ኣብ ባሕሪ ክትሕምብስ ደሊ እሞ ወያ ንስኻ ኸዓኒ ካብዛ ፍንጃል ምውፃእ ኣብኻ ከትሕዘካ እንዶ ግዳ
2: ምስ ውርደት እንዶም ምኾነ ሃየበልስከ
0: ኣብቺ እንኳ እንታ 950 ናታ ክልተ ዓይና ብኽፉቲ ዓለም ተደርብሻ
2: እንታይ ትብሉ ውደይ
0: ምእንቲ ስተሽን ቃኛዊ ስተሽን ተባሂሉ መሬትን ህዝብን ዝኣክል ብሸርሒ ክሽየጥ እንከሎ ኢዳ ኸሳብ ትሓብጥ እያ ጠቕዓ
2: ሕራይ በል
0: ወዲ ፎስተር ከዓ መርዓ ጸቢቑሉ ሽሽ ዝብል ነይሩ ኢሎምኻ
2: ኣብዘይ ጓይሉ
0: እንታይ ፈሊጥና ኢልካና ያኢለባ መማጽእ ክመስል ብልዑልና ስቶ ኢልና እንዳበለ ብወደኽደኻይተኸኣለኒ ኢሎምኻ
2: ኣንታ ኣንታ ቁፍከ ቶም ዕዱማትክ ስቕድዮም ድብሉ እንታ ናይ መኒ ትዳስ ከይሓተቱ ሲ ተዳኽበ ኢልካሲ

0: ዝዓንበለ ኣታታይ ስምዒ ዛ
1: ሕጂ መጺኻኒ መልሲ ናይ ዝዅሉ ሕቶታትካ ኣብቲ ውሳነኦም እዩ ዘሎ።
0: ናይ ምንታይ ውሳነ እንታ?
1: ውሳነ 390 ዝብልዎ
0: ኣንታ ሓንሳብ መኾስተር ትብለኒ፣ ሓንሳብ ትረሸንቶ ኖቫንታ ትብለኒ፣ ሓንሳብ 390 ትብለኒ። ቁርብትለይ ዓድ እንደትሕዘና ወለከ
1: ኣታ መጺኻኒ ክብል ጸኒሐስ ሕጂ ከዓ ጠፊእኻኒ ሽርብ ኢልካ። ትረቸንቶ ኖቫንታ ማለት ፍትሕን መሰልን ከም ኮበርታ ተረጊጹ እውይ እንዳበለ ብህይወቱ ዝተቐብረላ ናይ ሽርሒ ጉድጓድ ይብለካ ኣለኹ።
0: እሞ መን ፈራዶ ገይርዎም እዚኣቶም?
1: በ እንታይ መፈሊጥና ንሳቶም እዮም። ኣብ ጣልዋ ተኸይጦም ብቐለም ወዲ ቐለም ኣብ ጨራን ወረቐት ንሓፋሽ ምድምሳሲ ነይሩ ትጥጅእ ወ ፈደረሽን ኣብ ዝብልዎ ሳንዱቕ ሬሳ ዓሽጎም ጠርሾም ከጥፉኡና ባስታ።
0: እዚ ደኣ እሞ ከምቲ ድብሎሲ ፌደሬሽን ማዓስ ኮይኑ እዚ ተንኮሌሽን ይድኾን
1: ስክፍለጠካ ኣታ ኣታ ሓደሓደ ግዜ ስንካ ኣይሰኣነካን እዩ እወ ውሳነ ትረቸንቶ ኖቫንታ 390 ተባሂሉ ዓለም ብቐለም ገይራ መንነትና ክትሓክኽ ከላ ኣብዛ ናይ ጥልመት ወረቐት እዚኣያ ተፈሪማ እወ ኣብዚኣ ተፈሪማ።
0: ስማዕ እንዶ ዝዓርከይ ካሓተካ ንዶ እንታይ ኮይኖም እዮም ጎደሎ ቁፅሪ 390 ዝብልዋ? ሙሉእ ክኾነሎም ሲ ኳትረቸንቶ ማለት 400 ዘይገብርዋ
1: ኣታ ኣታታይ ሙሉእ ነገር ገይሮም እዮም እሞ ከምቲ ፍርዶም እቲ ቁፅሮም እውን ጎደሎ ክኸውን እዩ እምበር እንታይ ዳ ደሊኻ?
0: ንሕና እሞ እንታይ ፈሊጥና ኣሎ
1: በልፍለጦ ንሶም ጎደሎ ፍርዶም ጎደሎ ቁፅሮም ጎደሎ ፍንይታ
0: ኣንታ ብጎርሆም ዳ ከይኮኑ ንዚ ተንኮል ኣሊሞሞ ዘለዉ
1: ጀደ ዋይ ብዘይካኻ ገርሂ ነበረ ናብ ዝዓለም ብመንፅር ረብሐኦም ኮዮም ከምዛ ኪሎ ሽኮር ኣብ ዕዳጋ ውሪዶምና ከምስሉ ኣብ ወረቐት ፍትሒ ፅሒፎም ኣባይታ ግን ፍትሕቲ ዓቢሎም መሃነና ኣጥፊኦምላ
0: እንታ እንታይ መሰለ ደቀ እዩ ኣንታ ቆልዑ ዶ ኮይና ተረእናይ ማንታ
1: ልከ ከምስሉ እዚ ባይቶኹም እዚ ባንዴራኹም እዚ ቋንቋኹም ኢሎም መዐሸዊ ዝኸውን ሌካ ሌካ ሂቦምና ነይሮም። ኣሎራ ቐሪፍ ናብ ኣፍና ከእተናዮ ባዕሎም ባቅ ኣቢሎም መንጢሎምና
0: ካን ኣበሳይ ትግበሩ ዓገብ ዝብል ሰብ ዶታ ተሳኢኑ ቑርትለይ
1: ኦይ ዓገብ ዳ ርብሪብና ኣባ ዓገብ እንተበልና ላሕ ኣቢሎምና
0: ዶ
1: ብስቕታ ምስ ኮነት መልሶም ግን እምበኣርከስ እዚ ጌጎኦም ብቐለም ዘይኮነ ብደም እዩ ዝእረም ኢልና ሓደ ፕሮጀክት ኣንቂድና ንብለካ።
0: እንታይ ፕሮጀክት ወዳይ?
1: ፕሮጀክት ድኣ ሂስቶሪካል ኮሬክሽን ታሪኻዊ እረማ ነቲ ኣብ ምሩፅ ኣዳራሽ ኣብ ልስሉስ ሶፋ ከብዶም እንዳመልኡ ዊስክ እንዳጨለጡ ዝፅሓፍዎ ጌጋ ንሕና ከዓኒ ኣብ ሆሮርማ ፀሓይ ምስ ጥልቁዕ ክድና ምስ ምቑፅ ጎረረና ብደም ክንእርመ መሪፅናታ ተገዲድና ጉዳይ ካብ ሪዞሉሽን ናብ ሪቮሉሽን ኣቕኒዕና እያ ባሳ ካልእ ኮንቱ እዩ
0: ጉዳም ኣንታ እዛ ትረቸንቶ ኖቫንታ ዝብልዋሲ ደካ ጠንቂ ኩሉ ሕሰምና እያ ኮይና
1: ወ ኣብ 60 ኡኖ ኣብ 1961 ወዲ ዓዋተ ዝተኮሳ ጥይት ጥራይ መዓስ ነይራ እቲ ብቐለም ዝተፃሓፈ ጌጋ ብደም ክንእሩማይና ዝብል ነጎድጓድ መልእኽቲ ነይርዋ ካብቲ ጓሕ ድብል ድምፅናታ ተሸኪማቶ ዝነበረት መልእኽቲ ይብርተን እዙ ኸዓ ኻብ ቀለም ናብ ደም ዘብለኒ
0: ዋይ ተኣምረት ኣንታ እዚ ገድልናሲ ኣንጻር ዓለም እዩ ዝዋጋእ ነይሩ እንትበሉናሲ ከምዚ ዝጋነን ኮይኑ እዩ ዝስማዕኒ ነይሩ
1: ወ ሕጂ ቆሊብካኒ መዛኑኻ ኮዮም ዝተሰርቀት መንነት ክመልሱ ነታ ትረቸንቶ ኖቫንታ ካብ ገጽ ታሪኽ ንምድምሳስ ናይ ታሪኽ ኤዲትን ዘካየዱ
0: እንታይ ኢልካ ታይታይ ዋ እቲን ምብላዕ ድንታ
1: ኣዛብ ፎስተር ብልዑኻ ኣታ ንታሪኽ ልኩዑን መልኩዑን ኣትሒዞሞ የ ዝብለካ ዘለኹ ኣብ መወዳእትኡ ኸዓ ነቲ ታሪኻዊ ጌጋ ብብርሃን ናጽነት ሓንሳብ እናሓዋሩን ደምሲሶሞ
0: ኣንታ ተሓዋውሶ ደለኻ ናጽነሲ ምስ ናይ ፖስተር ጉድ እንታይ ኣራኸቦም
1: ከመይ ዘይራኸብዳ ናጽነት ዶይኮነትን ሸርሒ ወዲ ፎስተር ዘፍሸለቶ እቲ

0: ኣብ ችንኳንታ ኣብ 950 ብወረቐት ዝተዘርአ መርዛም ዘርኢ 991 ብደም ጀጋኑ ተደብዩ ንብለካ።
1: ኣይ እዚ ምድዳእ ተቑም ነገር
0: መስተንክራዊት ጉንበት ብደም ዝተጻሕፈ ነፃን ልዑላዊትን ጓል ባሕሪ ኤርትራ ዝብል ሓድሽ ውሳነ ንዓለም ኣረኪባታ ንዓለም። እቲ ብቐለም ዝተጻሕፈ ውሳነ 390 በቲ ዝኸበረ ደም ዝመጸት ናጽነት ብወግዐ ተደምሲሱ ንብለካ ኣለናታ።
1: ብሓቂ ካብ ቀለም ጥልመት ናብ ደም ሓርነት እቲ ካብ 390 ኣብ 991 ናጽነት ሕጂ ትረቢዖ ሕጂ ተሰዊጥኒ
0: ግደ ዋይ ግናዓናይ ጥራይ በጃ ሃይለካ
1: እንታ ዓርከይ ጸርጸር እንዶ ትበል
0: ነዚ ታሪክ እዚ ክሰርሑ ዘይተሓለሉ ንዓኻ ከትሕዝ መልሓሰይ ደሪቑታ
1: ንዓናይ እዚኣ ሓንቲ ሓንቲ ኣፈውሳ ንዓናይ ሓንቲ ሓንቲ ክብለካ እየ።

0: ሃራይ ብመጀመርያ ነዚ በዓል እዚ ነዚ ክቡር በዓልና መልእኽቲ ክህበና ኣዛዚ ፖሊስ ኤርትራ ኮነሬል መሓል ፀጋይ ናብ መድረኽ ንዕድም።
1: ዝኸበርኩምን ዝኸበርክንን ተሳተፍቲ ናይዚ በዓል ሎሚ ነቲ ብሓበንን ኩርዓትን እነኽብሮ በዓል ናፅነትና ንምኽባር ኢና ብዚ ተረኺብና ዘለና። በዛ ኣጋጣሚ ድማ እንኳዕ ናብ መበል 35 ዓመት ናፅነትና ኣብፀሓናን ደስ በለናን ክብል ፈቱ። ናይ ሎሚ ዓመት በዓል ናፅነትና ፅንዓትና ዋሕስና ብዝብል ቴማ ኣብ ዝበዓለሉ ዘሎ ህሞት ውፅኢት ናይ ፅንዓትና ዝኾነ ትስፉ መድረኽ ረጊፅና ኣብ ዘለናሉ ሃዋህይ በዓል ምህላው ከዓ ንሓጎስና ድርብ ይገብሮ። ንዘጋጥሙና ብድሆታት ንምግጣም እዛ ብድምቀት እነብዕላ ዘለና ሓንቲ መዓልቲ ናፅነትና ኣብተን ዝተረፋ 364 መዓልትታት ንዝህልወና ኣበርክቶ ድርኺት ትፈጥር ምእንቲ ክትከውን ዕቱብ ነፍሰ ገምጋም ንገብረላን ድልውነትና ንኹሉ እንተታት ነረጋግፀላን ክትከውን ይግባእ። ስለዚ ኩልና ኣብዚ ዝተዋፈርናሉ ናይ ስራሕ መደብ ብተወፋይነት ትዕግስትን

0: ተጻዋርነትን ክነሰላስል እላቦ ዘለዓለማዊ ዝኽርን ክብርን ሰማዕታትና ዕድመ ንዕስራን ኣርባዕተን ጉንቦት መዓልቲ ናጽነት ኤርትራ ዓወትን ሓፋሽ
1: ሃራይ የቐኒልና ኣዛዚ ፖሊስ ኤርትራ ኮነር መዓልቲ ጸጋይ ካብዚ ብምቕጻል እቲ ብምኽንያት 24 ጉንበት ጉጅለና ጉጅለ ባህሊ ፖሊስ ኤርትራ ቀሪባቶ ዘላ መደብ ናብኡ ክንሰግር ኢና። ብመጀመርያ መዝሙር ብ6 ድምፃውያን እትቐርብ ዓደይ ጽገሬዳ እንዳበሉ ክመፁ እዮም። ግጥሚ ብኣብርሃም ሽመንዲ፣ ዜማ ብኣብርሃም ሽመንዲ። ብድሕሪኡ ኣስዒብና ሙሴ ዘካርያስ ሃገረይ እንዳበለ ክመፅ እዩ። ግጥሚ ኣኽሊሉ ተስፋጼን፣ ዜማ ሙሴ ዘካርያስ። ብድሕሪኡ ድማ ሓንቲ ብቋንቋ ዓረብ ሰምሃር ገረሱስ ኤርትርያ ኣቐኒክ ኢላ ክትመጽያ። ግጥሚ እስታዝ መሓመድ አልሓጅ ሙሳ፣ ዜማ ፊልሞን ተስፋ ዓለም። ብድሕሪ ኣስዕባ ቢልና ድማ ሓንቲ ሙዚቃዊ ድራማ ጓል ዓራዶ እትብል ከነቕርባ ኢና። ደራሲ ናይዛ ሙዚቃዊ ድራማ ደራሲ ኣብርሃም ሽመንዲ፣ ኣላይ ዓብድራሕማን መሓመድ ዓሊ። ኣብተን ዜማታት ካኣለወን 2 ዜማታት ኤርትርየውን እትብል ግጥምን ዜማን ብቋንቋ ትግሪ ኣሕመድ እድሪስ ዓፋ። እታ ካልአይቲ ብትግርኛ ድማ ኡፍኡፍ እትብል እያ። ግጥሚ ብበረኸት ብርሃነ ወታዕረ፣ ዜማ ድማ ብበረኸት ብርሃነ እዩ። ሕራይ ናብቲ መደብ የስግረኩም።

0: እዛ ጓል ዓራዶ ትብል ሙዚቃዊ ድራማ ኣብ ሓቀኛ ዛንታ ዝተመርኮሰት ኮይና ጅግንነትን ትብዓትን ኣዴታት እትገልጽ ዛንታ ኣብ መዓልታዊ ንጥፈታትን ዝመፀን ተጻብኦ ብትብዓትን ቆራጽነትን ካብ ወለዶ ናብ ወለዶ ውርሻ ዓደቦን ይሕሊፈን ዘይህባ ልኩዕን መልኩዕን ግብረ መልሲ ዝህባሉ ዛንታ እትገልጽ ኮይና ብተግባር ነዛ ዛንታ ንተዓዘባ።
1: ኣዴ ኣበይ ጌሽኪ ኣብ ከቢድ ሓሳብ ኮይ ክፀኒሐ
2: ፅቡቕ ኣለኻ ሓሰን ወደይ። ኣብ ቅድመ ቅጂ ዝበለ ንዛንታ ኣሎ እሞ ንሱ ክረኣይን ፀኒሑ ሃየ ግዳእ ንበረኸት ሓዊኻ ተዳሃየ ዝወደይ።
1: ኣዴ በረከት መፅእና ኣሎ እንታይ ክደሊክና?
2: እንታይ ደሊኽና ዶበልካ ዝወደይ? እዞም ደቀይ እዚ ብቅድሜና ዘሎ ዓበይቲ ክራናት ብየዕፅምቲ ቦታትኩም ዝተሃንፀ እዩ። ከምኡ እውን እዚ ብቅድሜና ዘሎ በዓድትን ጥርቀንን እንቱር ፎጊሐን ኣትማንን ካልእ ኮታይ ሰፍሮን ነይሩ። እዞም ደቀይ ነዛ ሩባን መሬትን ደልዮም ካብ ጎደቦን ስግር ማዕዶም ክንደይ ዘይጠመቱ። ዛንታ ዝውዳእ ኣይኮነን ካብ ጥንቲ ጥቅምቲ ጅግንነት ውርሻ እዩ ሞ
3: ኣደቐትሪ ንሰምዓ ከለና
2: እዞም ደቀይ እዛ ሩባ ዓባይ ፈለገ ብደማ ቦታትኩም ማይ ዛርያ ዘይነፅፍ ሩባ ተባሂላ ሩባ ፈዳይ ዝብል ስም እውን ተዋሂብዎ። እዞም ደቀይ
3: ኣደ ሓሊም ክሪኺ እዚ መስኖ ልምዓትን ጎቦታትን ኣኽራናትን ሲ ብዕፅምቲ ደም ወለድን ኣይተነዲቕ ንፈልፊሉን ማለት እዩ።
2: መንደቕ ብመንደቑ ኸ እምናዓረ እምበር ማይ ብማዩ ኸዓ ሓቂቕ ዛራ። እዞም ደቀይ
1: ኣደ በዓል ኣቦይ ኣበይ ድዮም ነይሮም?
2: ኣብዛን ነብራ ዘለና መሬት ኣብዛን ሰተላ ዘለና ዕላ ዝወደይ
3: ኣደ ዛንታ ክበርቲ የና እንታይ ክግን ትብል ዘለኺ?
2: እዞም ደቀይ ዛንታ ኣይኮነን በርትዕኩም ዛንታ ወለድኹም ጅግንነት ኣቦታትኩም ይበርትዕ እዩ። ሃየ ግዳ ንዕናይ ሕጂ ናብ ስራሕና እዞም ደቀይ
3: ራይ ንኸይድ

0: እዛ ሰበይትስ ነዚ ጎልጎል ዝኸተልምዖ ሞት ሓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብሮ ኣለን
1: ዋ ኣንታ ሓሰን እንታይ እየ ዝርኢ ዘለኹ እዚ ግራትና መን ምሕዋ ሓዲሩ
2: ኣነ እውን ይገርመኒ እዩ ዘሎ ትማል ኮስኪስና ማያስቲና ከምዘይከደፍናስ ምንዳይ እዩ ከምዚ ገይርዎ ሰብስስ ኣይኮነን
1: ካብ ሰብ ሓሪፉ ድኣ መን ከምንቅሶ ደቂ ዕድትና
2: እሞ እንታይ ክንብል ዋዕጋ ዳኣ ከይኮኑ
1: ክላል ክደፈና ዓሰር ዋዓግ ዳ ካብ ማዓዘ ኣሰርሰብ ኮይኑ ካብ ዋዓግ ዝገድ ሰባት ጌርና ኣለና የግዳ ሕጂ ሞ ንዓነ ናብ ስራሕና ሰብ ድዩ ዋዓግ ዝፅባሕ ንሪኦ
2: ሕራይ ንኽድ

ወይለይ ኣንታ እዚኦምስ ኣይፈቅዱን እዩ። ንስ ክንትኸላ ኣነ ክምሑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክዲ ልማዕት ተዋሂበኪ ግርም ባል ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠጥ ሰበይቲ ኮንክስ መስኖማይ ፈዳይ በይኒ ክትውንን እዮ። ፅንሒ ጀርዲን ክምሐ ዒላ ክደፊነ ንዓኽ እውን ክምንክለኪ ወይ ዛሓሳድ ኣነ ዘደይ ሰበይቲ ኮይነ ጓል ዓራዶ ከዓ ሰብኣይ ኮይና

0: ሳላት ኣብ ቁስጣን ዝበልዐ
1: ኣደ ከይረአኻስ ብጥርጣረ ይዝረብኒ እዩ።
0: ጓል ኣራዶኸ ክልተ ሽዕ በልዕ መር ክልተ ሽዕ ይዛርብኒ ዝጠርጠርክዎ ሰብ ኣለኒ። ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጦ ኣሎ። ፈርሱ መሰውፃኽዎ ሽዑኹም ትፈልጡ። ወለድኹም እኮ ነዛ ዘለናዮ መሬት ንኸምፅኡ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም። ድሓንካ ተፋሊጥና ኣለና። ናብ ኣይግደፍዎ ወልማፅን ቆልማፅን ዘይበት ኮሎ ዓዲ
2: ኣደ ሰላይና ክንፈለሲ ዘይትነግርና
1: ሓቂ እዩ። በረከት ሓወይ ንገረኒና ባደ
0: ብጎረሩ ሒዘ ፈረቅ መሰበልክዎ ሽዑ እየ ዝነግረኩም። ካብ ነኳል ዳስን ሰነፍ ንፋስ ናይ ድሕነና እዩ ዘብል በዓል ኣመል ኣመሉ ይገድፍኒ። ሃየ ሕጂ ንዕናይ ናብ ስራሕና ዞም ደቀ
2: ራይናነያደ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን ምርዳእ ካብ ኣበኺ ኣነ ዘደ ይገድል ዘይሓልፈላ ጭሩስ መስከረም ተዓውር ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርዓ ክገብረኒ ኣነ ዘደይ ጨነኣኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉልን ተነፂፋ ክትሓድር ኣቶም ሰብኣይ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን እዛ ኩላ ትገብር ዘላ እዚ ዓይኒ ማይ እዚኣ ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ውዒልኩም?
1: ደሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን መፈዳ ኢና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኩም ዲኹም? በሉ ጥዑም መዓልቲ በሮ።
0: ኣብየ ንኽለና ኣራይ ወረኹ መዓልቲ
2: ሰናይ መዓልቲ ይቡ
1: ኪዳ ጥራ ገጽ ሓምለሰነ ክትመስላ ኢኻ። ክትበኽያ ዲኽን ክትሰቃሲ ረማስተ የመፅ ኣለኹ ኣነ ዘደይ ዋፃ ከይመስለካ ግራት ኣለኒ ኢላ ኣለኒ ውርሻ ኢኻ ኣባሃለለይ።
0: እዋይ እዋይ እዋይ ኣታ ሓጂ ካ ተማሒ ፀኒሕና ኣንታ እንታ ኢና ንገብሮ?
2: ወላይ ኣደ ሓቀ እያ እዚ ሰብኣይ ከይኮነስ ኣይተርፎን እዩ።
0: ሓሰን ኣደይ ኮ ኣቦይ ዘደያ ይበለትና።
2: ኣቦይ ዝደኮ ቁኑዕ ድዩ ወይስ ክዳ ዛርበ ነደልያ?
0: እንድዕ ወደይ ኣቦይ ዘደይ እዚ መዓረ ክንዲ ዝኽጭክን ይረ ይሓስን።
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንዑ ሕተቶ። ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ። ሬባ ሬ ንዝስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቂኸ እሞ ንኺድኖ ነደይ ንገረ
2: ንግድ ንገራ

0: እንታ ዝዓበየ እንደዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዓ ኣይትገድፎን ኣበይ ሎ ሞት ክርቢት
1: ረኸብክኳ ዘተኣካይ
2: እውይ እውይ እውይ ግደፍዮ ኣደይ ግደፍዮ በዕለይ ኣለኹዎ ብትን ከብሎ የ
1: ኣደይ እኳ ሓቀያ ነይራ እቶም ደቀይ በዕለይ ኣለኽዎ እቲ ደም ኣባ ይብቅዕ ንስኻ ምዃንካሲ ኣይጠፍኣንን ነይሩ ንእከይ ኮነልካ ኒኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ባሓጎታትካን እዩ ሓሳድ እንከሎስ ከመይ ቢልካ ፅሉይ ማይክስንተንታ
2: ተጋጊ ጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሞት ፀውዒኻ የምለስ ኮይኑኒ ይነገሩ
1: ምስ ዘለዉ ዲኻ ዋላ ምስ ዝመቱ ከምቲ ጀርጂነይ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ
3: ሕለፍ ሕለፍ ሕለፍ ሕለፍ ሕለፍ

ከመይ ኣሎ መደብና ሕጂ ነቕርበልኩም ደርፊ ብድምፃዊ ዮሃንስ ተስፋይን ራሄል ኣማንኤልን ሕላገትና ሕላገት ኣለና እትብል ግጥሚ ኣብርሃም ሽመንዲ ዜማ ሙሴ ዘካርያስ ብድሕሪኡ ኣስዕብ ኣቢልና ብቋንቋ ናራ ዑስማን ዑመር ክመፀናዩ ኢንቶኒ ኣሜል ናበለ ብቋንቋ ኣረብ ግጥምን ዜማ እናቱ እዩ ዑስማን ዑመር። ብድሕሪ ኣስዒብና ድማ ግጥሚ ብቋንቋ ትግረ ባቕዕ እትብል ግጥሚ ባዕሉ እዩ ዑስማን። ብድሕሪ ኣስዕብ ኣቢልና ድማ ጀዚራ ሓሰን ብቋንቋ ትግረ ክትመፀናያ ሕሬት እናበለት ግጥሚ እስታዝ ኣልኣሚን ክነኒ ዜማ ስውእ መምህር ሱሌማን ዳውድ እዮም ናብ መደብና ክስግረኩም የቐኒየለይ።

ፅንዓትና ወሓዝና እንኳዕና መበል 35 ብኣናፅነት ኣብፅሓና እሞ ብቆ ዘርእስታስ ግድሚ ብቆንቃ ትግራይ ሒዘልኩም መፅእ ኣለኹ እሞ ብተፈጥሮይ ጣቂት ክፈቱ መዓድ ድምቕ ዝበለ ጣቆት እንዳስምዑን ቅድም

ላናው መጋብ ሀትናት ይብጌል ሓዲስ ዓደዮቱ ልጽናሕ ግልየል ኢል እትበሃል ወራት ክምቱ ሸርሓ ክማምጽኦት ሕርየት በርናምጅ ዓማር ግለ ተዓዋትማ ብሰባት ክድመት ላትሓዘ ለቤላ እሰይድ ሃብተኣብ ዲብለት ፈናተ ድዋር ልሃላ ሸዓብና ላትሳዋ ኣርዛቅ እግል ርከብ ኣብካ ትግልት ካላቅ ብዕጹፍ ኩም ልትቀደም ኣከዳ መስኡል መመቅርሒት ለጅነት ዓያድ እሰይድ ኣብርሃም ዮሃንስ እብጀህቱ برنامج حريات من 15 مايون دا أمبتا أبعفة إجانيت جغرى رسم وشعر ناي شارع موسيقى

0: ፀጋ ወልደ ገብርኤል ይበሃል። ኣብዚ ምሕዳር ኣመሓዳሪት ከባቢ ሓርነት እቲ ኣማፃፃ ናይቲ ናፅነት ትርጉም መግለፂ እዚ። ምክንያቱ ብመን መፅያ ንመን ሕሊፍና ኢና ናፅነት ዝረኪብናዮ ንስለኦም ከዓ ንገብሮ ዘለና ማለት እዩ። ኩሉ ግዜ ክዝከሩ ክርስዑ ዘይብሎም እቶም ቀቢርና ገዲፍናዮ መፂና ዘለና ንዕኦም ምዝካር ክብሪ ልዕሊ ኩሉ እቲ ጭኩን ህዝብና ተፀፊዑ ዝነበረ ከዓ እዚ ናፅነቱ ረኺቡ ንደቁ እንዳዘከረ ነብኡ ነዲኡ ንሕዋቱ እንዳዘከርና ኩሉ ግዜ መዘክር ስዋኣትና እያ እዚኣ መዘክር ስዋኣትና እዩ ዝብላ ኩሉ ግዜ። ምክንያቱ እታ ናፅነት ብስሎም ስለ ዝኮንና እዩ። ፅንዓት ክበሃል ከሎ ስጋብ ሕጂ ንሕና ብዙሕ ካብ ንኣቱ 35 ዓመት ኩሉ ግዜ ብፈተነ ስጋብ ሕጂ ኣይደቀስና። እዚ ግን እቲ ህዝብና ኣብቲ ፅንዓት ረጊፁ ስለ ዝሰርሕ ዘሎ እቲ ፅንዓትና ከዓ ፀኒዕና ከዓ ኣብቲ መወዳእታ በፂሕና እዛ ሃገር እዚኣ ከዓ እትኸብረሉን ትላዓለሉን ትዝከረሉን ግዜ መፂ እዩ። እቲ ፅንዓት ኣብ ፅንዓትና ስለ ዝፀናሕና እዩ ከዓ ስለዝፀናዕና እዩ። ነዞም ዝወለድናዮም እቲ ንሕና ተሰኪምናዮን ሕድሪ ናይ ስዋኣትና ዝመፃና እቲ ሕድሪ ናይ ስዋኣትና ከዓ ንሕና ንደቅና ከመይ ገይሮም እቲ ሕድሪ ክቕበልዎ ከም ዘለዎም ንደቅና ምሕብሓብ ምምሃር ምርኣይ እቲተመክሮና ኣብታ ገዛና ከምታ ንትምህርቲ ንጉስጉሶም እቲ ሃገር ከዓ ከመይላ ከም ዝመፀት ክንጉስጉሶም ከም ዘለና ንዖም ከዓ ክነረክብ ኢልና ቅድሚ ዝኾነ ነገር ንደቅና ክነረክብ ከም ዘለና ጥራሕ ኣናት ሓደራ ክብል ዝደሊ
1: ራይ ሽመይ ጀሚላ ሳልሕ ይበሃል። ምሕዳር ማእኸል ከተማ ነባሪት እየ ከባቢ ቢንቦሪ። እዚ ናፅነት ንዓና ፍሉይ ኢና ኣብዚ ሰዓት እዚ ሕጂ ዘለናዮ ኩሉ ነገር ምዃኑ ብጣዕሚ ፅቡቕ ነገር እዩ። ሕጂ ከዓ እንዳሓጒስና በሊዕና ሰቲና ንኸይድ ኣለና ደቅናን ነብስና ብሓንሳር የተኣኻኽበና እንሻላህ።

0: ሽመይለ ተርፍኤል ዋላ ስበሃል ምሕዳር ድማ ማእኸል ከተማ ሓርነት ናፅነትናፅነት ገሪቡ ግ ናፅነት ዝተኽ ናፅነት ማለት ናፅነት ናፅነት ስውሰነ ግን ናፀኽሮ ኩምራ ዝተነ ፈረዶ ኩምራ ዝተነ ዒርዶ ኩምራ ዝተና እውኑ የኽን ቀረክሾ ከላ ቂርዲ ርዲ ነብራ ዝተነፈርነኩን ዮሃና ሰልፍ ሰልፋይ መራሒረ ይነኽ ኣሰያስ ፈርቂት ዋድኒል ግእሴትካ ውረዲን ንጠርነዲን ግና ክነኽ መራሒረ ክኽን ኣከን ህዝብን እዩ ከማን ክኽንቶኽ ኒ ክኽንናረድ ላኪን ሽረኽ መኪሶኽ ርእስ ክምኒ ነዲንን ይን ኮደኒ ጉርበስቲ ኤርትረ ኮዳ ንይልግ ወይስተኸኽኒ ላውዱ ሸንገብዲስ እንተረውስኒ ትግበኣኒኸ ላ ናንኣኽኖ ላ ለበካኣኽኖ ዓለም ስጋብሲን ሃምረኩን ዓለም ኮ ዲመ ጋብሲ ዘሎ ደም ኮ ተስፈሻኽንኹን ሚዳ ኮድም ክልኻል ዋርሲ ይከኣሎዶ ዋርሳይ ቂርዲ ገርግዲ ይናኸ ሸነዕ ይኖር መታን ጭርጊል ይነመታን ቅልምሊ ኳሪል ውልዋሊ ኣካን ሽባ መውስ ኮዶ ዋድኒል ገእሴትኩም እንሻላ እንት ፈርሒ ድኖኩ ተፃመዶ ኣርትነ ኮዶ ሽረ ክኽላኒ ኣለም ቀደረኩም ስ
1: ሽመይ ደሃብ ዘርኣይ ሃብተ በሃል ጀርመን ፍራንክፉርት ዝበሃል ዓዲ ናፅነት ንዓና ኩርዓትና ክብረትና ድዩ በዚ ሕጂ ቴማ ዘሎ ከዓ ፅንዓትና ዋሕስና ኣሎ ከይፀናዓናይ ንዋሓስን መቸም ክብረት ተሰሚዕና ብጣዕሚ ካብ ዝነበረ ዝያዳ እንዲ ዝኸይድ ኣሎ ሳላበረኸትኩም ብጣዕሚ እየ ደስ ተሓጒሰ ዓመት ዓመት ዳርጋ መፆ የ ሓደሓደ ግዜ የብኩር እየ ኩሉ ግዜ ግን ናይ ሓጎስ መዓልቲ ሕሊፍ እየ ዝኸይድ ኣነ ዓዱ ዘይመለስ ዝገይሩ ፀል ኣሉ እንድዩ ኣምላኽ ገብር ሰፈርና ክንመስ ምስ ደቅና ምሳኻትኩም ምስኩላና ደብዘበን ከዓ ድማዓረገን ድጣዓመን ዝያዳ ዝያዳ ኣለዎ ተዋሒስና ፀኒዕና ዝተዋሒስና ማለት እዩ ነፍሲ ወከፍና ናህና ስራሕ እዩ ብሕልፊ ብሕቢ ናይ ኣቦታትን ናይ ኣዴታትን ድሕሪኡ ከዓ ኣብዚ ክመፁ ከለዉ ከዓ ምሕቋፍ ምስሓብ ብዝበዝሕ ኣቦን ኣደን ድማ እንታይ መበልኩ ኣነ ቋንቋ ትግርኛ ክምህርዎም ኣለዎም ብሌናይ ብብሌናይ ትግረ ብትግረ ትግርኛ ብትግርኛ ቋንቋ ሃገር ክፈልጡ ኣለዎም ቋንቋ እንድሕር ዶ ይፈልጡ ኮይኖም ሲ ተሓኒ ክብለ ዝኽእል ኣተርጉሙለኢል ካኸውን ድዩ ሕጂ እዚ ክንቃለሶ ኣለና ቅድም ብቋንቋ ኢና ንተኣታት ደይ ቋንቋ ይከውን እዩ እዚኣ ሓደራ ክብል ዝኾነ ሰብ ናይ ውሃና ንሙሉእ ኤርትራ ንምክላኻል ሃገር ነዞም ቁምጣት ወርቂ ደቀይ ፕረሲደንት ብዓብኡ ዕድማ ሃቦ ኣብ ኩሉ ከብፅሓና እዚኣ ክብ ዝኽእል ንኩሉ ህዝቢ ስመራ ብደገን ዘሎ ብዓዲ ዘሎ ብከተማ ዘሎ ከዓ ንኩሉ የውሃና

ባሕሪ ንኽዘምቱ እናተማጎቱ ጓል ከም ዝሓተቱ ሽማግለ ሰዱ ንሕና ሓንሻይ ማርሻ ንሶም ማርሻ እንዴትሮ ኣነ ከይንራኸብ ኮይኖም ዝረምሮ ኣበደን ኣይትምፁኒ በኣ ናብ ኣይተቋምቱ ዋላ ሓንቲ ስድሪ ንስኹም ካብ ትረብፁ ማይ ኣሂዘይወር

0: زيعلق البحري اساس زيتفق نمبر لا مدري
1: ارا علم تسوى ميكائيل معدار نوزوبات ستارات كباب سنتا بزوح درائي كان اقرات اللو قد بكام بمتاقا بصوت اللو نعام كبيركا ازوت ستزغ سايكتب لهم كلقا حدا هياب نايسوعات لزغناتي هيابة يا نعي هذا عبيت هيابة تزخبرت هيابة تخوان يا اخوان سب وقال يا اخونا بعمتو ديو ابغديو ديو ابغدي اياب تمصال لي خا اياب تبو يا خا نعيق سماتات غاوني تاع الخبرات اياب ناصنت كان منصا معقبا يجد قليل نغير ايكونا كفشان شعتميتن تسعن شمونتن كسابلوم عند عمت كن عسران شمونتن دارغنا ب 30 غتو كيدو مالتي مو عبدي ንኸምዚ ኢልካ ምክንያቱ እቲ ናፅነት ከተምፅእ ምዃንካ እናፈለጥካ እናተሰዋዕካ እናበልካ እናተተኻኻእካ ኢኻ ትቐይር ማለትሲ ትመፅእ ትጋደል ክትስዋዕ ምዃንካ እናፈለጥካ እዚ ግን ክንስዋዕ እናበልና ኣይኮንና ንመፅእና ከነለምዕና ክነብርና ቶት ንዘላኣለም ንነብር ኢና እናበልና ሰብ ፍጡር ኮይኑ ንዘላኣለም ዝነብር ኣይኮነን ግን ክሳብታ ደላትካ ሂወትካ ግን ክነብር ኢና እናበልና መንሳያት ሰሰዲቅ ክኸዱና ከለዉ መመልሶም መመልሶም ኣት ክቕበሩና ክሞቱና ክምብሉና እቲ ኣፍራይ ሓይሊ እቲ ኣፍራይ ኣልማዕ ንብሎ ዓይሊ ከከይድ መመሊሱ ክትንበር ከሎ ምኻ በቶም ዳኣመና እዮም ምኳኑ ኣብ መጀመርታ ዳኣመናዮም ቲቓላይ ዳኣመና ሕጂ ከዓ ዳኣመና እዮም ጎረባብትና ብ ምኳኑ ከ መመሊሱ የጉሄካ ስለዚ ነዚ ከትዕቅብ ዓይንህብን ኢኸትውለለ ምክንያቱ ሓደ ሰብ ንኸተምፃእዛ ገንዘብ ከተምፃን እዛ ገንዘብ እዚኣ ሕዛ ክብለካ ከሎ ከጠንቀቕ ከይትለቅቕ ክብለካ ከሎም በበይኒ ንዓ ክትሕዝከ ኣለካ ኣዝዩ ክሳይ ከቢድ እዩ ከቢድ ሓላፍነት እዩ ተሰክመካ ፅንዓትና ልዕሊ ዝኾነ ይኹን ዋሕስና እዩ ሰላ ፅንዕና ሳላ ተፋቅርና ሳላ ሓደ ድኾንና ኢና ብዚ ደረጃ ዝበፅሕና ሓድነትና ፅንዓት ፈጢሩ ፅንዓትና ከዓ መኪቱ ስለዚ ተዘይንፋቅር ኣይምፀናዕናን ተዘይንፀናዕካ ኣይንመከትናን እንተዘይንምክት ከዓ ደው ኣይምበልናን እታ ንሪኣ ዘለና እዛ ኤርትራ ሲ ከምዚ ኢላ ክትነብር ክትቅፅል ኣይምኽኣለትን ነራ ስለዚ ሳላቲ ፅንዓት ሳላቲ ፍቕሪ ሳልኦን ኤርትራ ሲ ሓንቲ እንታይ ኢልካ ሃይከል ሃይከል ሓድነት ሃይከል ፍቕሪ ሃይከል ፅንዓት እያ
2: ሽመይ ሽዋይነሽ ክፍሌሱስ ተክለፅን ይበሃል ዘለናዮ ቦታ ምምሕዳር ከባበት ፀፀራት ሰኒት ኣበሃል ዮሃና ክብል ሙሴ ጊለ ዝበሃል ወደይ ከናዳ ደሎ ሮብኤል ወደይ ዴርማርክ ደሎ ኣብ ኣስመራ ደለዋ ደቀይ ከዓ ኩለን ንዓኹም ከዓ ንዳ ዜና ብዓብዪ ከዓ ነቲ መንግስትና ዝተረፈ ከዓቶም ኣብ በረኻ ዘለዉ ፅላሎም ገይሮም ዝኣትዉ ግበረልና ካብዚኣ ንላዕሊ የላን
3: ኣነ ነገሰት ምሕረት ኣብ ይበሃል ተቐማጢት ምሕዳር ፀፀራት ሰኒዳ ይበሃል ዝቦታ እድሎ መዓንቲ መዓልትና ፅነትና እዩ መበል 35 ዓመት ነብዕል ኣለና እዚ ከዓኒ ብደም ኣሕዋትና ስለ ዝመፀ ብጣዕሚ ኢና ኩርዓት እዚ መፅ ዘሎ ሕጂ ከዓ መፅና ዘሎ ብርሃና ሃዋህውን ከዓ ብጣዕሚ ሕጉሳትን ቁስናትን ኢና በቃ ምሎ ክገብረልና ከዓ ንኣምላኽ ንልምን እዚ ብርሃን እዚ ንዘለኣለም ይወላዕ ዓወት ብደምና ብደምና ዝውፅ ሓፋሽ ዝብና ወት ብደምና ብደምና ዝውፅ ሓፋሽ ዝብና ዘለኣለማዊ ክሪ ንስዋዓትና ዮሃና ንምሉእ ህዝቢ ኤርትራ ንምክልኻል ንሓይልታት ምክልኻል ከምኡ ንደቀይ ኣብ ጀርመን ዘለዉ ኣማኒኤል ሄለን ሳሚኤል ንኹሉ ህዝቢ ኤርትራ ብሓበራ ንኹሉ ምክልኻል ሰላም ይብል ከምኡ ንዓኻትኩም ምስጋና የቕርብ ሰላም ይብል ካ ንዓኹም ንስ እንዳ ዜና

ሙሉእ ሽመይ ኣኽበረት ጊላይ ይበሃል። ኣካይዲ ስራሕ ምምሕዳር ከባቢ ዝባንቦዱ ንእሱ መፀፀራት እየ። ናፅነት ንዓይ ይኹን ንሙሉእ ህዝቢ ኤርትራ መዳርግቲ ዘይብላ እያ። ምክንያቱ ናፅነትና ብህያብ ኣይኮናን ተዋሂብና እያ። ጀጋኑ ከፊልና፣ መንእሰያትና ከፊልና፣ ህዝብና ዝሃለቀሉ ካብ ህልቂት ነፃ ዝወፃእናሉ ብምዃኑ ናፅነት ንዓና ንኤርትራውያን ዳርጋ ካብ ሙሉእ ዓለም ፍልይቲ እያ ነስተማቕራ። ምክንያቱ ትማሊ ኣብ ምምፃእ ናፅነት፣ ድሕሪኡ ኣብ ምውሓስ ልእላውነት፣ ሕጂ እውን ኣብ ቅድሚ ግንባር ዘሎ መንእሰይና ከፊልና፣ ትማሊ ከፊልና፣ ንውሕስነት ከፊልና፣ ሕጂ እውን ኣብ ምኽፋል ዘለና ናፅነትና መዳርግቲ ኣልቦ እያ ንዓና። ንኩሉ ህዝቢ ኤርትራ መዳርግቲ የብላ ናፅነትና። ምክንያቱ ገናሽል ከፊልና ዘምፃናያ ናፅነት ብህያብ ዘይኮነ ብደም ዘምፃናያ ናፅነት ብምዃና ናፅነትና መዳርግቲ የብላ ንኩሉ ህዝቢ ኤርትራ። ፅምብል ናፅነትና ብከምዚ ገባብ ክንፅምብሎ ከለና ዓብ መልእኽቲ ኣለዎ። ቀዳምነት ኣብ ደቅና ዝተመርኮሰ እዩ ነብዕሎ ንሕና። ምክንያቱ ናፅነትና ደቅና ከዝተማቕርዎ ክኽእሉ ኣለዎም። ቤን መፅኡ እንታይ ተኸፊልዎ ብምንታይ ኣብዚ በፂሕና ከዝተማቕርዎ እንተኽኢሎም ጥራሕ ህላወና ዝረጋገፅ ህላወና ክረጋገፅ ተኮይኑ ወለዶና ኣብ ናፅነቱን ኣብ ሃገሩን ዘለዎ እምነት ልዑል ክኸውን ኣለዎ። ስለዚ ከዓ እዩ ንህፃናት ዘማእከለ ኣበዓዕላ ናፅነት ንገብር ማለት እዩ። ምክንያቱ ናፅነትና ንዘለዓለም ዓለም ከቢራን ዓንቢባን ክነብር ዝግበአ ካብ ሓያላን መንጢልናያ ዘምፃናያ ናፅነት። ናፅነት ንሕና ኣነ ከም ናተይ እምነት ወ ከም ናይ መብዛሕትኡ እምነት ንስርዓት ኢትዮጵያ ጥራሕ ኣይኮናን ስዒርና፣ ንዓለም ኢና ስዒርና። ንዓለም ስዒርና ክብለካ ከለኹ ዓለምና ኣብ ክልተ ደንበ ተኸፋፊላትሎ ኣብ ዝነበረት እዋን ክልቲ እዋን ክልተ ደንቤታት ተመራርየን ድሂኸናነ ነዚ ክልተ ደንበ እዚ ስዒርና ማለት ከ ንዓለም ስዒርና ማለት እዩ። በዚ ዝመፀት ናፅነትካ ንዓና ክብርቲ ልዕሊ ዝኾነት ኣብ ዝኣመትና ናፅነትና ብምዃና ደቅና ኣማእኪልና ናብ ደቅና ኣሕሊፍና ኢና ንፅምብላ ብህቦም ኸያ ክትቅፅለልና። ሓደ እዚ ሒዝናዮ ዘለና መስመር ክድራዕ ኣለዎ። ናብ ወለዶና ንምሕላፍ ኣብ ውሉድና ክሰርፅ ኣለዎ። ካብ ህፃን እግሪ ተኽሊ ሃገራውነቱ ኣብ ርእሱ ክሰፍር ክኽእል ኣለዎ። ንቃለሰሉ ኣለና፣ ንፅዕረሉ ኣለና። ዝያዳ ግን ክንሰርሕ የግድደና። ምክንያቱ ንሕና ምስ ቡድሆ ንነብር ህዝቢ ኢና። ተጠማተ ዞን ክሳብ ዝሃለወና ኣብ ተጠማቲ ዞን ክሳብ ዝሃለና ኩሉ ግዜ ንቡድሆ ድልዋት ኮይንና ክንነብር ዝግባአና ህዝቢ ኢና። ስለዚ ዓብይና ንእሽተይና መንእሰይና ቆልዓና ናፅነትን ትርጉም ልእላውነትን ውሕስነት ሃገርን ኣብ ርእስና ክሰርፅን ከነሕልፍን ኣለና፣ ንፅዕር ኣለና። ብሃማማት እየ ዝግበር ዘሎ ውዳቤታት፣ ብግንባር ዝግበር ዘሎ ውዳቤታት ኣዝዩ ኣዕጋቢ እዩ። ክቕፅልን ክድራዕን ግን ኣለዎ። ቀፃሊ ጎስጓስና ኣብ ንኡስ ወለደና ዝዓለመ ጎስጓስና ሃገራዊ ጎስጓስና ክቕፅል ኣለዎ። ኣብ ቤት ትምህርትታት ኣሎ ሓደ ካብቲ ዘዕግበኒ ናይ ዘይንፈልጦ ታሪክ ሂስትሪ ይምሃሩ ነይሮም ደቅና ትማሊ። ሕጂ ግን ኣብ ዓዶም ዝተመርኮሰ ካሪክሎም ምስርዑ ሓደ ካብቲ መንእሰያትና ዝኽስኩስ እዩ። ስለዚ እዝን ተወሳኺ ካብዚ ንላዕልን ክንቅፅል ኣለና ናብ ወለዶና ንምሕላፍ። እዚ ኣጋጣሚ እዚ ይፈጥረልና ሃገር ኣብ ዝላዕለ ደረጃ ንክትበፅሕ ኣዝዩ ዕድል ከፍተልና። ከመይ እንተኢልካኒ ንኡስና ዓብና ኣብዚ ንፋስ ናፅነት ነሰማቕሮ ዘለና ቀሊል ኣይኮነን። እዚ በዓዚ ንርእሱ ዝኾነ ኣብ ዳኣመት ከምዚ ጌይርካ ይትሕልን ዲኻ። ናፅነት ግን መዳርግቲ ስለ ዘይብላ ብከምዚ ዓይነት ኣገባብ ነውዕል ኣለና። እዚ ኸ ሕድሪ ደሰክም ዘሎ ነቲም መፀነ ነቶም ዘርከብናሎ ቃልሲ ብወረድዩ ብተሳትፎ ድዩ ንሱ ግደፎ እዚኦም ህፃናት እዚኦም ነዚ እናሰማቕሩ ናፅነቶም እናሰማቕሩ ክዓብዩ ከለዉ ሃገር ከም ትዕምብብ፣ ሃገር ውሕስቲ ከም ትኸውን፣ ሃገር ሰብ ከም ዘለዋ የርእካ። ብጣዕሚ ይሕብነካ። ሕራይ ንሙሉእ ህዝቢ ኤርትራ ዮውሃና ይብሎ ብፍላይ ንሓይልታት ምክልኻልና ክሳብ ሕጂ ከይሰልከ ናይ ውልቁ ዋኒን ቀዳምነ

ሓጢኣት ከይሰርዐ ንህዝበይ ንሃገረይን ኢሉ ኣብ ዱርን ጣሻን ዘሎ ሓይልታት መከላኸልና ዮውሃና ይብሎ ንምሉእ ህዝቢ ኤርትራ ኣብ ደገን ኣብ ውሽጥን ዘሎ ኣብ ደገ ዘሎ ህዝብና ልክዕ ከምዚ ኣብ ውሽጢ ዘሎ ኣብ ቡድሆ ተፀሚዱ ዝነብር እዩ ረብዓይ ግንባር እናወሓዶ ረብዓይ ግንባር ብልክዕ እዩ። ስለዚ ንምሉእ ህዝቢ ኤርትራን ንክቡር ፕሬዚደንትና ከዓ ዕድመን ጥዕና ንሃብካ ፍረፃምካ ትርእ ሎ ኣኺሉ እሞ ዕድመን ጥዕና ንሃብካ ይብል ንዓኹምካ ይቐኒልና ክብረት ሃበልና።

0: ዕድመይ ልኡላይ ገብረታቶስ ገብረ ስላሴ ይበሃል። ኣብዚ ቦታ ናይ ምምሕዳር ቤት ምኻዕ ወይ ከዓ ናይቲ ዓዲ ኣነባባሪ ናይዚ ኮሚቴ እዚ ከዓ ኣቦ ወንበረ ናይ ዝዳስ እዚ ከዓ ኣቦ ወንበረ ትርጉም ናፅነት ካብዚ ዝዓቢ ነገር የለን። ክንደይ ርኢና ክንደይ ሓሊፍና ሕጂ ግን ኣፍ ልብና ነፊሕና ንኸይድ ኣለና። ከም ድሌትና ንፃወት፣ ከም ግድሌትና ንስዕስዕ፣ ከም ድሌትና ነምሲ ወላ ብጣዕሚ ዘሐጉስ ኢና ዘለናዮ ሲ ንካልኦት ዓለማት ትፍጠረለን ከም ዘለናዮ ልክዑ ህዝቢ ኤርትራ ነዚ ናፅነት ንምምፃእ ክንደይ ቀያሕትን ጸለምትን ክንደይ ምሁራትን ክንደይ መኳንንትን ይኸፊሉ። በዚ ምኽንያት እዚ ከዓ ንኤርትራዊ ዓብዪ ትርጉም ዘለዎ እዩ። ሳላ መስዋዕትናን ሳላ ደምና ዘብሰስናን ከዓ ስጋዕ ሕጂ ኮሪዕና ንነብር ኮሪዕና ከዓ ኣብ ልብና ነፊሕና ንዛረብ ኣለና። ኣብ ልብና ነፊሕና ከዓ ኣብ ኩሉ ንጓዓዝ ንዓለም ምሉእ ከዓ ኣፍሊጥናይ ኣለና። ናይ ሎም ዓመት ቴማና ፅንዓትና ዋሕስና እዩ። እቲ ትርጉሙ ከዓኒ እዚ ዘለናዮ ብዘይ ፅንዓትን ብዘይ ተወፋይነትን ኣይምረኸብናዮን ብጣዕሚ ኢና ሓጉስና ደለና ሕጉሳት ኢና ዝበፂሕና ደለና ደለናዮ ካብ ውሉድ ወለዶ ክሓልፍ እንድሕር ኮይኑ ኩሉ ሳዕ ጎስጓስናን ታሪክናን ክንገልፆ ኣለና። ኣብ ማስ ሜድያ ኹን ኣብ ጋዜጣ ኹን ኣብ ሬድዮ ኹን ብጣዕሚ ክንገልፆ ኣለና። ብፍላይ ብእንዳዜና ኩሉ ሳዕ ክግለፅ ዝግብኦ እቲ ዝሓለፈ ጅግንነት እቲ እንሪኦ ሓደሓደ ዶኩሜንት ኣብ ቴሌቭዥን ኩሉ ሳዕ ክዝውተር ከም ዘለዎ ብምንታይ ከም ድመፀ ዝሃገር እዚኣ ክፈልጥ ኣለዎ ሰብ። ብጣዕሚ ሕጂ ከዓ ኣብ ደረጃ ዝበፂሕና ኣለና። ንዝመፅእ ከዓ ዋሕስናን ክብረትናን ሓድነትና ስለ ዝኾነ ክንዕቅቦ ማእታን ኩሉ ሳዕ ከምዚ ክግበር ኣለዎ ድብል ኣራይ ናይ ዮሃና መልእኽቲ ከዓ መጀመርታ ነዚ ህዝበይ ነዚ ዘሎ ህዝቢ ብምሉኡ ከምዚ ገይሩ ሰሪሑ ዳሱ ዘሎ እዚ ውፅኢቱ ዘሎ ገይሩ ከምዚ ገይሩ ክቀርብ ከሎ ብጣዕሚ ንሕጎስ እንኳ ኣብ ዝብቃዓና ዮሃና ብሎ
1: ኣነ ሲስተር ኣብርሃ ፅን ተዓገስ ተኽለ ብሃል ኣነ ብደረጃ ሕክምና ነርስ እየ ኣብዚ ምምሕዳር ከዓ ናይ ህግደፍ ናይ ጨንፈር እየ ኣብዚ ምምሕዳር ከዓ ምዚ ኮማ ውዳስ ከዓ ን15 ዓመት ብኣቦ መንበርነት ዝሰራሕኩ ስጋብ ሕጂ ዝሰርሖ ዘለኹ እየ ንዓይ ናፅነት ብፍሉይ እውን ክብዛረበሉ ዝኽእል ማለት እዩ። ናፅነት ንዓይ ካባይ ጀሚረ ኣብ ሓዳረይ ኣብ ውላደይ ንበጀ ሃገር ዝወፈኹን ኣነ እውን ዝሰንኮርኩሉን ነዚ ናፅነት ንክመፅእ ን30 ዓመት ብረት ኣልዒለ ንቀሳቀሰሉን ዝጋደለሉን ዝነበርኩን ስለ ዝኾነ ንዓይ ናፅነት ሂወት ምዃኑ እየ ዝፈልጥ ሂወት እዩ። ናፅነት ማለት ንዓይ ሂወት እዩ። መበል 35 ዓመት ነውዕሎ ኣለና። እዚ በዓል እዚ ፍሉይ ክገብሮ ዝኽእል ከዓ ንሕና ህዝቢ ኤርትራ ብፅንዓትና ብተዋፍእነትና ኣብዚ ሰዓት እዚ ኩሉ ብደረጃ ኣፍሪቃ ዘይኮነ ብደረጃ ዓለም ሓድነትና ዘረጋገፅና ኣረጋጭና ከዓኒ ጎብለል ኮይና ዝወፃናሉ ዓመት ስለ ዝኾነ በዚ ንዓይ ደስ ዝብለኒ ፍሉይ ከዓ ገብሮ ኣነ ንሓርነትናን ናፅነትናን ዓቂብና ኣብ ዝበረኸ ደረጃ ክነብፅሑ እንተኮይና መጀመርያ ክንገብሮ ዝግባአና ጎስጓስና ክንዕቢ ልምዓትና ከዓ ክንምስርት ነቲ ንእሽተይ ወለዶ ከዓኒ እቲ ሁሉ ኩነታት ከነስርፀሉን ከነብርሃሉን ብኡ ተበጊሱ ከዓ ኣብ ዝለዕለ ደረጃ

0: ኤርትራ ፅንዓትናን መኸተናን ኣብዚ ከም ዝበፂሕና ነዚ ከነውዕሎ ምህላውና ንሰራዊት ኤርትራ ኣብቲ ዘይክማሕ ንዝመፀ ከዓ ብድኡ ከበርክት ዝኽእል ነዚ ዮሃኖ ክብሎ ክእል ንደቀይ ከዓ ኤደን ክፍላይ ኤፍም ክፍላይ ዮሃና ክብሎ ምደሊ
1: መልእኮ ክፍል ጊዮርጊስ ተላ ኣህዱ ክፍሎ ሰራዊት 17 ቀዳማይ በርጌት ቀዳማይ ቦጠሎኒ ቀዳማይ ሓይሊ ቀዳማይ ጋንታ ህዝባዊ በዓል እዚ ህዝቢ ኤርትራ ክቡር ሃገርና ክቡር መስዋእትና ክቡር ህዝብና እዚ ህዝቢ እዚ ካብ 77 ካብዚ ተኸብኪቡ ንሳሒል ክወርድ ህዝቢ ስመራ ህዝቢ ከበሳ እንታይ ኢሉ ክንደይ ኣውያት ክንደይ መልቀስ ሓሊፉ ጅግንነት ተረእዩ ኩናት ዒላ በልዒት ጎንፈሎም ውረት ማርሳ ታኽላይ ማርሳ ጉልቡብ ከርክባ ካብ ሰሊና ተበጊሸን ኩለን ክተርፋ ኣብጥቓላይ ብሓቂ ኣርኪብናሉ ብሓቂ ድርኤናዮ እዩ ናፅነትና ምፅና ዓወትና ሓፋሽ ደበልና ካብ 98 ስጋዕ ሕጂ ኣብ ምክልኻል ዘሎ ህዝቢ ኤርትራ ዮውሃና ይብሎ ህዝቢ ኤርትራ ናይ ብሓቂ ንመን ንህዝቢ ንመን ንመንግስቲ ንመን ትካል መንግስቲ ናቕ ደበለ ሰራዊት ወፊሩ እዩ ወፊሩ ስለ ድወፈረ ሃገር ኣድሒኑ ስለ ድወፈረ ናፅነት ዓቂቡ ህዝቢ ኤርትራ መግለፂ የብሉን ንኹሉ ግዜ ሃገርና ሰላም ክትኮነልና ብሰላም ክንነብር ንትምነ ኣለዉ ግን ወለዶ ደቅኻ ድምብርፅ ደይብሎም ንሃገር ሕሊፎም ዘይሂቡ ህዝብናን መንግስትናን ፅኑዕ እዩ እሞ ፅንዓትናን ሓበናን በዓል በዓል ናፅነት 35 ዓመት እዩ እሞ ንኹሉ ግዜ ከምዚ ክትኮነልና ከይሰንከልና ናፅነትና ከይሰንከልና ኣብ በዓልና ሓሳታት ከየእቶና ብልቢ ብመትከል ክንሰርሕ ካብ እግሪ ንርእሲ ካብ ርእሲ ንእግሪ ንእሽተይ ዓብዪ ሃገር ያ ውሕስና ሃገር ያ ውሕስና መስገና ናይ ሰራዊትና ልክዕ ካብ ምዕራብ ንምብራቕ ካብ ሰሜን ንደቡብ ኢና ዘለና ሓለዋ ዓሚ ኣብኡ ኢና ውዒልና ኣብቲ ደቡብ ለዘበን ካብ ኣስመራ ኣቴና ብናይ ስራሕ ማኣዲ ንሙሉእ ሰራዊትና ምክልኻል ኣብደት ዘለና እዮም ኣቓስነን ዕጥቅናን ፅንዓትናን ይብሎ ብዕጥቅናን ብፅንዓትናን ብመንግስትናን ብህዝብናን ክንህመል የብልናን ሰራዊትና ኣብ ደለናያ ንፅናዕ እቲ ንሓፍሰሉን እቲ ንዕወተሉን ኣቲናየ ኢና እሞ ብሰላም ክንውዕል ከምዚ ናይ ለዘበን ንዓመታት ንድመፅእ ዓመት ከዓ ብሰላምን ብሓጎስን ይብሎ።

0: ሞዱና ተማኑና
1: ነቲ ትማሊ ልዕሊ ሓይሊ ዝፈጠረ ሎሚ ኣብ ዝለዓለ ብቕዓትን ደረጃን ዝበፅሐ ፅዋሕ ድማ ካብ ሎምን ካብ ትማልን ዝሃየለን ዝበረኸን ክብርትን ሕፍርትን ሃገር ንኽሃንፅ ዝፅዕድ ዘሎ ህዝብን መንግስትን ኤርትራ ልዕሊ ኩሉ ቅድሚ ኩሉካ ንሓይልታት ምክልኻል ኤርትራ ፀዓትን ርዝነትን ሓይልን ክብርን ሓደ ህዝቢ ዝዕቀን በቲ ዘለዎ ቁፅሪ በቲ ዘለዎ ብፅሒ ወይ ድማ በቲ ዝውንኖ ግዙፍ ዝኾነ ባህርያዊ ፀጋታት ዘይኮነ በቲ ዝውንኖ ብሉእ ዝኾነ ማሕበራዊ ክብርታት እዩ። እዚ ክብርታት እዚ ድማ ንህዝቢ ኤርትራ ክሳብ ሎሚ ክንብክ ተኽኢልዎ ዘሎ ኣብ ኩሉ ህዝብታት ዘይርከብ ኣብ ብዙሓት ኣህዛብ ዘይርከብ ብሉእ ዝኾነ ክብርታት ንርዝነቱ ርዝነት ንክብሩ ክብሪ ንጥምረቱ ትረት ከምኡ ድማ ንሞገስ ሞገስ ንግርምኡ ግርማ ክውስኽ ኣኽኢልዎ ዘሎ ክብርታት ህዝቢ ኤርትራ ካብ ከኣሎ ናብ ዋርሳይ ካብ ዋርሳይ ድማ ክሳብ ሎሚ ኣብ መኸተ ልምዓት ሃገር ብዘይክኡ ድማ ኣብ ኩሉ ሙያታት ኣብ ኩሉ ደረጃ ትምህርቲ ኣብ ኩሉ ብቕዓት ሓላፍነት ብምዃን ክብርትን ሕፍርትን ርዝንትን ኤርትራ ንምህናፅ ዝቃለስ ዘሎ ክሳብ ሎም ድማ ተዋራሲ ዝኾነ ክብርታት ሒዙ ይኸይድ ኣሎ ሞ የውሃና ነዚ ጅግና ህዝቢ እዚ ክንብል ንደሊ።
2: ع

0: ንብል ካበይኹም
1: መጀመርያ ለተና ኮነና ዓንዶ ምንባየ ኢለኪ ምሕዳር ንእዞባ ጉዳይፍ ምሕዳር ከባቢካ ባርጅማ ሕጂ ብዛዕባ ናፅነት ከምኡ ኢልካ ተሓትን እኳ ስታይ ኣይኮነን። ምክንያቱ ኣነ ተጋዳላየ ተጋዲለ እንድሕር ኣትየ ብዛዕባ ናፅነት እንድሕር ደየ ዝተማቕር ናፅነት ደ ይፈልጥ ንድሕር ኮይነ ምግዳል እውን ትርጉም የብሉን ማለት እዩ። ናፅነት ኩሉ ኢናዓይ ማለት እዩ። ምክንያቱ ኣነ ካብቶም ብኣካል ዝተረፉ ኮይነ ነዚ ምርኢት እዚ ንኽርኢ ነዚ ወለዶ እዚ ንኽርእስ ሓደ ካብቶም ዕድለኛታት እየ ማለት እዩ። ምክንያቱ ኣብ ከማውዳስ ውዒልና ሕጂ ከዓ ናብዚ መፂና ነዚ ህዝቢ ከዓኒ ኣብ ቅድሜና ከዓ ንሪኢ ኣለና ማለት እዩ። ሕጂ ዝሓጎስ እዚ እቶም ነዚ ከይረኣይ ዝኸዱ ጥራሕ ደሕዝነኒ እምበር ንዓይ ኩሉ እዩ የ ክብል ዝደፍር ማለት እዩ።

0: ኣመንቲ ንብል መጀመርያ ካበይ ከባቢኹም መፂኹም?
1: ኣነ ተጋዛ ዝወንደ ካሳይ ባኣከሉ ስጉነ ካብ ምሕዳር ከባቢ 4 ስና መፅ
0: እንታይ ስማዓኩም ሕጂ ከምዚ ኢልከዎም ኣብ ናፃ ሃገር ካብቲ ዝነበረ ወፂኹም ከምዚ ኢሉ ህዝቢ ብናፅነት ንቀሳቀስ ክትርእዎ ከለኹም እንታይ ስማዓኩም?
1: ናይ ብዓቂ እዚ ዘሎ ኩነት ብፍፁም መዘናብልን ሓጎሲ ንእሽ ዓብዩ ኩሉ ብደርሳ ዘሎ ንዓ ከዓ ብፍላይ ከዓ ከም ተቃላሳይ ንፅኢት ናሳይ ስለዝኾነ ኣዝዩ ኮርዓኒ ሕብነኒ ዝሃገር እዚኣ ኸዓ ንዘለኣለም ኮርዓ ሓቢና ክትነብር ካብ ዓመት ዓመት ካብ ንላዕሊ ክንርኢ ይስፈለና
0: የውሃና ንብለኩም ደጊምና የቐኒ ኢልና
1: ኣረ የውሃና ዝብሎም ከዓ ንክቡር ፕሬዚደንት እሳያስን ንኩሉ ህዝቢ ኤርትራን ንጅግና ሓይልታት ምክባ ኤርትራን እዚ መንእሰይ እዚ ከዓ ውረስ ኣጆኻ ምእንቲ ኸዓ ክንደይ መስዋዕት ተኸፊል እዩ እሞ ሃገር ተረከብ ክብሎ ዝደልዩ
0: ሽመን ክንብል ካበይ ከባቢ ኢኻ?
2: ኣነ ሽመይ ፀሓይ ዮሃንስ ይበሃል ካብ ጀርመን የ መፅ
0: ኣብ ኤርትራ መፅኻ ክተብዕል ምኻልካ ካብቲ ብኡ ትገብሮ ዝነበርኩም ኣበዓዕላ እንታይ ይፈልዮ መፅኻ ንበዓልካ?
2: ኣነ መብዛሕትኡ ግዜ ኣብ ናይ ፈቅልን ናይ በዓል ናፅነት ኣብ ኤርትራ ዝመፅእ ከም ኩሎም ዜጋታት ኣብ ደገ ዝቕመጡ ማለት እዩ ግን መበል 35 ዓመት በዓል ናፅነትና ሓደ ኣዝዩ ብዝተፈላለየ ታሪካት ዝተፈላለየ ዝሓለፍናዮም ዝተደራረቡ ህድሆታት ከምኡ ውን ንዕኦም ንምብጣስ ዝተገብረ ፃዕርታት ናይቲ ህዝቢ ብጣዕሚ መሳኽ እዩ ዝግብኦ እቲ ህዝቢ ኤርትራ። ብፍላይ ድማ ሓይልታት ምክልኻልና ከምኡ ውን ኩሎም መራሕትና ንዝገብርዎ ናይ ብሓቂ ኣነ ብቓላት ክጎልፆ ይክእል እኒ ምናልባት ኣብዚ ቴሌቭዥን ቀሪብካ እቲ ንትን ክትዛረብ ትኽእል ትኸውን ኣብ ግብሪ ግን እዚ 35 ዓመት ደቂቕ ብደቂቕ በብእብሪ ንሕርከትካዮ ናይ ብሓቂ ኣብ ምሕሕዱ ከቢድ ዝኾነ ፃዓርታትን ከምኡ ውን ብድሆታትን ዝተመልአ ስለ ዝኾነ እዘን ኩለን ብድሆታት ዝመልዓ ዝመፅእ ዘሎ ግዜያት ከመይ ጌርና ንዕኡ ኣብ ሓደ ዝለዓለ ደረጃ ብፅሕና ድማ ሓያል ዝኾነት ኤርትራ ሓያል እያታ ኤርትራ ግን ብዝያዳ ዝሓየለትን ዝማዕበለትን ኣብ ቁጠባኣ ድማ ብግቡእ ናይ ሓቂ ዝለዓለ ደረጃ ዝበፅሐት ሃገር ናብ ወለዶታት ክንሕልፍ ዘለኒ ተስፋ ወሰን የብሉ
0: የውሃና ብለካ ደጊመ የቐኒልና ሽመን ክንብል ካበይ ከባቢ
3: ፋርስ ዮሴፍ ይበሃል ካብ ስመርያ ናፅነት ብፍላይ ዝበዓል ከምዚ ንሪኦ ዘለና ክሉ ሃዋህቡ ናፅነት ዝሓለፈ 35 ዓመት መድረኽ ናይ ናፅነት ናይ በዓቂ ከምቲ ሎሚ ዓመት ዘሎ ቴማ ናይ ፅንዓት ብዙሕ ናይ ፅንዓት ምድረኻት ዝሓለፍናሉ እዋን እዩ። ናፅነት 35 ዓመት ክመፅእ ከሎ እቲ ካብ መግዛእቲ ሓራ ምዃን ጥራይ ደይኮነ ሓርነት ጥራይ ደይኮነ እቲ ዝዓበየ ባእታ ሃገራዊ ስኒት ዝዓበየ ባእታ ሃገራዊ መንነት ሒዙ ይመፅኡ። ስለዚ ብሓርነት ጥራይ ዝግለፅ ኣይኮነን ከምኡ ስለ ዝኾነ ዝሓለፈ 35 ዓመት ነዚ ባእታታት ብምምንጣል ዳግማይ ሃፅነቱን ሓርነቱን ክምንጠል ህዝቢ ኤርትራ ብዙሕ እዩ ተሰሪሑ። ሳላ ዘይክማህ ፅንዓት ዘይክማህ መትከል ናይ መሪሕነትን ዘይክማህ ፅንዓት ናይ ህዝቢ ኤርትራን መስዋእትነትን ድማ ዳግማይ ነቲ ሉላውነትን ትናፅነትን ክዕቀብ ተኻኢሉ ማለት እዩ። ስለዚ እዚ መድረክ እዚ ተሓሊፉ ሎሚ እቲ ዓለማዊ መድረክ እውን ኣብ ቅልጡፍ ለውጢ ብምህላው ኤርትራ እውን ኣብ ትስፉ መድረክ በፂሓ ኣላ ክትብል ትኽእል። እዚ ፅንዓት ድማ ፍረ ዝርከበሉ መድረክ በፂሕና ኣለና ብከምዚ ዓይኒ ዝርዮ ከምኡ ከዓ ፍሉይ ሓጎስን ባህታ ንስማዓኒ ማለት እዩ።
0: ፅንዓት፣ ትብዓት፣ መኸተ ንኤርትራዊ ከመይ ክትገልፆ ትኽእል?
3: እዚ ተቐንዲ መለለይ ናይ ህዝቢ ኤርትራ እዩ። ፍላገት ናይ ኩሉ ወለዶታት እየ ዝብሎ ምክንያቱ ካብ ኣብ ግዜ ተኸታተልቲ መግዛእቲ ዝነበረ ፅንዓት መኸተ ትብዓት ወፋይነት መስዋእትነት ንሱ እዩ ድሓር ኣብ ሓደ ቁራዕ ተኣኪቡ ዝሓየለ መንነት ናይ ኩሉ ህዝቢ ናይ ኩሉ ኤርትራዊ ኮይኑ ከም ውፅኢቱ ድማ ከም ውፅኢት ፅንዓትና ከም ውፅኢት መኸተና ከም ውፅኢት መስዋእትነት ናይ ሙሉእ ህዝቢ ኤርትራ ድማ ኣብ ሰዓት እዚ ኣብ ሓንቲ ሰዓት ኣብ ሓንቲ ደቂቕ ኣብ ሓንቲ ካሊት ብመልኣት ኩሉ ኤርትራዊ ናብ ሓደ ስቡእ ዝዝክረሉ ሓደ ስቡእ ብዛዕባ ሓደ ስቡእ ንዝምረሉ ብዛዕባ ሰማእታትና ብሓባር ኣብ ሓንቲ ቕኒት ንዝምረሉ መድረኽ ዝተፈጥረ እዚ ናይ ሃገርና መንነት ሃገራዊ መንነትና ዘለዎ ባእታታት ፅንዓት መኸተ ስዋትነት ስለ ዘሎ እዩ። ስለዚ ፍሉይ መለለይ ናይ ኤርትራዊ ሃገራዊ መንነት እየ ዝብሎ ማለት እዩ።
0: ኣብ መወዳእታ ምናልባት መንእሰይ ኣብ መዓልትና ፅነት ካኣትዎ ዘለዎ መብፅዓ እንታይ እዩ ትብል? ኣብ ውሽጢ ሃገር ዘለዎ ኣብ ወፃኢ ዘለዎ ኣብ ኩሉ ሞያታት ዘለዎ መንእሰይ ኤርትራዊ መንእሰይ ካኣትዎ ዘለዎ መብፅዓ እንታይ እዩ ትብል?
3: ኤርትራዊ መንእሰይ ኣነ ከዓ መንእሰይ ከም ምዃነ ኣነ ዘለኹ ኩሉ ማለት እዩ ኩሉ ግዜ እቲ መድረኽ ብግቡእ ምንባብ መድረኽ ምንባብ ማለት ታሪክ ምፍላጥ ታሪክ ብግቡእ ምግንዛብ ካብ ዝንቡዕ ትንተና ናይ ታሪክ ምእላይ መሰረት ሃገራዊ መንነትናን ዘለና ስርዓትን ስኒትን ኣቃሊልካ ዘይምርኣይ ውሁብ ደይ ምውሳድ እዚ ተፈጢሩ ዘሎ ስርዓት ስኒት እዚ ከም ውሁብ ክንወስዶ የብልናን ኣካልቲ ትጉዕዞና እዩ ብብዙሕ መስዋእትነት ዝመፀ ስርዓት ወይ ሃገራዊ ስኒት ፅባሕ ንጎስ ኢናዮ ብዝኾነ ይኹን ክሳይ ንረኽቦ ኣይኮነን። ስለዚ እዚ ከም ውሁብ ከየወሰድና ኩሉ ግዜ ክንሕልዎ መስዋእትነት ንዑ ንምሕላው ዝሕተት መስዋእትነት ብንቕሓት ብመረዳእታ ብፍልጠት ክንስጉም ንቕድሚት ዋጋ ክንከፍል ኣብ ልምዓታዊ መደብ ናይ ሃገር ኩሉ ግዜ ብሸለልትነት ንኸይንርኢኻ ኣነ ዘለኹ ንኩሉ መንእሰይ ይላቦ ማለት እዩ።
0: የቐኒልና ደጊመ ዮሃና ይብለኩም።
4: ብፈኸራ በጢላ ተሓድር ደቃ ኣሚና ወይ ልኹም ዳባ ሓርፊ ትብሉ ኸይ ደቃስኩም ተሓድሩ እስስክወፅዎ ናታ እዩ ናይ ዋናታቱ ድረኦ እኳ 35 ዓመት ገይሩ ዘጊተን ካብ ትወፁ እሞንታይ ዳናብኣ ተቋሙቱ ሕጂ እማ ምስጋድ ጥራይ ኣይኮነ ምጥሓል እውን ኣሎ ፀጥ ምባል ንዘል ኣለን ዋጋ ምኽፋል ኣወን ንሕፋሽ
5: ¡Gracias!

ክብረት እዩ ንደልዓለ

0: ሓጎስ ወሰን የብሉን እወ ሕጂ ከዓ ዕድመን ጥዕና ንምክልኻልና ንፕሬዚደንት እስያስ ኣፈወርቂ ዕድመን ጥዕና ንሃቦም ደው ይበሉልና ዓድና ለምለም እያ ዓድና ከዓ መዲና ዓለም ሓልውዋ ብልፅግቲ ሃገር ክትኮነልና ንምነ ትምኒትና ወሰን የብሉን ንዓንበታ ከምዝእዋ
1: ሰናይቲ ዓንዳ ሃዋርያ ትበሃል። ብዛዕባ ናፅነት ክዛረብ ድሕር ኮይና ከዓኒ ናይ ልዕሊ ፍርቂ ዘመን ዝተረኽበ ውፅኢት እዩ። ብጣዕሚ ከዓኒ ደስ ይብለና ፅንዓትና ዋሕስና ምዃኑ ሳላ ዝፀናዕና ኢና ከዓ ኣብ ከምዚ ዓይነት ውሕስነት ኣብፅሕናያ ዘለና ንሃገርና ሞኒ የውሃና ነቲ ኣፅኒዑ ዘፅንዐ ሓይልታት ምክልኻል ኤርትራ ነቲ ኣብ ቅኑዕ መሪሕነት ዘሎ ፕረዚደንት እስያስ ኣፈወርቂ ምስ ህዝብና የውሃና የውሃና የውሃና ጉንበት 24 ይብል ንኪዩ ያኒለ
2: ስመይ ስምረት ኣንዳሃዋርያት ይበሃል። ብመጀመርታን እግዚኣብሔር የመስግኖ ኣብዚ ብብፃሕና እንደገና ድማ ንምሉእ ህዝቢ ኤርትራ የውሃና ይብል ንምክልኻል ሓይልታት ኤርትራ ንፕረዚደንት እስያስ ንኩሉ ህዝቢ ኤርትራ እግዚኣብሔር እንኳዕ ኣብዛ ኣብቃዓካ ይብሎ ደስ ይብለኒ ተንኪዩ።
3: መብራት ጋይ ምበሃል ካብ ጀርመኒ እዚ በዓልና ፅነት ንፅበዮ ዝነበርና ናይ 35 ብድርብ ኢና ነብዕሎ ዘለና እሞ ንክቡር ፕረዚደንትን ምስ መሳርሕቱን ምስ ሓይልታት ምክልኻል ቋሓጎሰኩም ንሕና ኣብ ዲያስፖራ ዘለካ ልብናን ቀልብናን ምሳኹም እሞ እንቋሓጎሰና ዓወት ናሓፋሽ
0: ኦኬ። ሽመይ ኣልማዝ ድበሳይ በዓልና ፅነት ብጣዕሚ ፅቡቕ ኣሎ ደስ ዝብል ናይ 35 መርሃው ዝኾነ ተስፋ ዘለዎ ናይ ሰላምን ናይ ቅሳነትን ሳላ ሰራዊትናን ሳላ ህዝብናን ንስኹም ፀኒዕኹም ስለ ዝሓዝኩማታ ሃገር ከዓ ብጣዕሚ ቶም ብደገ ዝመፃና ከዓ ንሕጎስ እስኹም ዕጥቂ ንሕና ስንቂ ኮይና ሃገር ጠጠው ዘበልና ስለ ዝኾና ብጣዕሚ ኢና ንምስገን። ስለዚ ኣነ በዚ ዕለት እዚ ንክቡር ፕረዚደንት እስያስ ኣፈወርቂ ፀኒዕካ ዘፅናዕካና ቅሶኑ ዝበልካና ቀሲልና ኢና ካብ ኩሉ ከዓ ሓይልታት ምክልኻል ኤርትራ ዋርሳይ ኣጆኹም ሸጥ መዓንጣና ከም ቀደምና ኣብ ደገ ራብዓይ ግንባር ዘለዉ ዩቱበር ብዛዕባ ሃገሮም ኩሎም ዝቃለሱ መክቱ ተዓወትናኢና ኣጆኹም ካብ ኩሉ ከዓ ሚኪ ቲቪ እጓንዳ ደሎ ወደይ ካብ ኩሉ ኩነታት ዝወፃኸ ኣታጅግና ቀፅሎ ሸጥ መዓንጣ ዓወትና ሓፋሽ

0: ክሳበይ ኹም
1: ሽመይ ቢንያም ኣስመላሽ ይበሃል ዝመፃኸላ ሃገር ድማ ካብ ዓዲ እንግሊዝ ማንቸስተር ከተማ
0: ህዝቢ ኤርትራ ኣንጻር ኩሉ መኸተታት በዲሁ ብፅንዓት ወፂኡ ከምዚ ኢሉ ኣብ 15 ዓመት ናፅነት ከብዕል ከሎ እንታይ ይስማዓካ?
1: እቲ ዝስማዓኒ ብጣዕሚ መወዳእታ መግለፂ የብሉን። ምክንያቱ ኣብዚ ሓራ መሬት እቶም ስዋኣትና ኣንፂፎም ከምዚ ገይሮም ንሕና ክንዕንድረሉ ከምዚ ገይርና ምስ ህዝብና በዓልና ክነብዕለሉ ዝገበሩልና ብጣዕሚ ደስታ ወሰን የብሉ።
0: ኣብዚ መፂኻ ክተብዕል መኻልካ ከስኽ እንታይ ይስማዓካ? ካብቲ ኣብኡ ትገብርዎ ዝነበርኩም ኣበዓዕላ ኣብዚ መፂኻ ምስ ህዝብኻ ኣብ ዓድኻ ኣብ ጎድና ሓርነት ከቢልካ ክትዛወሩ መኽኣልካ እንታይ ፍሉይነት ረኺብካ ኣሎ? ሓደ እንታይ ከስማዓካ?
1: ኣብ ኒው ንገብር እንዲና እቲ ኣብዚ ፍሉይነት ዘለዎ ምስ ህዝብኻ እዩ። ምስ ህፃናት፣ ምስ ቆልዑት፣ ምስ ዓበይቲ፣ ምስ ኣረርቶት፣ ምስ ኩሉ ስማዕረ ኮይኑ ኣብ ጎድና ሓርነት ኣብዚ ፍቐዱ ሓደ ኣካል ኮንካ እንቋ ሓጎሰካ ዮሃና ናተባሃልካ ተብል ከላ ስማዕካ ፍናን ንሓጎስን ወሰን ይብሉ።
0: ሽመን ክንብል
2: ሙሉ ንደገናብን ባሃል ካብዩከይ ካብ ማንቸስተር
0: እንታይ ስማዓክ ሎ ጎደና ሓርነት ከምዚ ኢሉ ህዝቢ ብነፃነት ክዛወር ምኽኣሉ ስኻ እንታይ ስማዓክ?
2: ክትገልፆ ይተኽእል ሓጎስ ኣብቲ ልብኻ ሰራሰር ሞኒ በቃ ምግለፂ ስልጣዕሚ ይድፈልፈካ ናብ ሓቂ ህዝቢ በዚ በቃ መግለፂ ከቢድ እዩ። እዚ ኩሉ ክንበፅሕ ንገብር እዚ ኩሉ ሰላም ኩሉ ሃዋሁ እዚ ኩሉ ከእስሙ ክንበፅሕ ዘፅሕና ስዋዓትና ምክልኻል ሃገርን ናፅነትን ናፅነት ዘምፅ ከምኡ ከዓ ሃገር ዘውሓሱ ልኡላውነት ዝገበሩ ብጣዕሚ ንድ ኣብዚ እንዳሃድከ ገለስ ብኸይ ብኸይ ጥራሕ ድመፅሕካ ክትገልፆስ ብጣዕሚ ይከብደካ ብጣዕሚ ሓጎሻ ኣለና ኣብዚ ኮትዮ ዳሳት ኣብዚ ኮትዮ ዕድመ ኣብዚ ዓዲ ዓዲ ብሃገር ዘሎ ፍቕርሲ ፍቕርስ ደፍ ዓዲ ተኸሪ ብሓንሳ ዓዲ ተኸሪ ኣንድ ከቢድ ገር ብጣዕሚ እቶም ዓወትን ሓፋሽ እንዳበሉ ቅስሪ እንዳበሉ ዝኸዱ ሰማዕታትና ኣብ ዘለውዎ ቀሳነት ይሃቦም ቀሲልና ኢና ኣጆኹም መንፈስናን መንፈስኩምን ሓደ እዩ ፅቡቅ ኩርዓት ህዝቢ ኤርትራ መግለፂ እንዲ ዶ ይብሉ ፀሚኡ ዘይጠምዕ ፀሚኡ ዘይጠምዕ ፀሚኡ ዘይፀሚኡ ዝረዊ ከይበልዐ ከይሰተየ ከይነበረ ፅንዓት ህዝቢ ኤርትራ ግለፅ ኣለኒ ብቓላት ግለፅ ኣይኮነን ብጣዕሚ ፅኑዕ ህዝቢ ፅኑዕ ሰላም መንግስቲ ፅኑዕ ሓለፍቲ ፅኑዕ ደይታኸሱ ለይትን ቀትርን ምስ ነቕሑ ንሃገርና ጠጠው ብሎም ህዝብና ብሓቂ ዓወት ንሓፋሽ እንዳተባሃለ ዓወት ኣብ ሓፋሽ ከም ዘሎ እዚ ትርእ እዚ ትቐስሚ 30 መቕል 30 ሓሙሽተን ዓመትና ሰማዕታትና ስንኩላትና ህዝብና ኩሉ ሓደ ኩሉ ፍቕሪ እንደገና እንታይ ግብር እዚ ኩሉ ክግበር ስኒ በቃ ኣብዚ ትርእዮ ጉርሳ ክገለ መለገለ ካሒሉ ሰርቀ ከየለ ዛሕንትካ ከየለ ዝብለ ከየለ እዚ ካብ ምንታይ ተበገሰ እተልቲ እንካብ ሓያል መርሕነት እንካብ ሓያል ሓለፍቲ ካብ ሓያል ነገራት ይግመፅ እዚ ኩሉ ኣብዚ ዘሎ ሓይሊ ናይ ኩሉ ተደሚሩ ካብ ህፃን ስጋ ኣረጊ ተደሚሩ ኣብ ኤርትራ ፍሉይ ነፅነት ኤርትራ ኤርትራ ነፅነታሲ ኣብ ዓለም የለ ዳርጋ ፍሉይ
0: ዮሃና ይብለኩም ደጊመ የቐኒድና
2: ተእስሙ ስለ ዝኾነ ንምክልኻል ሃገር ዮሃና ኣብ ዘለውዎ ነፅነቶም ደብል ናፅነት ለብዘበን ዳብል ናፅነት እንዲዩ ኣጆኹም ዮሃና ኣብ ዘለኹም
0: ሽምኪ መን ክብል ፅባእቲ
3: ሽመይና

0: ክርስቶስ በዓል ናፅነት ኣብ 35 ደብፅሓና ብጣዕሚ ብጣዕሚ ሓጎስና ወሰን የብሉን። ኤርትራ ከዓኒ ኣብ ዱልዱል መርገፂኣ ደኮፍ ኢላ ስለ ዘላ ብጣዕሚ ሓጎሰይ ወሰን የብሉን። ርሑስ በዓል ናፅነት
1: ሽመይ መምህር ኣርያም ክፍሎም በሃል ቤት ትምህርቲ ጎዳይተ ዝምህር ብጣዕሚ እየ ተሓጒሰ ሓጎሰይ ወሰን የብሉን ክገልፀ ከኒ እንኳዕ ናብ በዓልና ፅነሳሳን ሓሙሽተ ኣፅሓና ፅንዓትና ዋሒስና ይብል። ብዝተረፈ ነዚ ናፅነት እዚ ክንርኢ ዘብቃዓና እግዚኣብሔር ኣምላኽ የመስግን። እንደገና ነዚ ናብዚ ክንበፅሕ ዝገበሩና ስዋኣትና ከዓ ዘለኣለማዊ ዝኽሪ ይኹን ይብል ማለት እዩ።
2: ከም መምህር መጠን መምህር ኣርያም ኣብ ደቅና ንኸነመሓላልፎ ታሪክና እንታይ ተራት ኣለኩም ንስኹም?
1: ኦኬ ፅቡቕ ሓሳብ እንድዩ። ንሕና ንተምሃሮና ብጣዕሚ ኢና ኣብ ታሪክና ኣብ ባህልና ኣብ ብሄራትና ብጣዕሚ ንፉዓት ንክኾኑ ትሽዓተ ብሄራትና ሓቢሮም ንክሰርሑ ብጣዕሚ ኢና ንፅዕረሉ ብጣዕሚ ኢና ንሰርሓሉ። ብሕጂ ከዓ ንበዝሐ ግዜ ኣለና ክንፅዕረሉ ኢና ክንሰርሓሉ ኢና። እስ ብጣዕሚ ፅቡቕ እዮም ዘለዉ ንህለው ኺ ብጎነይ ይሕገሱ ይፍስሁ በቃ በቲ ዘሎና ፅነሲ ኩላሃላ ንተሓጎስ ንፈሳሕ ይብል የቐኒየለይ ፅንዓትና ዋሕስና ዓወትና ሓፋሽ
3: ዓለመይንካ መሰባት

Yoruba, Yoruba, Yoruba.

0: ሕዚ ሰላምትና ተቐበሉ ፈነወኤር ቲቪ ኣብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስኡ ኣብ ጎደና ሓርነት ዘሎ ሃዋህ ከመይ ዝመሰል ኢኹም ብቐጥታ ኣብ ምክትታል ፀኒሕኹም ንሕጂ ድማ ንሎሚ ቀዳም 23 ግንቦት 99 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክትታልኩም ብክብሪ ዝዕድም እስጢፋኖስ ግርማይ ብቐንዲ ኣርእስተ ዜና ፍልም። ብምክንያት እቲ ፅባሕ ሰንበት 24 ግንቦት ዝውዕል ዕዙዝ መበል መራሕቲ ሕቡራት መንግስታት ኣሜሪካ፣ ሩስያ፣ ዛምቢያ፣ ስሪላንካን ዮርዳኖስን ናይ ውሃና ምላ ተሰዲዶም መበል 35 ዓመት ፅምብል ናፅነት ብደረጃ ዞባ ደቡብ ኣብ ስታድዮም ከተማ መንደፈራ ተባዒላ ዝኽሪ መበል 35 ዓመት ናፅነት ኤርትራ ኣብ ርያድን ኣዶውሓ ቀጠርን ብልዑል ድምቀት ተፀምቢሉ ኣብ ትግባረ ስምምዕ መቁራፅ መፍረ ኒክሌሳዊ ኣፅዋር ዝተኸየደ ኣኼባ ብዘይ ስምምዕ ተዛዚሞም ኣሜሪካ ኣብ ኤስያ ከተዋድኦ እትኽእል ሚሳይል ብትሪ ከም እተቃወሞ ቻይና ሓቢራ ብርክት ዝበላ ሃገራት ምዕራብ ነቲ እስራኤል ኣብ ምዕራባዊ ግማግም ትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ተቃዊመንኦም ቅድሚ ናብ ዝርዝር ዜና ምስጋርና ሓበሬታ ኣሎና። ብምክንያት እቲ ፅባሕ ሰንበት 24 ግንቦት ዝውዕል ዕዙዝ መበል 35 ዓመት ፅምብልና ፅነትና ሶኒ 25 ግንቦት ህዝባዊ በዓል ምዃኑ ብኣኽብሮት ንሕብር። ናብ ዝርዝር ዜና ንሰግር። ፕሬዚደንት ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ፣ ፕሬዚደንት ፌደሬሽን ሩስያ ቭላድሚር ፑቲን፣ ፕሬዚደንት ሪፓብሊክ ዛምቢያ ካሃዳን ፔቼሌክ ሂቺሌማ፣ ፕሬዚደንት ሪፓብሊክ ስሪላንካ ኣኑራግ ኩማራ ከምኡውን ንጉስ ዮርዳኖስ ዓብዱላሂ ዳግማዊ ብምክንያት መበል 35 ዓመት በዓል ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮውሃና መልእኽቲ ሰዲዶም። ኣብቲ ብስሞም ከምኡውን ብስም መንግስቶምን ህዝብታቶምን ዝሰደድዎ መልእኽቲ ንፕሬዚደንት ኢሳያስ ኣፈወርቂ ምሉእ ጥዕና፣ ንኤርትራን ህዝባን ድማ ረህዋን ምዕባለን ተመንዮም። እቶም መራሕቲ ወሲኾም ሕውነታውን ሽርክነታውን ዝምድናታት ሃገራቶም ምስ ኤርትራ ንምምዕባል ከም ዝሰርሑ ኣረጋጊፆም። ፕሬዚደንት ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ ኣብ መልእኽቱ ብምክንያት መበል 35 ዓመት ናፅነት ኤርትራ ብስመይን ብስም ህዝቢ ኣሜሪካን የውሃና ይብል። ንመንፈስን ፅንዓትን ተፃዋርነትን ህዝቢ ኤርትራ ከምኡውን ንሃገራዊ ልእላውነት ኤርትራ ንዘለካ ተወፋይነት ኣኽብሮተይን ኣድናቆተይን ይገልጽ። ፕሬዚደንት ትራምፕ ኣስዒቡ ከምዚ ዓሚ ኣብ ዝሰደድኩዎም መልእኽቲ ዝገለጽክዎም ዝሓለፈ መዋእል ሕቆና ሂብናዮ ስለ ዘለና ንቅድሚት ክንስጉም ከምኡውን ንሓበራዊ ሰላምን ብልፅግናን ዞባ ቀርኒ ኣፍሪቃን ቀይሕ ባሕሪ ብሓባር ንክንሰርሕ እቲ ምቹእ ግዜ ሕጂ ኮይኑ ይስማዓኒ ኢሎም። መበል 35 ዓመት ፅምብልና ፅነት ፅንዓትና ዋሓስና ብዝብል ቴማ ብደረጃ ዞባ ደቡብ ብ22 ግንቦት ኣብ ስታድዮም ከተማ መደፈራ ብልዑል ሃገራዊ ወነት ተባዒላ ወኪል ኤሪና ፊልሞን ትካቦ ዘዳለዎ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
1: ህዝቢ ኤርትራ ካብ ኣርሑት መግዛእትን

0: ምልቓቕ ዘንከሎ ን30 ዓመታት ዝቐጸለ መሪር ህዝባዊ ቓልሲ ብሳላ ጀጋኑ ሰማዕታቱ ሙሉእ ዓወት ተጓናጺፉ እዩ። ስለ ዝኾነ ከዓ እዩ ጸኒዑ ብምካት ዘረጋግጻ ናጽነቱ ንመበል 35 ዓመት ብልዑል ህዝባዊ ስታፌ ኣብ ምጽምባላ ዝርከብ።
1: ኣብቲ ሰበ ስልጣን መንግስትን ግንባርን ከምኡ እውን ነበርቲ ከተማ መደፈራ ዝተረኽበሉ ጽምብል ንክብሪ

0: ዕዱታት ንምስጋሩ ይፅናሓለይ ዘይበሃሉ ዕማም ምዃኑ ገሊጹ። ከም ምምፃእ ናፅነት መደባት ልምዓት ንምስማር እውን ፅኒዕ ካብ ምስራሕ እዩ ዘድሊ ዝበለ ኣቶ ሃብታኣብ ኣብ ዝተፈላለዩ ከባቢታት ዝርከብ ህዝብና ተኻፋሊ ምዕሩይ ፀጋታት ዝኾነሉ ዕድላት ንምፍጣር ብዓፀፋ ከም ዝስራሕ ኣረጋጊፁ። ኣብ ወንበር ኣዋህዲ ሽማግለ በዓላት ኣቶ ኣብርሃም ዮሃንስ ብወገኑ መደባት ናፅነት ካብ 15 ጉንበት ጀሚሩ ብምርኢት ቆልዑ ውድራት ቅብኣን ስነግጥምን ናይ ጎደና ሙዚቃዊ ምርኢት ሓባራዊ ጉያ ናፅነት ከምኡውን ንልዕሊ ሓደ ወርሒ ምድላዋ ዝተገብረሉ መደባት ወግዓዊ ፅምብል ከም ዘጠቓልል ሓቢሩ። እቲ ፅምብል ኣብ ንኡሳን ዞባታት እውን ብደረጃ ዓድታት ምሕዳር ከባቢታትን ከተማታትን ብዛዕለ ሃገራዊ ወኒ ህዝባዊ ስታፈን ይበዓል ምህላው ዝጠቐሰ ኣቶ ኣብርሃም ኣብ ምምዕራግ ዛ ክብርቲ ዕለት ዝተሳተፉ መንግስታውያን ኣካላት ህግደፍ ሃገራውያን ማሕበራት ኣመስጊኑ። ኣብቲ ብልዑል ተሳትፎ ህዝቢ ዝተኻየደ ሃገራዊ ፅምብል ትልሂት ብሄራት ጣዕሚ ዜማታት ከምኡ ውን ሙዚቃዊ ድራማ ቀሪቡ።
1: እዛ ፍረ ሓበራዊ ቃልስን መስዋእትን ምስክር ርእሰ ተኣማንነትን ትብዓትን ዝኾነት ናፅነትና ኣብ ብነፍሲ ወከፍ እትነብር ሓበን ኤርትራውያ ሞ ዘለኣለማዊ ክብርን መጎስን ነቶም ነዝል ዘብቅዑና ሰማእታትና ፅንዓትና ዋሕስና ወኪል ኣገልግሎት ዜና ኤርትራ ዝባዱ ፊልሞን ትካቦ ካብ ስተድየም ከተማ መንደፈራ
2: ነመስግነካ ፊልሞን ትካቦ። ኣብ ሰሜናዊ ቀይሕ ባሕሪ እውን ብተመሳሳሊ ዝኽሪ መበል 35 ዓመት ፅምብል ናፅነት ብደረጃ ዞባ ብክብ ዝበለ ማዕርግ ተፀምቢሎም። ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ደምሳህ ፀጋይ ዝለኣኾ ዜናዊ ፀብጻብ ያሲን ሳልሕ ከቕርቦ እዩ።
3: ወግዓዊ ፅምብል መበል 35 ዓመት በዓል ናፅነት ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ፅንዓትና ዋሕስና ብዝብል ቴማ ብ22 ጉንበት ብኽብ ዝበለ ማዕርግ ኣብ ስታድዩም ከተማ ባፅዕ ተባዒሉ ኣብቲ ሰበ ስልጣን መንግስትን ግንባርን ኣዘዝቲ ሰራዊት ሓለፍቲ ሃገራውያን ማሕበራትን ባይቶን ከምኡውን ብርክት ዝበሉ ነበርቲ ከተማ ባፅዕ ዝተረኽብሉ ስነ ስርዓት ኣደ መንበር ኣዋህዲ ሽማግለ በዓላት ወይዘሮ ዘይነብ ዕመር ኣብ ዘስማዕ ጥቓል መበል 35 ፅምብል ናፅነት ካብ 13 ጉንበት ኣትሒዙ ብባህላውን ስፖርታውን መደባት ኣብ ኩለን መማሕዳራት ከባብን ንኡስ ዞባታትን ብኽብ ዝበለ ኣገባብ ክፅምበል ከም ዘቐንየ ሓቢራ። እቲ መደባት ኮማዊ ዳሳት ባህላዊ ምርኢት ብጉጅለታት ባህሊ ሓይልታት ምክልኻል ኤርትራ ምርኢት ወተሃደራዊ ሰልፊ ባዛር ስነ ጥበባዊ መሳናድኦታትን ካልእን ከም ዘጠቐልል ብምግላፅ ነቲ በዓል ንምድማቕ ንዝፀዓቱ ኣካላት ኣመስጊና። ኣካየዲ ዝስራሕ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ብወገኑ ህዝቢ ኤርትራ ንዕለት ናፅነቱ ብልዕል ክብርን ማዕርግን ዝፅምብላ እቲ ንዓ ንምርካብ ዝሓለፎ መሪር ቃልሲ ጥራይ ዘይኮነ እቲ ብድሕሪኡ ንዘጋጠሞ ውዲታት ንምብርዓን ንዘርኣዮ ሓያል መኽተ ንትርጉማን ርዝነታን ዝያዳ ስለ ዘዕዝዞ ምዃኑ ገሊጹ። እቲ ፅምብል ብወተሃደራዊ ሰልፊ ኣባላት ሓይሊ ኣየር ባሕርን ምድርን ደርፍታትን ትልሂታትን ብዝተሰነየ ቋንቋታት ሃገርና ከምኡውን ግጥምታትን ካልእ ስነ ጥበባዊ መሳናድኦታትን ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ብ21 ጉንበት ህዝቢ 5 መማሕዳራት ከባቢ ንእዘዋ ባፅዕ ኮማዊ ዳሳት ብምትካል ንመበል 35 ዓመት ፅምብል ናፅነት ሃገሩ ብልዑል ሃገራዊ ወኒ ፀምቢልዎም።
2: ካብ ወፃኢ ዝመፀና ዜናዊ ፀብፃብ እውን ኣሎ። ዝኽሪ መበል 35 ዓመት ናፅነት ኤርትራ ኣብ ርያድ ስዑድ ዓረብ ከምኡውን ኣደውሓ ቀጠር ብልዑል ድምቀት ተፀምቢሎም። ከካብ ቦትኡን ዝበፅሓና ሓበሬታ ብመልክዕ ፀብፃብ ተዋሂድ ኣሎ ኣርሴማ ኣስመሮም ከተቕርቡ እያ።
4: ዝኽሪ መበል 35 ዓመት ናፅነት ኤርትራ ፅንዓትና ዋሓስና ብዝብል ቴማ ብ21 ጉንበት ኣብ ርያድ ስዑድያ ብልዕል ድምቀት ተፀምቢሎም። እቲ ስነ ስርዓት ብሃማደ ዝተዳለወ ስእላውን ንዋታውን ምርኢት ባህላዊ ኣልባሳትን ትልሂታትን ብሄራት ኤርትራ ብተምሃሮ ኣህጉራዊ ቤት ትምህርቲ ማሕበረኩም ኤርትራ ዝቐረበ መዛሙሩን ካልእ መደባትን ከምኡውን ባህላውን ስነ ጥበባውን መሰናርኡታት ዘጠቓልል ነይሮም። ኣብ ወንበር ማሕበረኩም ርያድን ከባቢያን ኣቶ ተስፋይ ተኽለ ኣብ ዘቕረቦ ቃል ፅንዓትና ዋሓስና ዝብል ናይ ሎም ዓመት ቴማ ነቲ ሃገርና ኤርትራ ኣብ ዝሓለፈ ዓመታት ዝሓለፈቶ እልቢ ዘይብሉ ተፃብኦታትን ዘረኣየቶ ሓያል መኸተን ዘንፀባረቕ ከም ዝኾነ ብምጥቃስ ኣብ ወፃኢ ዝነብሩ ዜጋታት ብሓፈሻ መንእሰያት ድማ ብፍላይ ኣብ ማሕበረ ኮማት ተጠርኒፎም ንቑሕ ኣበርክቶም ክዕዝዙ ተላብዮም። ፈፃሚት ጉዳያት ኤምባሲ ኤርትራ ብንግስነት ስዑድ ዓረብ ወይዘሮ ወይን ገረ ዝገር ብወገና ኤርትራን ህዝባን ናብ ዝሓለፈ ናይ ናፅነት ዓመታት ንዘጋጥሞም ከቢድ ብድሆታት ብፅንዓት መቂቶም ፍቕሪ ሃገርን ሃገራዊ ንቕሓትን ናብ ወለዶታት ከሰጋግሩ ናፅነትን ልኡላውነትን ነፃ ሕርያ ካውሕሱ ውሽጣዊ ሰላም ድሕነትን ስኒትን ከረጋግፁ ከምኡውን ንዘላቐ ልምዓትን ማሕበረ ቁጠባዊ ዕቤትን ድሉል ሰረት ከንፅፉ ከም ዝበቕዑ ብምግላፅ የውሃና ኢላ ተሳተፍቲ ፅምብል ብወገኖም በዓል ናፅነት ርእሰ ኩሉ ሃገራዊ በዓላትና

0: ለዝኾነ ኣብ ዜጋታት ዝፈጥሮ ልዑል ሓበን ብኡ መንፅር ከም ዝጥመት ብምጥቃስ ንዓወት ሃገራዊ መደባት መብፅዖም ኣሐዲሶም። ኣብቲ ኣጋጣሚ ብምክንያት በዓል ናፅነት ክካየድ ኣብ ዝቐነየ ግጥማት ኩዕሶ እግርን ዝተዓወተት ጋንታ ሽልማት ተዓዲሎም። እዚ ከምዚ ኢሉ እንከሎ ኤምባሲ ሃገር ኤርትራ ኣብ ቀጠር ከምኡውን ማሕበረኮም ኤርትራውያን ነበርቲ ቀጠር ብምክንያት መበል 35 ዓመት ፅምብል ናፅነት ኤርትራ ንማሕበረሰብ ዲፕሎማስን ኣባላት ማሕበረኮምን ዘሳተፈ ክልተ ፅምብላት ኣካይዶም። ብ13 ጉንበት ንማሕበረሰብ ዲፕሎማሲ ኣብ ዝተካየደ ፅምብል ሰመዚ ሃገረ ቀጠር ኣብቲ ሃገር ዝርከቡ ኣምባሳደራትን ካልኦት ዲፕሎማሰኛታትን ከምኡውን ብርክት ዝበሉ ኣባላት ማሕበረኮም ኤርትራውያን ተሳቲፎም ነይሮም። ኣምባሳደር ኤርትራ ኣቶ ዓሊ ኢብራሂም ኣብ ዘስምዖ መደረ ህዝቢ ኤርትራ ናፅነቱ ንምጉንፃፍ ንዝሓለፎ መድረኻት ምስናይ ብድሆታቱ ብምግላፅ ኤርትራ ኣብ ሓድሕድ ምክብባር ዝተሰረተ ዝምድና ከምኡ ውን ንዞባዊ ሰላምን ሽርክነትን ዘለዋ ፅኑዕ መብፅዓ ኣረጋጊፆም። ብ15 ጉንበት ንኣባላት ማሕበረኮም ዝተወደበ ፅምብል ድማ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ ባህላዊ መደብ ማዕሪጉ ነይሩ። ብካልእ ወገን መበል 14 ባህላዊ ፌስቲቫል ኤርትራውያን ነበርቲ ሃገረ ቀጠር ብ20 ጉንበት ብዓብ ድምቀት ተኻይዶም። እዚ ማሕበራውን ባህላውን ብዙሕነትናን ኣብኡ ዝተሰረተ ስኒትናን ድሉል ሓድነትናን ዝጎልሓሉ ዓመታዊ ሃገራዊ ምትእኽኻብ መሃርን ኣዘናጋዕን መሰናድኦታት ዝሓቆፈ ነይሩ።
1: ካብ መንፈስ ፅምብል ናፅነት ከይወፃእና ኣብ ካናዳን ጅዳን ዝነብሩ ኤርትራውያን መበል 35 ዓመት በዓል ናፅነት ብልዑል ማዕርግ ፀንቢሎም። ከካቦቱ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂድሎ ኣብርሃም ዓንደማርያም ክቕርበ እዩ።
2: ኣብ ዝተፈላለያ ከተማታት ካናዳ ከምኡውን ኣብ ጅዳን ከባቢኣን ስዑድያ ዝነብሩ ኤርትራውያን ፅንዓትና ዋሓስና ብዝብል ቴማ መበል 35 ዓመት በዓል ናፅነት ብልዑል ማዕርግ ፀንቢሎም። ኣብ ካናዳ ከተማታት ኦታዋ፣ ዊኒፔግን ለንደንን ዝተኻየደ ኣብ ኩሉ ክልታት ዕድመ ዝርከቡ ኤርትራውያን ብብዝሒ ዝተሳተፍዎ ፅምብላት ብባህላዊ መደባት ንብሄራት ኤርትራ ዝውክል ኣልባሳትን ትልሂትን ከምኡውን ኣብ ቆልዑን መንእስያትን ሃገራውነትን ሃገራዊ ክብርታትን ብዘስርጥ መሰናድኦታት ደሚቑ ነይሩ። ኣብቲ ኣጋጣሚ ቃል ዘስምዑ ወከልቲ ሃገራውያን ውዳበታት ናፅነት ኤርትራ ፍሉይ ዝገብሮ ድሕሪ ናይ 30 ዓመታት ነዊሕን መሪንን ቃልሲ ብደምን ህወትን ዝተረጋገፀ ብምዃኑ ድሕሪ ምባል ነዛ ብረዚን መስዋእቲ ዝተረጋገፀትን ሰዋሕሰትን ናፅነት ብልምዓት ምኩላዕ ሓላፍነት ናይ ነፍሲ ወከፍ ዜጋ ከም ዝኾነ ብምግላፅ ድልውነቶም ኣረጋጊፆም። እዚ ከምዚ ኢሉ እንከሎ ማሕበረኮም ኤርትራውያን ኣብ ጅዳን ከባቢኣን ብ2021 ጉንቦት ብቐንዱ ኣብ ሓደስቲ ወለዶታት ብዘተኮረ መደባት መዓልቲ ናፅነቶም ብልዑል ሓበን ዘኪሮም። ኣብቲ ንቆልዑ ዝተፈለየ ናይ ቀዳማይ መዓልቲ መደብ ተምሃሮ ኣህጉራዊ ቤት ትምህርቲ ኤርትራ ንትርጉም ናፅነትን ስለኣዝተኸፍለ ዋጋን ዘብርህ ከምኡውን ምዕቃባን ልምዓታን ንቕሓትን ተወፋይነትን ከም ዝሓትት ዘረድእ መዛሙር፣ ግጥምታት፣ ባህላዊ መሰናድኦታትን ካልእ ትሕዝቶታትን ኣቕሪቦም። ብርክ ዝበሉ ወለዲ ኣባላት ኤምባሲን ማሕበረኮምን ከምኡውን ካልኦት ዕድማት ዝረኽብሉ ካልኣይ መዓልቲ ድማ ንመበል 35 ዓመት ናፅነት ዝምልከት መደረታት፣ ሓብራዊ ባህላዊ ፀወታታትን ካልኦት መሰናድኦታትን ዘጠቓለለ ነይሩ።
1: የቐኒልና ኣብርሃም ዓንደ ማርያም። ኣብ ዞባ ማእከል ፅንዓትና ዋሕስና ብዝብል ቴማ ህዝቢ ከም ኣወዳሳት ብምትካል መበል 35 ዓመት በዓል ናፅነቱ ፀንቢሎም። በዚ መሰረት ከም መቐፀልታ ናይቲ ትማል 22 ግንቦት ኣብ 6 ንኡስ ዞባታት ዝተካየደ መደብ ሎሚ 23 ግንቦት ነበርቲ 13 ንኡስ ዞባታት ከም ኣወዳሳት ብምትካል ሓጎሶምን ሓበኖምን ክገልፁ ውዒሎም። እቲ ኣብ ኣኽርያ ኣባሻውል ገጀረት፣ ገዛ ባንዳ፣ 4 ስመራ ጎዳይፍ፣ ሰንበል፣ ጋላነፍሒ፣ በሪኽን ሰረጅቓን ዝተኻየደ ንኹሉ ኣካል ሕብረተሰብ ዘሳተፈ ምዕሩግ መደባት ብባህላዊ ፀወታታትን ጥበባዊ ዕዮታትን ደሚቑ ነይሮም። ተሳተፍቲ ኣብ ዝሃብዎ ርእይቶ መደባት ከም ኣወዳሳት ምውራስ ተመክሮ ዘጠቓለለ ኮይኑ ንኹሉ ክሊ ዕድመ ዘሳተፈ ከም ዝነበረ ብምሕባር ዕለተ ናፅነት ቀጻልነት ሰላምና ንቕሓት ኣውሒስና ሕድሪ ሰማእታትና ንምትግባር ቃልና እንሐድሰላ ስለ ዝኾነት ንዝበረኸ ስራሕን ውፅኢት ድርኺት ከም እትፈጥር ገሊፆም። ነበርቲ ንኡስ ዞባታት ፀፀራት፣ ማይ ተመናይ፣ ማእክል ከተማ፣ ዕዳጋ ሓሙስ፣ ቲራቨሎን ፓራዲዞን ብ22 ግንቦት በብከባቢኦም ምዕሩግ ዳሳት ብምትካል በዓል ናፅነት ከም ዝፀንበሉ ዝፍለጥ እዮም። ኣብ ዞባ ማእከል ነበርቲ 16 ንኡስ ዞባታት ብጠቕላላ 143 ከም ኣወዳሳት ብምትካል መበል 35 ዓመት በዓል ናፅነት ብምዕሩግ ኣገባብ ከም ዝፀንበሉ ወኪላት ኤሪና ሓቢሮም። መንገዲ ኣየር ባድር ሎሚ 23 ግንቦት ካብን ናብን ኣስመራ ሓድሽ መስመር በረራ ጀሚሮም። ኣብ ኣህግራዊ ማዕርፎ ነፈርቲ ኣስመራ ኣብ ዝተኻየደ ስነ ስርዓት ዋና ዳይረክተር በዓል መዚ ሲቪል ኣቪሽን ኤርትራ ኣቶ ጳውሎስ ካሕሳይ፣ ዋና ዳይረክተር ሲቪል ኣቪሽን ሱዳን ኣሰይድ ኣቡበከር ኣሰዲቅ፣ ኣምባሳደር ኤርትራ ኣብ ሱዳን ኣቶ ዒሳ ኣሕመድ ዒሳ፣ ኣምባሳደር ሪፓብሊክ ሱዳን ኣብ ኤርትራ ኣሰይድ ኡሳማ ኣሕመድ፣ ከምኡውን ወኪል መንገዲ ኣየር በድር ኣሰይድ ጣርቅ ኣሕመድ ተረኺቦም ነይሮም። ዋና ዳይረክተር በዓል መዚ ሲቪል ኣቪሽን ኤርትራ ኣቶ ጳውሎስ ካሕሳይ ኣብ ዘስምዖ ቃል ምጅማር ብኹርን ስሩዕን ንግዳዊ በረራ መንገዲ ኣየር ባድር ካብን ናብን ፖርት ሱዳንን ኣስመራን ኪንኡን ኣብ ርእሲ እቲ ዝፀንሐ ኣገልግሎታት ካልኦት መንገድታት ኣየር ብውሕዱ ነቶም ናብ ሃገራት ኣፍሪቃን ማእከላይ ምብራቕን ንዝጓዓዙ ተወሳኺ ኣማራፂ ከም ዝኸውን ዘለዎ እምንቶ ገሊፆም። ኣምባሳደር ሪፓብሊክ ሱዳን ኣብ ኤርትራ ዋና ዳይረክተር ሲቪል ኣቪሽን ሱዳንን ወኪል መንገዲ ኣየር ባድርን ብወገኖም ምጅማር ናይቲ መስመር ሕውነታዊ ርክባትን ምትእስሳርን ህዝብታት ሱዳንን ኤርትራን ንምዕዛዝ ኣገዳሲ ምዃኑ ገሊፆም። እዚ ሓድሽ መስመር በረራ መንገዲ ኣየር ባድር ኣብ ሰሙን 7 መዓልትታት ካብን ናብን ኤርትራን ሃገራት ኣፍሪቃን ማእከላይ ምብራቕን ኣገልግሎት ክህብ ምዃኑ ተፈሊጡሎም። መንገዲ ኣየር ባድር ኣብ 2004 ዝተመስረተ ብሕታዊ ሱዳናዊ ኩባንያ መጓዓዚ ኣየር እዮም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ካብ 991 ክሳብ 226 ዘርግሐ ትምህርቲ ንምስፋሕን ተሳታፍነት ንምዕባይን ዝተኻየደ ፃዕሪ ዓብ ዓወት ከም ዝተመዝገበ ሓላፊ ጨንፈር ትምህርቲ መምህር ፍሳሐ ኪዳነ ገሊፆም። ቁፅሪ ትካላት ትምህርቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ካብ 5 ናብ 151 ምዕባይን ምዕሩ ሸፈነ ንምርጋፅ ስለ ዝተሰርሐን ቁፅሪ ተምሃሮ ኣብ ሒደት ኣማኢት ናብ 15,000 ክብ ከም ዝበለ ኣብሪሆም። ኣብቲ ዞባ ምስ ዘሎ ተፈጥራዊ ብድሆታት ኣብ ጢዖ ኣፋንቦን ዓሰብን ሓደርቲ ኣብያተ ትምህርቲ ከምኡውን 35 ሓውሳ ሓደርቲ ኣብያተ ትምህርቲ ኣብ ኩለን ዞባታት ተኸፊተን ኣብ መስርሕ ምምሃርን ምስተምሃርን ልዑል ኣበርክቶ ይገብራ ከም ዘለዋ ረዲኦም። መምህር ፍሳሐ ኣስዒቡ ኣብ ግቡእ ዕድሚኦም ትምህርቲ ዘይጀመሩ ከም ዝርከቡ ማይምነ ዝየጥፍኡ ድማ ከም ዘጥፍኡ ንምግባር ብዝተወስደ ስጉምቲ እውን መደባት ዓርዮትን ትምህርትን ዓበይትን ኣብ 4 ንኡዞባታት ከም እተኣታተወ ገሊፆም። ኣብ መወዳእታ መምህር ፍሳሐየ ተበፃሕነት ትምህርቲ ናብተን ተሪፈን ዘለዎ ዓድታት ንምርግጋፅ ብዝሓየለ መልክዑ ክስርሓሉ ምዃኑ ኣረጋጊፆም። ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ውሓስና ብዝብል ቴማ ከካይዶ ዝቐነየ መደባት ቅነና ፅነት ዛዚሞም። እቲ ካብ 7 ክሳብ 21 ግንቦት ዝተኻየደ ቅነም ማትታዊ ንጥፈታት፣ ስነ ጥበባዊ ውድድራት፣ ዓውደ ዘተ፣ ምውራስ ተመክሮ፣ ስፖርታዊ ንጥፈታት ከምኡውን ፋኑስ ሓርነትን ስእላዊ ምርኢትን ዝሓቆፈ ነይሮም። ዕላማት መደብ ብመልክዕ ውድድር ክብርና ፅነት ኣብ መንእስያት ተምሃሩ ንምስራፅ፣ ሃገራውነቶም ንምሕያል፣ ክብርታት ሕብረተሰብ ንምቕስቋስ፣ ትምህርታውን ፈጠራውን ዓቕሞም ንምዕባይ ከምኡውን ወለንታዊ ተሳታፍነት ናይ ምትሕጋዝ መንፈስን ንምትብባዕ ከም ዝኾነ ተሓቢሮም። ዲን ናይቲ ኮሌጅ ዶክተር ወልደን ትንሳኤ ተወልደ እቲ ኣካል መደባት ፅምብል መበል 35 ዓመት ናፅነት ዝኾነ ቅነም ህዝቢ ኤርትራ ናፅነቱ ንምምፃእን ንምዕቃብን ዝኸፈሎ ዋጋ ዘርያ ፅንዓትን ተፀዋርነትን ከምኡውን ምኸትኡን ተወፋይነቱን ድሕሪ ምግላፅ ደሰክሙ ሓላፍነት ረዚም ብምዃኑ ተምሃሮ ብትምህርትን ጥበብን ሃገሮም ካሃንፁ ኣዘኻኺሮም። ኣብ መወዳእታ ኣብቲ ውድድራት ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደልን ከሎም ናይ ፋኑስ ሓርነት ሽምዓ ተወሊዓም። እዚ ከምዚ ኢሉ እንከሎ ኮሌጅ ስነ ፍልጠት ማይ ነፍሒ ብምክንያት ፅምብል ናፅነት ካብ 16 ግንቦት ኣብ መንጎ ተምሃሮ ከካይዶን ዝቐነየ ስፖርታውን ፍልጠት ጠቀስ ውድድራትን ብ20 ግንቦት መዛዘመ ገይረሎም። ዲን ናይቲ ኮሌጅ ፕሮፌሰር ገብራያስ ገሮም ኣብ ዘስምዖ ቃል ኤርትራ ኣብ ዝሓለፈ ዓመታት ንዝሓለፈቶ ብድሆታት ዝመልአ መድረኻት ከምኡውን ንምስጋሩ ህዝቢ ኤርትራ ብሓፈሻ መንስያት ድማ ብፍላይ ንዝገበርዎ ምኸተ ድሕር ምግላፅ ልምዓት እውን ካብኡ ዘይንእስ ንቑሕ ኣበርክቶ ከም ዝሓትት ኣገንዚቦም። ኣምባሳደር ኤርትራ ኣብ ሪፓብሊክ ሱዳን ኣቶ ዒሳ ኣሕመድ ዒሳ ንኤርትራውያን ነበርቲ ዞባ ቀይሕ ባሕሪ ሱዳን ንህሉ ኩነታት ሃገርናን ዝካየድ ዘሎ ልምዓታዊ መደባትን ከምኡውን ተሳታፍነት ህዝቢ ኣብ ኩሉ መድያዊ ህንፀት ሃገርን ምኸተን ሰሚናር ኣካይዶም። ኣብቲ ኣብ ከተማ ፖርት ሱዳን ዝተኻየደ ሰሚናር ኤርትራ ሃገርና ኣብ ዝሓለፈ ዓመታት ንዘጋጠማ ተፃብኦታትን ብድሆታትን ገጢማ ኣብ በሪ ኣማን ስለ ዝበፅሐት ሳላ ንቑሕ ምኸተ ህዝባን ሰራዊታን ከም ዝኾነ ብምጥቃስ እዚ ንምድራዕ ንቑሕ ተሳትፎን ኣበርክቶን ኣገዳሲ ስለ ዝኾነ ከመ ዜጋታት ውዳበታቶም ክሕይሉ ተሰላብዮም። ብዘይካዚ ንቆንስላዊ ኣገልግሎትን ካልእ ዜጋታት ዝሓትዎ ወግዓዊ ሰነዳትን ዝምልከት ሰፊሕ መብሪ ሂቦም ተሳተፍቲ ብወገኖም ንዝተዋህቦም እዋናዊ ሰሚናር ብምምስጋን ብወገን ኤምባሲ ክመላእ ዘለዎ ብዛዕባ ዝበልዎ ኣገልግሎታት ሕቶታትን ርእቶታትን ኣቕሪቦም ኣምባሳደር ዒሳ ኣብ ከተማ ካርቱም እውን ተመሳሳሊ ሰሚናር ኣካይዱ ምንባሩ ዝዝከር እዮም እዚ ከምዚ ኢሉ እንከሎ ኣብ ዞባ ቀይሕ ባሕሪ ሱዳን ዝርከባ 6ዱሽተ ኣብያተ ትምህርቲ ማሕበርኮም ኤርትራ ካብ ወርሒ ጥሪ ንኣስታት 4 ኣዋርሒ ዝቐፀለ ልዕሊ 3,000 ተምሃሮ ዝተሳትፎ ዓመታዊ ባህላውን ስፖርታውን መደባት ኣካይደን ኣብ መዛዘመናይቲ ብምክንያት መበል 35 ዓመት ናፅነት ብቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ዝተወደበ ቕነ ብመልክዕ ውድድር ኣብ ዝተኻየደ መደባት ንዝተዓወቱ ከምኡ ውን ኣብ ሃገራዊ ምርምራ ልዑል ነጥቢ ንዘምፅኡ ተምሃሮ መተባብዒ ሽልማት ተዓዲሎም ዝኽብርኩም ተኸታተልትና ዝቕፅል ዜና ሃገራት ወፃኢ እዩ ንምክትታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ትግባር ናይቲ መፍረ ኒክሌሳዊ ኣፅዋር ንምቁፃር ዝተበፅሐ ስምምዕ ንምግምጋም ውድብ ሕብራት ሃገራት ከካይዶ ፅንሐ ኣኼባ ብዘይ ስምምዕ ተዛዚሞም ኣብቲ ካብ 27 መያዝያ ክሳብ 22 ግንቦት ኣብ ከተማ ኒውዮርክ ዝተካየደ ርክብ ተሳተፍቲ ሃገራት ፍልልያተን ከፅብባ ከም ዘይከኣላ እዩ ዝግለፅ ዘሎም እቲ ርክብ ኣብ ነሱ ወከፍ 5 ዓመታት ዝካየድ ኮይኑ እዚ ንሕጂ ንመበል 11 ግዜ እዩ ተቓኒዖም ኣብ 1970 ዝተበፅሐ ሃገራዊ ውዕል ምቁፃር ኒክሌሳዊ ኣፅዋር ምክልኻል መፍረ ኒክሌሳዊ ኣፅዋር ምንካይ ዝፈረየ ኒክሌሳዊ ኣፅዋር ከምኡውን ኒክሌሳዊ ቴክኖሎጂ ንሰላማዊ መዓላ ጥራይ ዘገልግል ዘገድድ እዮም ይኹን እምበር ብርክት ዝበላ ሃገራት ምምዕባል ኒክሌሳዊ ኣፅዋር ይቕፅልኦ ብምህላወን በቲ ሓደ ንዝውንኖ ኣፅዋር የጉድላ ስለዘየለዋ ድማ በቲ ካልእ እቲ ስምምዕ ኣብ ትግባረ ክውዕል ከም ዘይተረእየ ፀብጻባት የረድኦም ወነንቲ ኒክሌሳዊ ኣፅዋር ዝኾና ህንድን ፓኪስታንን ኣብቲ ስምምዕ ዘይፈረመ ሃገራት ክኾና ከለዋ ሰሜን ኮርያ ድማ ኣብ 2003 ካብቲ ስምምዕ ስሒባ ንትግባር እቲ ሃገራዊ ውዕል ዝግምግም መበል 12 ሃገራዊ ርክብ ኣብ 2031 ክካየድ እዮም ኣሜሪካ ኣብ ኤስያ ከተዋዶ ትኽእል ናይ ማእከላይ ርሕቐት ሚሳይል ብትሪ ከም እትቃወሞ ህዝባዊት ሪፓብሊክ ቻይና ሓቢራ ቻይና ነዚ ዝገለፀት ኣሜሪካ ነቲ ዘመናዊ ኣፅዋር ካብ ዝመፅእ ሰነ ክሳብ መስከረም ኣብ ዘሎ ግዜ ናብ ጃፓን ክትልእኾ መደብ ከም ዘለዋ ድሕሪ ምሕባራ እዮም ዕላማቲ ኣፅዋር ንሓበራዊ ልምምድ ምዃኑ እኳ ይግለፅ እንተሎ ብቃወምነት ኣብ ግዛኣት ጃፓን ክዋደድ ከም ዝኽእል እዩ ዝእመት ዘሎ እቲ ውጥን ንፀጥታ ዞባ ኤስያ ብኣሉታ ዝፀሉ ምዃኑ ዝገለፀት ቻይና ኣብ ትግባረ ከይውዕል ኣተሓሳሲባላ ኣሜሪካ ኣቐዲማ ኣብ ደቡብ ኮርያ ታድ ዝተሰሚየ ስርዓተ መከላኸሊ ሚሳይል ከም ዘዋደደት ዝዝከር እዮም ኣብ ደቡብ ኮርያን ጃፓንን ብጠቕላላ ኣስታ 35,000 ወተሃድራት ኣዋፊራ ዘላ ኣሜሪካ ህላውኣ ኣብቲ ዞባ ንምውሓዝ ትሰርሕ ከም ዘለያ ቻይና ትወቅስ ብርክት ዝበላ ሃገራት ምዕራብ ነቲ እስራኤል ኣብ ምዕረባዊ ግማግም ትኸተሎ ዘላ ናይ ምስፍሕፋሕ ፖሊሲ ብትሪ ተቃዊመንኦም መራሕቲ ብሪጣንያ ፈረንሳ ጀርመን ኢጣልያ ኣውስትራልያ ኒውዚላንድ ኖርወይን ሆላንድን ብ22 ግንቦት ኣብ ዘውፅዎ ሓበራዊ መግለፂ ምስባሕ ሰፈራታት እስራኤል ኣብ ምዕረባዊ ግማግም ንኣህግራዊ ሕጊ ዝጥሕስ ምዃኑ ብምሕባር ተቃዊሞሞም እቲ ስጉምቲ ንፍታሕ ክልተ ሃገራት ኣብ ሓደጋ ዝእቱ ምዃኑ ብምጥቃስ ከኣ ደው ክብል ፀዊዖም ኣለዉ እስራኤል ኣብ ምዕረባዊ ግማግም ኣብ ዝደኮነቶ ዘይሕጋዊ ሰፈራታት ልዕሊ 700,000 ዜጋታት ኣስፊራ ከም ዘላ ፀብጻባት ይጠቕሶም እቲ ስጉምቲ ካብ ጠንቅታት ግጭት እስራኤልን ፍልስጤምን ምዃኑ እዩ ዝፍለጥ ኣብ ሰሜናዊ ሸነኽ ህዝባዊት ሪፓብሊክ ቻይና ኣብ መዐደኒ ከሰል ብዝተኻየደ ሓደጋ ነውትጊ ብውሕዱ 90 ሰባት ከም ዝሞቱ ተቓሊሖም በቲ ዛጊት ጠንቁ ዘይተነፀረ ሓደጋ ልዕሊ 100 ከም ዝቆሰሉ ዝሓበሩ ሰመዚ ምድሓን ሂወት ቻይና ጠንቁ ንምፃር መርመራ ይካየድ ከም ዘሎ ኣረዲኦም እቲ ነጥኪ ድሕሪ 2009 ኣብ ቻይና ካብ ዝተኸስተ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብዊ ክሳራ ዘውረደ ምዃኑ ፀብጻባት የረድኦም ኣብ 2009 ከምኡውን ኣብ 2023 ኣብ ሰሜናዊ ሸነኽ ቻይና ኣብ መዐደኒታት ከሰል ብዘጋጠመ ሓደጋታት ነጥኪ ብጠቕላላ ልዕሊ 150 ሰባት ከም ዝሞቱ ይጥቀስ ዝኸበርኩም ተኸታተልትና ዜና ንምዛም ቀንዲ ነጥብታት ክደግመልኩም። መራሕቲ ሕቡራት መንግስታት ኣሜሪካ፣ ሩስያ፣ ዛምቢያ፣ ስሪላንካን ዮርዳኖስን ናይ ውሃና መልእኽቲ ሰዲዶም። መበል 35 ዓመት ፅምብልና ፅለት ብደረጃ ዞባ ደቡብ ኣብ ስታድዮም ከተማ መንደፍራ ተባ

25. ዝኽሪ መበል 35 ዓመት ናጽነት ኤርትራ ኣብ ርያድን ኣደውሓ ቀጠርን ብልዑል ድምቀት ተጸምቢሎም። ኣብ ትግባረ ስምምዕ ምቁራጽ መኽፍረ ንክሌሳ ዋፅዋር ዝተኻየደ ኣኼባ ብዘይ ስምምዕ ተዛዚሞም። ኣሜሪካ ኣብ ኤስያ ከተዋዶ እትኽእል ሚሳይል ብትሪ ከም እትቃወሞ ቻይና ሓቢራ። ብርክት ዝበላ ሃገራት ምዕራብ ነቲ እስራኤል ኣብ ምዕራባዊ ግማግም ትኽትሎ ዘላ ናይ ምስፍሕፋሕ ፖሊሲ ተቃዊመንኦም። ዝኽበርኩም ተኸታተልትና ንሎም ሸት ዝተላለወ ዜና ኣብ ዝተዛዚምሎ ናብቲ ኣብ ጎደና ሓርነት ዝካየድ ዘሎ ሃዋህ በዓልና ፅነት ኢና ክንመልሰኩም ደጊምና ርሑስ ቅንያት በዓልና ፅነት ፅንዓትና ወሓስና።

0: ሕጂ ዘመፅእ ዘሎ ቅድማ ጎቦና እዩ። ጎቦና እዩ ተጊና ክንምሃር ቅንዕና ክነዘወትር ዓበይቲ ክነኽብር ወለድናን ህዝብናን ክነፍቅር ንሃገር ብሃገር ክንምዕል ጎቦና እዩ። ኣሰሰማእታትና ክንእስር ጉባት ሃግበር ክንተግብር ጥሜት ፅጋብ ክንፀውር ብሃፋርሓ ፅባሕ ክንከብር ስለዚ ነዛ ምጭውቲ ሃገርና ድርማስ ምዕባለ ክንውቅባ ኣብ በሪኽ ምዕራፍ ክነምዕባ ጎቦናይ ከነማሎ ጎባ ህላወ ስለዘሳ ብዘይበኣና ንና ብዘይበኣና ፅናዓና ዋዕስና ፅናዓና ዋዕስ ንዓወድና ኣፍሽ ባ
1: ባንዴራይ ባንዴራይ እዛ ባንዴራይ ናተይ መንነተይ ኣዝየ ዝፈትዋን ዘፍቅራን ካብ ልበይ ርኢኻሲ ፅገብ ምጭውተይ ድመርተይ ባንዴራይ ትልይቲ ሕብሪ ደሚቓ ትልላ ብቐትሪ ኾነ ብለይቲ ይግባእኪ ዩ ንዓ ክተኽፊልልክ ዩ ክንደይ ቀያሕቲ ኣበይቲ ትትርጉም ናይ ሕብሪ ባንዴራይ ኣዝዩ ረሲን ሓበኒ ንዓይ ገፀል ክፈቱ ከም ዘፍቅረኪ ካብ ልበይ ወትሮ ከንበልብለኪ ኣብዚ ክድኮብ ጓዕዞ ሂወተይ ክሓልፈልክ እውን እየ በቲ ዝኽብሎ ዓቕሚ ዘሕበነልክን ዝኸርዓልክ ናተይ ባንዴራይ ንበርለይ ድመቕለይን ዘንተ እለት ንዓይ ንስፕራቱ ብኤሪትራ ፅንዓና ዋሕስና መጀመርታ ንኣሕዋተይ ከምኡን ነደይ ኣብ ትምህርትና ዘለዎ ተምሃሮ መምሃራና ነቶም ኣብ ደገ ዘለዉ ድማ ቤተሰብና

0: የውሃን አክብል ህተ
1: ሽመይ መጀመሪያ የዮርዳኖስ ሚካኤል ባህል ቤት ክፍላይ ሓምሻይ ክልተ ቤት ትምህርተይ ድማ ቤት ትምህርቲ ሞዴል ዮሃን ኣክሎ ዝደለካ መጀመርያ ንህዝባዊ ግንባር ሓርነት ኤርትራ ካልኣይ ንፕረዚደንት እስያስ ኣፈወርቂ ሳልሳይ ከዓ ንስድራ ቤተይ ኣብ ዓዲ ጥልያን ዘለዋ ሓትነታተይ ከምኡውን ኣብ ሆላንድ ዘለዉ ሓትነታተይ ኣብ ጀርመን ዘለዉ ከዓ ሃቦ ዮሃን ሃብል ፈቱ ንዓኹም ከዓ
2: ስሚነኢል ኣሰፈው ዮሃና ንመላእ ህዝቢ ኤርትራ ሓይልታት ምክልኻልን እቶም ኣብ ደገ ዝርከቡ ኣዝማሪን ኣብ ውሽጢ ዝርከቡ ኣዝማሪን እቶም ምሳይ ኩዕሾ ዝፃወቱ ደገ ጋንታ ኤሪስታር ዝበሃሉ ንመላእ ዓለም ድማ ዮሃና ክብል ድል

0: ዝመሃረሉ ቤት ትምህርቲ ከዓ በባእታ ቤት ትምህርቲ ሓመድ ድስ ዓዋተ ሕጂ ሒዘልኩም መፅእ ዘለኹ ግጥሚ ድማ እዛ ሰላም እያ ትብል። እዛ ሰላም እዛ ካብ ኣፍ ሰይጣን ዝወፀት ደማ ባፅሕ ሰትያ ዝዓንበበት ጎደወና ንሓንሓናትና ዝኾነት ንከነምፃ ዋጋ ዝሓተተት እዛ ሰላም ካባና ክትውሰድ እንታይ ዘይተገብረ ሽርሕታት ኣብዕሊ ቀባናና ፀሃየ መመሰልና ናምሰሉ ቦታናት ኣውየ ስና ንምፅላም እንታይ ዘይተገብረ ነዛ ሰላም መንእሰይ ምእንቲ ኣደሙን ኣዛረየ ግዜኡን ዓቕሙና ርብሒ ከይተዋዘየ ሰላም ክትበርቕ ንሱን ዓረበ ኣረጊት ብምርኩስ እምባና ተገረ ዓለም ብፀማማ ድምፂ ከይተሰምዐ ዋጋ ይክፍል ክምህ ከይበለ ሕጂ እውን ፅንዓትና ማተናዩ እሞ ኦ ህዝበይ ንኩሉ ንዳሎ ነባሪ ከውን ኩሉ ንሓልሞ ዘለኣለማዊ ዝኽርን ሰባት ንዓወት ንዓፋሽ
1: ع

Thank you.

I don't know.

Thank you.

0: ቆት ጓል ካበ መጽሒ
1: አኒ ሽመልህም ኤፍሬም ባህል ካብ ገዛ ብርሃኑ ቅድም ዮሐና ያክብል ኤትራሃ ለምለም ሰት ትብሉን ክሎኖ መዝሙር
0: ዘምር ያው
1: ዮሐና ድቅድም ትኽብል ማ
0: ዮሐና በልሕረ
1: ቅድም ንስድራ ንህዝቢ ኤርትራ ሙሉእ ዮሐና ክብሎም ደሊ ከምኡ ውን ንስድራይ ንክላሰይ ንመምሃራነይ ንኩለ ሓትነታተይ ከምኡ ውን ምሳይ ዘላ ሓትነይ ተዕብየን ዘላ ዮሐና ክብሎም ደሊ ለምለም ሰቲ ኤትራ ሃገረይ ኣትለለም ሰቲ ወሰላ ዕንበባ ማእከላይ ሓወልቲ ሓረ ኣውፂ ኦማ እዞም ተጋደልቲ ሓረ ኣውፂ ኦማ እዞም ተጋደልቲ ተስኡ ተስኡ ንኺልና ትምህርቲ ዘሕለፍናዮ ግዜ ግዜ ናይ ፅላቲ ኣቦታትና ነይሮም ጀጋኒኦም ስሞም ንእንተ ሃገሮም ኣብሃ መሰፊሮም ክነግረኩም ኢለ ከመ ተኸው ኢለ ትጎቦ ባርካስ ዕላማ ተኺለ ፀላኢ መፂኒ ካብኡ ኣባሪረ ኣባሪረ ዓወት ንሓፋሽ ለወደያ
0: በዝ ሽምኪ መን እዩ
2: ሽመይ መርም ሓሰን ይበሃል ህዝቢ ኤትራ ህዝቢ ኤትራ ህዝቢ ኤትራ ፀዋሪ መከራ ዘሕለፍካዮ ሽግር ኩናት ምስ እገዶ ኣብ ቆሮና ባሕኒ ሓደርካ ኣብ ዝኽትካዮ ከድካ ሃገረ ይበሃል ዘለዓለማዊ ዝኽስን ስብኣት ዓወት ንሓፋሽ
0: ዮሃናላትኒሽመይ
2: ኣብ ሸልም ኤፍሬም ይበሃል ዮሃና ክብሉም ዘሊካ ንህዝቢ ኤርትራ ንደቂ ክለሰይ መማራይ ግጥምላትኒ ኤርትራ ሃገረይ ወርቃዊ ስልማተይ ሃፍታም መደባተይ ኣለኹ ክብዕለይ ትዕቻ ክገበል ክነብሪ ተወርዋር ምስዋእተ ከፊሎም ዘለኣን ነባሃል ኤርትራ ምጩቲ ለምለም ፍትውቲ ኣናብስ ደቂ ከፊሎም ምስዋት ሓራ ወፅቅቃ ጀፍራን ገዛት 24 ጉንበታ ክብርቲ ዕለን ፀልማት ከንቲታ ፃዕረዋ ዝወልዐት ስደት ከብረርትካ ኣብ ስሙ ፅዋት 24 ጉንበት

0: Anza,
1: nou, nou.
2: ሳሙኤል ባሃል ፍለይ ካልኣይ ሰስተ ቤት ትምህርተይ ቤት ትምህርቲ ዳህላ ክሕጂ ሒዘል ክመፀ ዘለኹ ግጥሚ በዓልና ፅነት ለምለም ኤርትራ ሃገረ ለምለም ኤርትራ ሃገረ ሩባታት ክደስታ ልበይ ኣኽራን ሜዳታት ክልማ ሃብቲ በፃዕትኺ ትማለኺ ሂወት ዝብ ሃብተን ባሕርኺ እኹል ትሩፍ ፀጋ ዘለኪ ዘኽርዑ ውሽጣዊ ባርያትኪ ሃገረ የፍቅረኪ ዘምፅለይ ታሪክ ክዓቂቦም ዘወፈይልክታ ታሪኾም ቃል ኣቱ ክኽተል ኣሰሮም ከየጥፍእ እቲ ታሪኹም ዓወትና ሃፋሽ ከም ቀደምና ፅንዓትና ዋሓስና ንህልና ህዝቢ ኤርትራ ርሑስ በዓል ይግበረልና ኣብ ውሽጥና ወፃእን ዘለና ርሑስ በዓል ይግበረልና ንመራሒና እሰሰፈርቅ ሰላም ጥዕና ዓንድበ ንምነ ዓወትና ሃፋሽ
0: ስ
3: ሽመይ ካብ ደንማርክ መፅ
0: ባዓልና
3: ፅነት ፅቡ ፅቡ ረኪበዮ ናይ መጀመርታ ግዜ መፀ ስጋብ ናይ ባዓልና ፅነት ብጣዕሚ ደስ ኢልኒ ሓጉዘ ኣይሆብ ከዓ ንዓመት ከዓ ክመፅእ ፅቡ ደስ ኢልኒ ተሓጉሰ ንኩሎም ረአየን ስራይ ከዓ ረአየን በዚኣ ሓሊፈዮ ፅቡ ረአዩ እዎ ናይ ዓመት ከዓ ክመፀ ይረሐን
4: مرحبا ناس نتزايف عبد الحديد قوتي

I'm not.

ኣብላ ኣብ ስንጭሮ ኣፃም በረኻ ርዒ ደመይስለ ተኸሲሱ ዘይመርት ተኸስኪሱ ኣካለይ ማሲኑ ተረሚሱ ኣረታ ኣቡነ ይነጊሱ

Oh,

I'm

0: ቃል
1: Bye.

ሓበሬታን

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ

ፍሪኩንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 340 ኣብ 20 ዲግሪ ምብራቅ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኩንሲ 38835 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 56 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንዊ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና

0: مرحبا بكم حيسام وحيسات مستقبل التلفزيون إريتريا. قل مدة 35 سنة عيد حريتنا حنت سباتنا دمانتنا لتبل سقراتو نعيد لها الليلة عامة نقول كل شعب إريتريا اتكبت عاد وخارج لنبر وفنتوي قل قوات دفاعنا أسرنا يتلقالية مناسبة عيد حريتنا بتحينات نبل نا يوم برنامجنا قل أقملوت مناسبة عيد حريتنا بمدارس لتقدم لاسمنا قل عيد حريتنا لشرح برنامجات كمناتو التلالاي نا يوم هي مدرسة كالي درجة انبهارة لقدم برنامج بحلاي أشعار أناشيد وتماثيل قل وطنية جنسيتنا وقومياتنا لشرح قل نقدم قلكم تو متابعة بكيتات
1: بيتمرتنا 2021 ካብ ኣድሉስ ቤት ምርቲ ናብዚ ኣብ ዝመፀ ዘሉ ግዜ ወትሮ ንኩሉ ድልዋት ብዝብል መምርሒ መሰረት ንኸይድ ነርና ድሕሪ ንያትና ነፅነት ሕርያና ንዝብል ተሰጋጊርና ኣብ ሳልሳይ ደረጃ ክንበፅሕ ከለና ቅያ ስሙር መስርዕ ብዝብል ኣቲና ሎሚ ድማ ወስነት ሰላም ብመኸተ ዝብል ንሓዘት ቤት ትምህርቲ ሰላም ንክኸውን ብዙሕ ፃዕሪ ተገይሩ ቤት ትምህርቲ ሙሉእ ብምሉእ እምነት ገይራ ብመኸተኣ ብፃዕራ ብፅንዓታ ኩሉ ግዜ ትመብፅዓ ናይ ትምህርቲ ኣማሊኣ ትኸይደላ። ስለዚ ነዚ ጉዳይ ዝዝሃበና ድማ መስመርና ድርዕና ዝብል ነገራት ዓመይ ናይ 25 ሒዝና ከይድና ሎሚ ድኣ ኣብ ምንታይ በፂሕና ትልና ሰላት ፃዕርን ፅንዓትን ዋሕስነት ኣመስኪርና ንኸይድ ኣለና። ከም ኣጋጣሚ ከዓ ታናይሎ ዘበን ፅንዓትና ዋሕስና ብትብል ነገራት በፂሕና ኣለና። ስለዚ ተምሃሮና ንምሃራና ነዚ በዓል ዘለዎ በዓል ብዙሕ ግዜ ፃዕርን ድሌትን ስምዒትን ሃረርታን ገይሮም ስለ ዝተቐበልዎ ውሑስ በዓል ክኾነልና እናተተምነና
2: ንሱ ግና ተጋደላይ ግና ሳምራው እዩ ሳምራው ዝዓለም መምህር ብዓባይ ዓባይ ተኻደው ምባል መምህር ስዒር ካብ ውፃእ ኣርኣያ ኩሉ ፍጡር ኪንዮ ወዳሴ ንተጎበሮ ንጋምሩ ከበሮም በገናን ምስጭሮ ቁርን ንፋስን ኣስሓይታን በረድን ፀሓይን ወርሕን ኮረቤቤት ኣኽራንን መወደስ ወወ ዜማ መሰነዩ ኣጉባዝን ጎራዙን ንተወፃፀዩ ንምስጋኑ ካህናት ምዘመሩ ኣሰምኡት ምደበሉ ኣንስቲ እልል ምበዳሉ የግዳስ ንስኽን ዶመረፅኪዮ ንኺዳን ካሓርኽዮ ከርበ ዕጣን ዓድወ ኸይነፀኪ እኳ ማሕፍዳ ገንዘብ ገዝሙ ኸይሃብኪ እኳ ኸምትንውር ዓፅሚ ኸይሓተትኪ ድሕሪ ትዕግስቲ ከም ዘሎ ፍረ ሳዕሪ ፀባ ምዃና ስለ ዘስተውዓለ ንፅባሕ ዝመፅእ ከይተጠራጠረ ሰላመይ ሰላም ኪሉ ምኻን ዘይምዃን ክፈሊጡ ንውሉድኩም ኣፍቂሩ

ዕሸኒ ኢሉ ሰማዕት ምሳኺ ጠቕሊ ኢሉ ክስርት። እቲ ዘገርም ግን እዚ ኩሉ መከራ ኣብዞም ግድዑም ከም ይስሐቅ ወዲ ኣብርሃም ደንሸል ዶሲንኪ ዝኸውን በጃኡ ወይሲ ንሳ ይዓጭዉ? ኣብ ምንቲ ምንታይ እዚ ኩሉ ክርተት ኣብን ግድዑ? ለካስ በሪሕ ይኮነን ከይብተን ሓዳርኩም ብናይ ሕዳር ንፋስ ንዕኡ ግዳ ኣሻሙን ዝዘድኦ ብናይ ኣፉስ ትንፋስ ዶሙ ዘይበቀልኪ እኮ ኸፍስስ ስደኺ ዝቐውም ፊዝ ኣፈሙስ እወ ሓንቲ ዲኽኾንክዮ ሓንቲ ኸምሳ ሓሙስ ኣየትንዓፋሽ

ህዝቢ ነዚ ምድላወት ዳርጋ ሓደ ወርሒ ኮይኑ ሎ ሓደ ወርሒ ግዜ ኮይኑ መምሃራንን ተምሃሮን ብሓባር ብምትሕብባር እዚ ድማ ኣብ ርእሲ ትምህርቶም ተደራቢት ስራሕ ስነጥበባዊ ስራሕቲ ስለ ዝኾነ ግዜ እናሃቡ ናይ መፅናዕቲ ግዜ እናተፋረቑ ዝተሰርሐ እዩ። እዚ ግን ድሌትን ስምዒትን ዘለዎ ስለ ዝኾነ ዋላ ከም ካልእ ኣበርክቶ እዩ ዝረአይ እዚ ከም ፅንዓት እዩ ንገዛርሰቡን ሓደ ፅንዓት እዩ። ብጣዕሚ ፅቡቅ እዩ። ምክንያቱ እዞም ቆልዑ እዚኦም መብዛሕትኦም ናእሽቶ እዮም። ናእሽቶ ከም ምኳኑ መጠን ድማ

ክፈልጥዎ ብሄራት ዳርጋ ብቀለም እንተዘይኮይኑ ብተግባር ዝረኣይዎ የለን። ሕጂ ግን ብስእላዊ መግለፂ ብተግባራዊ ጉዳያት ክርእዎ ከለዉ ብሌን ከመይ እዩ ናራ ከመይ እዩ ሳሆ ከመይ እዩ ዝብል ነገራት ክርእዎ ከለዉ ሕጂ ኣብቲ ቆምሮም ዝቅረፅ ፅቡቅ ዝኾነ ስእሊ ስለ ዝኸውን ኩሉ ግዜ ነዘን 9 ብሄራት ዝፈላለየም ክፈልጥዎን ይሕግዝ ኢልና ስለ ዝገመትና ብሩህ መፃኢና

0: ኣሕፋርሒ መልክዕና ብትንትን ከም ጨንገር ሕሱም ጸላኢና ጸባዕጓ ኽብረር ምትንኻል ክጐድፍዎ ሓንጊርናያ ኽንነብር ሓድነት ዛንታዩ ጽጹዋይ ዘመና ንሕና ንልብም ካብኦም ሰዓውና ይሕዋ ብሩህ መጻእ ኣለና ፀሓይ
1: እቲ ስላማይ ጐረቤት መላምንቲ ጓሪ ረቢ ርሓምካ ትብሎ ኣብ ሓዘን ኣብ ቀብሪ እቲ ክርስትያን ጐረቤት መላምንቲ ጣይታ ኣብ መርዕኡ ትብሎ እንቋዓቃዓካ ጐይታ
0: ረሓቆ ተፈንጠት ተጣዋመት ግጽልኢ ደጐልካ ፍለ ተከምጠሎ ኸምሰፊ ንጠረቲ ጐረቤት ዝግርደበሎ ሓውኻ ብቋንቋ ባህሊ ዝመስል ንዓኻ ኣወየትካ ሰሚዒ ወላ ተዘይረአካ ኣብ ሓዘንካ ኸምጥበቕ ርእሱ ኽነቕመልካ
1: ኣታ ወዲ ኣከለ ሓማስየ ንዝንዳሓሙኻ ኣታ ወዲ ሰራየ ሰንሒት ዝንዳዴኻ ኣኣውራጃኻ ፍለ ተደረት ብዶባት ሓድነት ዛንታ እዩ ፋሕ ይበሉ ውሉዳት ከም ዓዲ ገሊአን ፋሕፋሕ ንበል ንመቐል በዓለይቲ ክልልን በባንዴራና ንትክል ወዋርድያና ውፂና ፍቕያና
2: ክንቅፅልምፅንር ክንሰብረናትንደይዘደስግር ኣባይኩም ይደፍን ደቂ ኢር ኣባይኩም ይደፍን ደቂ ኢር
0: ይደምሰስ ዜማ ይጥፋእ ትዕድማ ንሕና ንልብን ካብኦም ንዕና ስምዕና እቲ በዓል ጥባሕ ጥባሕ ከመይ መስል ምስግርናብ እቲ በዓል ጀለብያ ጥቓጥቓ ጀጥባብ ሸዓተ ብሔራት ሓደና እንተበሉኻ ኣይተመኖም ተዓመት ከየገርሁኻ
1: እቲ ብደብ ዝተሰውአ ወድና ራሕውኻ ንኣውራጅኡ ድ ነይሩ መልስ እንተበሉኻ ጠቀም በል ሕለፎ ክሳብ ዝኣምልኻ እቲ ሰሆታይ ቢንዓሚር ዝተቐብረ በረኻ ምእንቲ ሜካ ድ ነይሩ ሕተት እንተበሉኻ ፅውፅዋይ ምዃኑ ኣሚንካ ይእምኖም ኢኻ
0: ኤርትራ መዝሙራ ሓንቲ ዝባንዴራ ዓብያትና ትመቐል ኣብ 1ሰርተ ዕስራ ጉዘይ ዘይነብላ ንሽጠሎም እተቓትራ ድደመና ሒዝና ብሰላም ክነብር ኤርትራ ሞ ትፍረስ ናብ ክልል ትቀየር ታና ሓልማ ኽልልና ናብ ሃገር ክሰግር ካ ጨርቂ ባንዴራ ነውርዳሞ ንቕልቁል ይስመር ኣይስመር ማልያና ክንሰግር

0: ንሕና ንልብን ካብኦም ንኣና ሰምዕና
1: ብኣኦም ደግፍ ባንዴራ ይ ዘብለካ ሕማም ዲዛርቲ እንታይ እይትጉትካ ጌጋይቲ መገዲ ሓድነት መንነት ትርፊ የብሉ እንትጉዕዞ እንትርፉ ዕሽነት ፋሕፋሒት ምርጫ ናይ ውልቅኻ ሓድነት ንዓይጣዓመኒ ናይ ምዕብላት ዓለማት ተበተን ከም ንፋስ ሰላምካ ክትረክብ ካብ ሃገርን ሓድነትን እንታይ እንታይ ከይርከብ
0: ውጅኻብ መፍሎ ቅድም ተቐዳድም ተደለኻ ሽጦ ወይ ድሞኻ ትህድ ኤርትራዊ መንነት ኩርዓት እንተበሉኻ ብጌጋ ቐማደ ነዊሕ እንተንደላኸፁኻ ተመለስ ተኣርም ማሕተመይ ንህልካ ተዘይኣሚልካ ውላ ኽምሕለልካ ንደርኾ ብጥረ መረ ማሕላይ ንዓኻ ምስለ ኣርካናተይ ዳግም ክደግመልካ
1: ሃገራውነት ይደምስስ ኣውራጅነት ክነግስ ክልለይ ክልልካ መመሬትና ክስኩስ ብሩህ መጻኢኻ ወለድታት ክውሕስ ንድሕነት ሃገር ተበገስ ውፈር ምስ በሉኻ ትምህርትኻ ገዲፍካ ግንባር ዝኸተትካ ሃገር ቅድሚ ዅሉ እንታይ ይዓብስ ናብራ ዝበልካ ረስዓዮ ይደምስስ ኣውራጀኻ ሸካ ሃገረይ ስልማተይ ናዘወፈየት ወርቃ ልዕሊ ወቀፍ ረማሕ ጸሊባን ከላ ጸንቂቓ ይዕጥቕን ምስ ዘቀይ መትርሒን ሃገር ዝበልካ እርጋንካ ኸይተስተማቕር ሃገር ክብረት ዝበልካ ርስዕ ወይ ደምሰስ ተለዓል ንኽልልካ ወተካተ ዝበጥ ኣው ድቃንሐውኻ

0: ዜማ ይጥፋት ህድማ ንሕና ንልብን ካብኦም ንዕና
1: ሃገር ዝበለ
2: ዕፀዶ ብጎመ ዛንታ ሕቱምቱትስን ደጊሙ ክስነድ መንስ ዘነነበይንኻ ክትሕበን ቃንዛ ይፈለጠካ ካብ ሎማ ሓደ ንኹን ሃገር ኣልወይኻ ወዲቕ ዘየረ ኤርትራውነት ይትካልኹን ማዕር ማዕረ ኣውራጃ ኸፍለድንኖ ርእስኻ ብስያፍ ተጣማመት ኣይትእመን ሓውኻ
0: ሃገረይ ዝበለ ኣብረመፅ ስኽተት ብህይወቱን ከሎ ገሃነም ይነቐል ድርሳን ሓድነት ይንደድ ድርሳና ተወከስ ብሩህ መጻኢና ኣብርቁ ዝፈርክ ንስ

0: ናብ ውፁ ቓላት ዝሓቀምካ ውስጥኻ እንታይ ሕሉፍ ደንፊስካ ንበካ ፃዕቢኻ
1: ንውሓድ ንብዛሕ ህዝቢ ኢና ብታሪኽና ንህብን ህዝቢና ትዕበትን ኣስ ሃገር ኣላትና እወ ሃገር ሃገር ፅንዓት ሃገር ሃቂ ኩብር ዋጋ ዝተኸፍላ ክልተይኮነትን ሓንቲ ያ ኤሪትራ ዝኹር መምዝ ሽርምም ዘይብላ መለለይ ሕድሪ ሰማታትና

ምክንያቱ ምስቲ ናይቲ በዓል ርዝነት ኢና ክንከይድ ዘለና ለዚ ማዕሪኡ ዋላ እኳ እንተዘይኮነ ጥቕኡ ክንዳሎ ስለ ዘለና ብመንገዲ ተምሃሮ ካብ ወለዶም ጀሚርካ ዘለዎም ሓገዛት ናይ ክዳውንቲ ናይ ኣልባሳት ይገብርሎም ቤት ትምህርቲ ኩለን እቲ ዝኽእለን ቀረባት ይገብር መምሃራን እውን ከምኡ ስለዚ እቲ ኩሉ ክንሪኦ ዝዋዓልናሎም መዓልቲ ናይ 3-4 ኢድ ዝኣተዎ ወለዲ ኣለው ተምሃሮ ባዕሎም ቶም ኣካላት ኣለው ቤት ትምህርቲ ብዓብኡ ኣሎ መምሃራን ከኣኒ እዚ ናይ ሓባር ስራሕ ክንርኢ ውዒልና እንታይ እዩ እዞም ቆልዑ ብፍላይ ከዓ ናህና ከምዚ ናይ ኣስመራ ወይ ናይ ማእከል ከተማ ስለ ዝኾኑ ብዙሕ ኤክስፖዠር ኣለዎም ኢልካ ኣይትሓስብን ለዚ ከነፍልጦም እንትደርኣ ኮይና ኣብ ከምዚኦም ዝኣመሰሉ በዓላትን መደባትን ኢና ከነላልዮም ዘለና ለዝኾነ ምስ ብልክዕ ትግርኛ እንተደኣ ኮይኑስ ዝያዳ ትግርኛ ምስ ዝፈልጡ ሰባት ናይ ናራ እንተደኣ ኮይኑ ናይ ናራ ፍልጠት ወይ ብሄር ናይቲ ብሄር ተወላዲ ምስ ዝኾነ ሰብ ኢንተግሬት እንዳገበሩ ይህን ምሂን እንዳተባህሉ ዝሰርሕዎ ስራሕ ስለ ዝኾነ ፅቡቕ ተላቢሶሞ ንብል ዝያዳ ከዓ ነቶም ንኣሽቱ ተምሃሮና ከዓ መሃሪ ኣፍልጦም ንክዓቢ ዝገብር ካብ ኣላባብሳ ጀሚርካ ማለት እያ ኣላባብስኡ ኣሰዓስዑኡ ላህጃ ብምሉእ እዚ ኣተሓሒዞም ይኸዱ እሞ ንቐፃሊ ከዓ እንዳዕበይዎ ካብዚ ለብዘበ ንድረኣናዮ ንዓመታ ዝሓሸ ክኸውን ኢልካ ትሓስብ ኢኻ ቢኮዝ ገለ ነገር ሂንት ሒዞም ወፂኦም ኣለውሎም መዓልቲ ሃገራዊ ክብርታትና ብልክዕ ማዕረ ማዕረት ባህላዊ ክብርታትና ዝኸይድ እዩ ተነጣፂሉ ዝኸይድ ኣይኮነን ሃገራውያን እዮም እዞም ቋልዑ እዚኣቶም ሃገራውያን እዮም ቶም ወለዶም ሃገራውያን እዮም ቶም መምሃራን ስለዚ ነቲ ሃገራዊ ክብርታት ነቲ ሃገራዊ ልምድታት ብልክዕ ተላቢሶሞ ዝያዳ ፍቕሪ ኣብቲ ሃገራዊ ደርፍታት ኣለዎ ልዕሊ እቲ ባህላዊ ወይ ናይ ፍቕራዊ ደርፍታት ክትሪኦም ከለኻ ኣብቲ ሃገራዊ ደርፍታት ዘሎ ዝለዕለ ፍቕሪ ኣለዎም ከም መርኣዩ ካብቲ ሳዕስዒት ክንሪኦም ፀኒሕና ኣብ መወዳእታ ንክብላ ዝደሊ እንታይ እያ እዚ ዝግበር ዘሎ ሃገራውን ባህላውን ምድላዋት ስራሕ ብሓፈሽኡ ትማሊ ሒዝና ካብዚ ዝረኣናዮ ናይ ካርኒቫል ልዕሊ ፍርቂ ናይቲ ተሳታፊ ዋላ 2 ናይ ተሳታፊ ተምሃራይ ነይሩ ትማሊ እ ክሳብ ክንደይ ኣብ ሃገሩ ዘለዎ ተገዳስነት የርእየና ኣሎ ማለት እዩ ስለዚ ብከምዚ እንድሕር ደኣ ቀፂልናሉ ሃገራዊ ክብርታትና እንዳተዓቀበን እንዳማዕበለን ናብቶም ገና ብሕጂ ዝመፁ ህፃናት ቆልዑ ክሰርፅ ምዃኑ ደፍኒት 100 ንኣምን ኢና።

ዓርባ ምስ ክርያም ሳድ ዓብዲ ሽሩም ናደው ተቐብረላ ዓባይ ሕሉም ኣብቲ ዝባን ሰሚዐ ድሃይካ ሰላሊዓ ሰላሊዓ ዓወት

0: ክቡራትን ክቡራን ተኸታተልትና ብምክንያት መበል 35 ዓመት ፅምብልና ፅነት ሃገርና እነቕርቦ ዘለና ፍሉይ መደብ ሙዚቃ ትከታተሉ ኣለኹም። ሃገራዊ ንደርታትና ዳሲስና ፈትሽና ናበኹም ከነቕርብ ኣብ መዓልታዊ ስራሕ ንርከብ ኣለና ኣነ ሰዓድ ከምኡውን ኣብ ድሕሪ ማጋረጃ ብምዃን ደርፍታትና ክደሰሱ ኣለዎም ዝብል ሓሳባት ዘለዎም ኣብ ደርፍታት ምንዳይ ዘሎ ትሕዝቶታት ድማ ብዓይነቱ ብዙሕ ዝተፈላለየ ብዙሕ ስራሕ ስለ ዝፈረየ ሃገራውያን ደርፍታትና ክቡራት ተኸታተልቲ ከምቲ ኣብ መንጎ መንጎ እነቕርቦ ዘለና እውን ኣብ ሓንቲ ትሕዝቶና ምስ ዝተፈላለዩ ስነ ጥበባውያን እነካይዶ ዘለና ዕላል ካብዚ ብምቕፃል ቀሪብና ኣለና። ናይ ሎሚ ዕዱም ጋሻና ወይ ድማ ዕድምቲ ጋሻና ኸ መን ያክት ከውን እስካ ሓቢርና ኢና ክንከታተላ
1: ፍንቱይ በርናምጅ መናሰበት ዒድ ሕርየቱ እንታ በዕሊ ለና ናይ ኢለ ሰነት ኢለ ስቕራትና ሄየ ሰባትና ደማነትና ሓንቲ የለ ትብል ስቕራትን ዓይድ ለና በርናምጅ ነሄየ ዝተላለለ ከም መግሉ ታብዕ ህየ ትክል በርናምጅ ውሮት ጋሻ ይትለ ንቀድም ለወክት ተኣመም ሰበትላ ግልዮም ዓዝማምል ለና ጋሻ ብሕበር እንተገብአነ ግንርአዮቱ ኣሰናይ ዲብ ኢለ ቃሊት መናሰበት ኣብፅሐነ ዲብ እምብል ዲብ ጋሻ ኢልና ግንቂስ
2: ኩሉኩም ኣባላት ዜና ሩስ ኣባልና ፅነት ይብለኩም ኣራይ ኣብቲ ደርፊታት እንተ ኣቴና ደርፊታት ሱ ዝነበረ ኣብ ሜዳ ደርጋ ደራፋይን ተጋደላይን ብሃንሰብ ጓሶ ነይሩ ደርፊ ኣብ ሜዳ ዝነበረ ሽኡ ግዜ ቀዳማይ ምጥፋእ ደርፊ እዩ ካልኣይቲ ምጥፋእ ህዱም እዩ ደርፊታት ኣብ ሜዳ ንህዝቢ የጉዝግስ ነይሩ ንፀላይ እውን እቲ ሓይሊ ናይ ፀላይ እውን ብደርፊታት ይደኩም ነይሩ ደርፊታት ኣብ ሜዳ ዝነበረሉ ግዜ ሓድነት ህዝቢ ዝገልፅ ሓድነት ናይ ካልስነ ዝገልፅ ናይ ብሄራትና ብምሉ ዝገልፅ እንደገና ደርፊታት ሽ ዝደረፍ ዝነበረ ካ ናብሰ ወከፍ ደርፊ ናይ ትሽዓተ ብሄራት ናቱ ኢላማታት ኣሎ ናቱ ፍርያት ኣሎ ትርጉም ዘሎ ፍርያት ይኩሉ ዘሎ ሕጂ ኣብ ሜዳ ዝነበረሉ ግዜ ደርፊታት ወይ ዝደረፍ ዝነበረ ደርፊታት ዓዝዩ ደርፊ ባሉ ተጋደላ ኢልካ ከመን ትገልፅ ትክልካ ሕጂ ደርፍን ተጋደልትን ብሃንሳብ እዮም ዝኸይዱ ምናልባት ሎሚ ኣብዚ ወግን ተተካይዱ ሰነት በመኛታት ኣብዚ ውግ ዝሳተፎ ካልእ ብሃፋሻዊ ስራሕ ካ ንምፅናቲ ኢሎም ዝብገሶ ኣሎ ከትቀልክ እቲ ውጊ ኣበይ ትጀሚሩ ማስ ተሰሪሑ ኣበይ ትደምድሙ ልክ ናብ ዝገልፅ ምፅናቲ ይግበር ኣብ ምፅናቲ እቲ ቦታታት ይምረስ ሽኡ መሰካ ልክ እቲ ቦታ ዝገልፅ ደርፊ ትድረፍ ሕጂ ደርፊ ሽ ዝነበረ ደርፊ ደርጋ ምጥፋእ ናይ ሰውረ እዩ።

سيدي عمر الله وزيدا.

Thank you.

0: ብቁፅሪ ኣዝየን እየን በርኪተን። ከም ብዝሐን ድማ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ዝተፈላለየ ኩርናዓት ሃገርና ንዝዓነወ ትሕቲ ቅርፂ ኣብ ምፅጋንን ቅድሚ ሕጂ ተሓሲቦምን ኣብ ግምት ኣትዮምን ዘይፈልጡ ዓበይቲ መስመራት ኣብ ምህናፅ ይርከባ። ንኣብነት መስመር ባፅዕ ዓሰብ፣ ከረን ገለብ፣ ከረን ሓልሓል፣ ባፅዕ ሽዕብ፣ ከምኡ ውን እቲ ኣዝዩ ዓይኑ ዝነበረ መስመራት ኣስመራ ባፅዕ፣ ኣስመራ ከረን፣ ከረን ተሰነይ። እዘን ነዚ መትነታት ሃገር ዝህንፃ ዘለዋ ኩባንያታት ናይ ሚኒስትሪ ህንፃ ክፍሊ ፅርግያታት ሃይወይ፣ ኩባንያ ህንፃ ሰገን፣ ኩባንያ ህንፃ ገደም፣ ሮዳብ ኤንተርፕራይዝስ፣ ኣስቤኮ ዝኣመሰላ ኮይነን ኣብዚ እዋን እዚ ዘመናዊ ማሽነርን ልዑል ሰብኣዊ ዓቕምን ብምውናን ዝናኣድ ኣበርክቶ ዝገብራ ዘለዋ የን። ናይ ሎሚ ትንታነ ግና ግን ብዛዕባ ዘን ኩባንያታት ኣይኮነን። እቲ ዝተጠረየ ክእለትን ተመክሮን ካበይ ዝመፀ እዩ ዝብል ሕቶ ንምምላስ እዩ። እቲ መልሲ ድማ ብዘረባ ዘይኮነስ ብግብሪ ኣለዎ። ኣፍራዛ ፑንታ ባዴላ እቲ ቐንድን ልዑል ጥንቃቐ ዝግበረሉን ዝነበረ መሳርሒታት ኮይኑ ኣብ ፍናንን ድልየትን ጥራይ ዝዓብለሎ መድረኽ ኣብ ስንጭሮታት ሳሕል ድምፁ ኸቀልሕ ጀሚሩ። እቲ ግዜ እቲ ዳግመ ምውዳብ ህዝባዊ ሓይልታት ዝተኻየደሉ ኣብ 1975 እዩ። ሰራዊት ብደረጃ ሓይልታት ዝተወድበሉ፣ እቲ ክፍልታት ዝበሃል ድማ ካብ 4 ብዘይሓልፍ ኣህዱታት ዜና፣ ዕቃበ ብረት፣ ሕክምናን ዕድግን ስንቅን ጥራይ ዝነበረሉ ግዜ እዩ። ኣብቲ ዳግመ ምውዳብ ጨንፈር መጓዓዝያን ህንፃን ዝበሃል ቆይሙ ካብ ሽዑ ጀሚሩ ህንፃ ከም ህንፃ ኮይኑ ንጥፈታቱ ከሰላስል ጀሚሩ። ኢንጂነር ሃብተልኡል ገብረ መድህን ምስ ምውዳብ ጨንፈር መጓዓዝያን ህንፃን ኣብ 1975 ከም ሓላፊ ኮይኑ ዝተመደበን ክሳብ ዛ ሰዓት እዚኣ ድማ ኣብ ዝተፈላለየ መደብ ስራሕን ብዝተፈላለየ ፅፍሕን ዘገልግል ዘሎ ኣባል ህንፃ ኮይኑ ብዛዕባ ዝሓለፈ ተመክሮ ስራሓት ህንፃ ብፍላይ ድማ ብዛዕባ ኣካል ፅርግያታት ኣብ ግዜ ቃልሲ ዝትረኽ እዩ።
1: ትሕቶ ምናልባት ብዛዕባ እቲ ስራሓት ናይ ህንፃ እቲ ህንፃ ምስ ቆመ ድዩ ጀሚሩ ዝብል ሕቶ ብርግፅ ሽዑ ይኮነን ጀሚሩ። ቅድሚ ዳግመ ምውዳብ ምግባሩ ኣብቲ መጀመርያ ወርሒ ኣብ 5 ወርሒ 6 ክሳብ ወርሒ 8 እቲ ዳግመ ምውዳብ ዝግበር ብዙሕ ንጥፈታት ናይ ህንፃ ካየ ነይሩ እዩ። ኣብቲ እዋንቲ ዝተፈላለየ ክኢላታት እኳ መፂኦም ተነበሩ፣ ብፍላይ ከዓ ነቲ ናይ ህንፃ ዝምልከት ኣብኹሪ ፅርግያታት ክንሰርሕ ንፍትን ስለ ዝነበርና እቶም ክኢላታት ንባሃቶም 2 ኢና ነርና ነቲ ንዝውር ነቲ ስራሕ ማለት እዩ። ስለዚ ከም በኩሪ ፅርግያታት ኣብቲ እዋንቲ ሓደ 3 ትራክተርን ሓንቲ መርሰደስን ካብ ከባቢ ወቂሮ መፅአን ኣብ ቀጣል መፅሐን ስለ ዝነበርና በቲ ናይ ሓይለ ተዋጋ ሰራዊት ናና ንዕአን ንብሌቓት ንምእታው ካብ ተዓለምቲ ሓደ 600 ዝኾኑ ተዓለምቲ መሳርሒ እውን ብዙሕ ዘይብሉ ዝርከቡ ኣብ ዜናን ኣብ ገለ ዝነበረ ታእሽ መሳርሒ ሒዝና ካብ ብሌቓት ብወድጋን ሻምቆ ትባሃል ሓንቲ ክሳድ ንቁጣ እንተራህብ ንዕኡ ሰሪሕካ ነዘን ትራክተራት እዚኣተን ናይ ምእታው

0: ዳርጋ ብፅፍሩ ሰሪሕ ወትሰብ ክበሃል ይከኣል ኣብኡ ብዙሕ ነገር ነይርዎውን እቲ ምዱብ ስራሕ ክጅመር እዩ ዝተባሃለሉ ንሕ ኮይኑ በኣልዚአን ካብ ኣተዋ ካብ ሱዳንን ብሎሪ ንድሕሪ ክመፅእ ኢሉ ብሌቓት ካኣቱ ስለ ዘይክእል ስራሕ ስራሕ ፅርግያ ናይ ጉሬቶ ክስራሕ እንታይ ሽሙስታ ይግበር
1: ኢንጂነር ኢዮብ ግርመይ ካብ 977 ኢንጂነር ተኽለ ብርሃን ገርሱስ ካብ 976 ጀሚሮም ኣብ ህንፃ ዘገልገሉን ገና እውን ምዘን ምዕቡላት ኩባንያታት ህንፃ ኣብ ስራሓት ፅርግያ ተዋፊሮም ካብ ዘለዉ ኮይኖም ንሶሙን ብዛዕባ ሕሉፍ ተመክሮ ህንፃን ዘሕለፍዎ ሽግራትን ዝተቐስመ ተመክሮን ዝተሃንፁ ኣደነቕቲ ስራሓትን ክዕልሉና እዮም
2: ኣብቲ ንሕና ዝኣተናሉ ግዜ ህንፃ ዳርጋ ኣብቲ ቀዳማይ ደረጅኡ ብታሕቲ ደረጅኡ ነይሩ ክንብል ንኽእል ኢና። ምክንያቱ ተዓቕሙ ድሩት እዩ ነይሩ። እቲ ዝሰርሖ ዝነበረ እውን ኣብ ጎላጉል ምናልባት ምስቲ ናይቲ እዋንቲ ዓቕሙ ክትሪኦ ከለካ እዚ ናይ ዓወት ዓገት ኣብ 76 ኣቢሉ ተሰሪሑ እጂ ዓወት ዓገት በቲ ናይቲ እዋንቲ ዓቕሚ ክረአ ከሎ ቀሊል ስራሕ ኣይነበረን። ምክንያቱ ብታሕቲ ክትከይድ ናይ ሳጃን ግለን ነይሩ ካልእ ውን ናቱ ፀገማት ነይሩ። ግን ብውሕዳት መሳርዕ ሓይሊ ናይ ሰራዊት ክሳብዚ ንሕና ናብ ህንፃ ዝተሓወስናሉ ማለት ዓቕሙ ዘፍቅዶ ኣብ ታሕተ ደረጃ ይሰርሕ ነይሩ ማለት እዩ።
3: እቲ ሓድሽ ዝስራሕ ዝነበረ ኣብቲ መድረኽቲ ምስ ዝነበረ ሕፅረት መሳርሒታት ዋላ ምስ ዝነበረ ዓቕሚ ዝተፈላለየ ዓቕሚ ናይ ትሕዝቶ ናይ መሳርሒታት ኩን ዋላ ናይ ሰባት መብዛሕትኡ ግዜ ዝነበረ ባህርያዊ ፅርግያ እዩ ነሩ። ብሕልፊ ብቲ ደጀን ዝበሃል ኣብ ሳሕል ከምኡ ነርቲ ፅርግያታት ዋላ ብድምሕሪ ምዝላቕ እውን ኣብ ከምኡ ኢና እንታይ ዝበሃል ከም ብዙሕ ፅርግያታትናስ ኮሚታት ነ ሩባ ሩባ ይኽተል ነቲ ሩባ መኻይን ከም ዝሕልፍ ትገብሮ ብዛዕባ ናይ ክተኣልዮ ዘለካ ኣግራብ እውን ኣብ ክንዲ ኣሊኻ ሰት ዝበለ ፅርግያ ወይ ትኽ ዝበለ ፅርግያ እንታይ ዝበሃል ትገብር ምስ ዘለካ ናይ ምቁራፁ ድዩ ምእላዩ ድዩ ሕፅረት መሳርሒታት ተኣሊኻ ያ ክትሓልፍ ኢኻ ትመርፅ። ዓበይቲ ደናጉላ ዘለዎ እንታይ ዝበሃል ምሕር ኮይኑ ተኣሊኻ ያ ትሓልፍ ብቐሊሉ ክተልዕሎ ንድሕር ዘይትኽእል ኮይንካ በቲ ዘለካ ዓቕሚ ክላዓል ትከኣል ዝነበረቲ ግዜ እቲ ብፍራዛን ብበለንኪኖን ብማሳን እዚታት ታይ ዝበሃል ትግበር ጥቃይ ነይሩ። ካብ እዚ ሩባሩባን ሳጃታት ዝነበረ እንታይ ዝበሃል ንዕኡ ከምዝመሓየሽ ምግባርን ኮይኑ እቲ መሳርሒታት ገለገለ እዋን ዋላ ዕንጨይቲ ከም በለንኪኖ ንጥቀመሉ እንታይ ዝበሃል እውን ነይሩ። እቲ ሕፅረታት ኣብ ዘለሉ ግዜ ዋላ እውን ፋሒል ካብ ዝሰርሓሉ ኣብ ዘይርከበሉ ግዜ ከምኡ እንታይ ዝበሃል ነይሩ። ካልእ እቲ ንምኩዓት ንጥቀመሉ ዝነበርና ዝኾነ ካልእ ምዕቡል መሳርሒታት ስለ ዘይነበረ ኣፍራዛባይ ዴላ እዩ
1: ንስርሓት ህንፃ ኣብ ቃልሲ ኣብ ክልተ መድረኻት ፈሊና ኢና ክንሪዮ። እቲ ቐዳማይ መድረኽ ካብ መምስራቱ ማለት ካብ 975 ክሳብ ምሕራር ከተማታት ኣብ 977 እዩ። ኣብዚ እዋን እዚ ከምቲ ኣቐዲሙ ዝተጠቕሰ ኣብ እግሪ ተኽሉ ታተ ዝብለሉ ዝነበረ እዋን ኮይኑ ናይ ምግባር ዓቕሙ ኣዝዩ ድሩት ግን ከዓ ካብ ስራሕ ከይቦኸረ ዝተፈላለየ ህንፃዊ ስራሓት ዝተኻየደሉ መድረኽ እዩ። ገለ ካብቲ ናይቲ እዋንቲ ንጥፈታት ናብቲ ናይቲ እዋንቲ ደጀን ዝነበረ ከም ፋሕን ብልቓትን ዝኸይድ መስመራት ምስራሕ ነይሩ። እቲ ፈላሚ ናይ ፈተነ መስመር ግን ካብ መህሚመት ተበጊሱ ብግሬቶ ኣቢሉ ፋሕ ዝኣቱ ዝነበረ እዩ። ድሒሩ እውን ካብ ፋሕ ብብልቓት ሰበርቐጠ ደብዓት ኣቢሉ ዓገት ዝኣቱ መስመር እውን ተሃኒፁ።
0: እታ መገዲ ገመል ሒዝና ንኸይድ ንዕ እውን ክንሰርሖ ዘድልየካ ተኣሽሙ እንታይ እሞ ክመፅእ ውሱን መሳርሒ ናይ ኣፍራዛ ባዴላ መፅኡ ኸውን ግን 400 ዝበሃሉ ተዓለምቲ ሸዓ ስለ ዝነበሩ ንዕኦም ሕዝና ከዓ